0: ጤና ይስጥልን ክቡራትና ክቡራን አድማጮች እንደምን አደራችሁ።
1: ካን ሬዲዮ ሬካ የእስራኤል ድምጽ ሬዲዮ በአማርኛ ቋንቋ የሚያሰራጨውን ዝግጅት እነሆ ጀመረ። ጤና ይስጥልን ክቡራትና ክቡራን አድማጮቻችን እንደምን አደራችሁ። እለቱ እንደ ዕብራውያን ዘመን አቆጣጠር ዮም ሐሚሺ ይሁድ ቴት በሲባን ታፍሽን ፔባብ ሲሆን እንደ አውሮፓ ዘመን አቆጣጠር ሜይ 4 ቀን 2026 ዓ.ም ተመረተ ነው። እንደ ኢትዮጵያ ዘመን አቆጣጠር ደግሞ ይቅርታ እንደ አውሮፓ ዘመን አቆጣጠር ጁን 4 ቀን 2026 ዓ.ም ተመረተ ሲሆን እንደ ኢትዮጵያ ዘመን አቆጣጠር ደግሞ ግንቦት 27 ቀን 2018 ዓ.ም ተመረተ ነው። የጧት ስርጭታችን እነሆ ጀመረ። የቴክኒክ ባለሙያችን ናቲ ብላንኬት ሲሆን የስቱዲዮ ተረኛ አስተናጋጅ ወርቅነሽ እሸቴ ነኝ። ያሉን ዝግጅቶች በቅድሚያ ዜና እናሰማና ከዛም ጋዜጦች በዛሬ ተማቸው ለአንባቢያን ያቀረባቸውን ዋና ዋና ርዕሰ ጉዳዮችን እንመለከታለን። ከአድማጮች ጋርም የስልክ ውይይት ይኖረናል። ስርጭታችን እንደተለመደው እስከ 7 ሰዓት ድረስ ይቀጥላል። አሁን የጧቱን ዜና እነሆ። በቅድሚያም አርዕስተ ዜና፣ እስራኤልና ሊባኖስ በአሜሪካ አደራዳሪነት ባካሄዱት የቀጥታ ውይይት ሙሉ በሙሉ የተኩስ አቁም ስምምነት ላይ ለመድረስ መስማማታቸው ታወቀ። ለመንግስት መስሪያ ቤቶች ተቆጣጣሪ ኃላፊ ሆነው ትናንት በክነሴቱ በተሰጠው ሚስጥራዊ ድምጽ የተመረጡት ሚካኤል ራቢሎ ምርጫ ከባድ ውዝግብን ፈጠረ። የከፍተኛው ፍርድ ቤት ምክትል ፕሬዝዳንት ዳኛ ኖአም ሶልበርግ መኖሪያ ቤት ሰብረው በመግባት ጉዳት ያደረሱ 65 ተጠርጣሪ የሐረዲ ማህበረሰብ አባላት የእስራት ጊዜ እንዲራዘም ፖሊስ ፍርድ ቤቱን እንደሚጠይቅ አስታወቀ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ከኢራን ጋር የሚካሄደው ድርድር መልካም ግስጋሴ እየታየበት እንደሆነና በሳምንቱ መጨረሻ ላይ በስምምነት ሰነድ ሳይፈራረሙ እንደማይቀሩ ገለጹ። የሚሉት

ዋና ዋና ዜናዎች ናቸው። ዝርዝሩን እነሆ። እስራኤልና ሊባኖስ በአሜሪካ አደራዳሪነት ባካሄዱት የቀጥታ ውይይት ሙሉ በሙሉ የተኩስ አቁም ስምምነት ላይ ለመድረስ መስማማታቸው ታወቀ። በአሜሪካ የሚያገለግሉት የሊባኖስና እስራኤል አምባሳደሮች ስምምነት ላይ ከደረሱ በኋላ በዋሽንግተን በጋራ በሰጡት መግለጫ ሙሉ በሙሉ የተኩስ አቁም ስምምነት ላይ መድረሳቸውንና የእስራኤል ኃይል ከሊታኒ ወንዝ በስተደቡብ ለቆ እንዲወጣ የታጠቁ ኃይሎችን በሁለቱ ሀገራት ድንበር መካከል ለማራቅ ሲባል የሊባኖስ መከላከያ ሰራዊት ብቻ የሚቆጣጠረው ቀጠና እንደሚከለል አስተውቀዋል። አጠቃላይ ስምምነት ላይ ለመድረስ ለሚደረገው ጥረት የሁለቱ ሀገራት የልዑክ ቡድኖች ከሁለት ሳምንት ተኩል በኋላ እንደገና ድርድሩን የሚያድሱ መሆናቸው ተገልጿል። በአሜሪካ የሚያገለግሉት የእስራኤል አምባሳደር ይሄኤል ላይተር ከ11ኛው ቴሌቪዥን ጣቢያ ጋር ባደረጉት ውይይት ሁለቱ ሀገራት ስምምነቱ ተጠብቆ እንዲቀጥል ጥረት እንደሚያደርጉና የተኩስ አቁሙ እንደሚጠበቅ ያላቸውን ተስፋ ገልጸዋል። የከፍተኛው ፍርድ ቤት ምክትል ፕሬዝዳንት ዳኛ ኖአም ሶልቨርግ መኖሪያ ቤት ሰብረው በመግባት ጉዳት ያደረሱ 65 ተጠርጣሪ ሀረዲ ማህበረሰብ አባላት የእስራት ጊዜ እንዲራዘም ፖሊስ ፍርድ ቤቱን እንደሚጠይቅ አስታወቀ። በመከላከያ ሰራዊቱ የሚደረገውን ብሔራዊ ዘመቻ የሚቃወሙ በአስሮች የሚቆጠሩ የሀረዲ ማህበረሰብ አባላት ትናንት ምሽት አሎን ሽቡት በተባለው መኖሪያ ሰፈር በሚገኘው የዳኛ ኖአም ሶልቨርግ መኖሪያ ቤት ግቢ ሰብረው በመግባት የቤቱን መስኮትና ቤተሰቡ የሚጠቀምበትን መኪና መስታወት የሰበሩ ሲሆን በግቢው የሚገኙትን እጽዋትን መነቃቀላቸው ታውቋል። ጠቅላይ ሚኒስትር ቢንያሚን ናታንያሁ ዳኛ ሶልበርግን ስልክ ደውለው ያነጋገሯቸው ሲሆን የሀረዲ ማህበረሰብ አባላት ያደረጉትን አስነዋሪ ተግባር አውግዘዋል። የተለያዩ የክነሴት አባላት ድርጊቱን ያወገዙ ሲሆን ፕሬዝዳንት ኢስሐቅ ሄርጾግ አደገኛ ቀይ መስመርን ማለፍ ነው፣ የእስራኤልን ዲሞክራሲ በእጅጉ የሚጎዳ ተግባር ነው በማለት ማሳሰባቸውን ከደረሰን ዘገባ መረዳት ችለናል። ለመንግስት መስሪያ ቤቶች ተቆጣጣሪ ኃላፊ ሆነው ትናንት በክነሴቱ በተሰጠው ሚስጥራዊ ድምጽ አሰጣጥ የተመረጡት ሚካኤል ራቬሎ ምርጫቸው ከባድ ውዝግብን ፈጠረ። የህግ ጠበቃ ሚካኤል ራቬሎ 61 የድጋፍ ድምጽ አግኝተው የተመረጡ ሲሆን ከተፎካካሪያቸው ከቀድሞ የከፍተኛው ፍርድ ቤት ዳኛ ዮሴፍ ኤልሮን በአራት ድምጽ እንደሚበልጡ ተገልጿል። የጠቅላይ ሚኒስትር ቢንያሚን ናታንያሁ አቃቢ ህግ የነበሩትና ለኃላፊነቱ እርሳቸው ያቀረቧቸው ጠበቃ ሚካኤል ራቬሎ በመመረጣቸው ናታንያሁ አሸናፊ መሆናቸው እየተነገረ ሲሆን የምርጫውን ሂደት ህጉ የሚፈቅድ መሆኑን ለማጣራት ወደ ከፍተኛው ፍርድ ቤት ወይም ባጋዝ ቀርቦ ሳይጣራ እንደማይቀርም ተገልጿል። የክነሴቱ አፈ ጉባኤ አሚር ሃና የምርጫውን ውጤት በይፋ ተናግረዋል። ሲናገሩም ዮሴፍ ኤልሮን 57 ድምጽ አግኝተዋል፣ ሚካኤል ራቬሎ ደግሞ 61 ድምጽ አግኝተዋል በማለት በድምጽ ቆጠራው ውጤት መሰረት በአብዛኛ ድምጽ የተመረጡት ለመንግስት ተቆጣጣሪው መስሪያ ቤት ኃላፊ ሆነው ተመርጠዋል ብለዋል አሚር ሃና። ሚካኤል ራቬሎ አሁን የስልጣን ዘመናቸውን የሚጨርሱትን ማታሪያ አንግልማን በሚቀጥለው ወር ይተኳቸዋል ተብሏል። በመንግስት ተቃዋሚ ፓርቲዎች በኩል የድምጽ አሰጣጡ ሂደት ለምርጫው ፍትሃዊነት ጥሩ እንዳልሆነ በመግለጽ በህጉ መሰረት ሚስጥራዊ መሆን ያለበትን የድምጽ አሰጣጥ ሂደት የተወሰኑ የጥምር መንግስቱ አባላት ራቬሎን በመምረጥ ለመንግስት አማኝነታቸውን ለማሳየት ሲሉ የሰጡትን ድምጽ በእጅ ስልካቸው የቀረጹ መሆናቸው ተገልጿል። የአስተዳደር ጥራት ንቅናቄ የምርጫውን ሂደት በሚመለከት ለከፍተኛው ፍርድ ቤት ባጋዝ አቤቱታ የሚያቀርብ መሆኑን ያስታወቀ ሲሆን የመንግስት ህግ አማካሪዋ እንደገና በትክክል ሚስጥራዊ ምርጫ እንዲካሄድ ካላዘዙ አቤቱታ የሚያቀርቡ መሆናቸው ገልጸዋል። የክነሴት አባል ናማ ላዚሚ የመንግስት ህግ አማካሪዋና የመንግስት አቃቢ ህግ በጉዳዩ የወንጀል ምርመራ እንዲካሄድ ትዕዛዝ እንዲያስተላልፉ የሚጠይቁ መሆናቸውንም ገልጸዋል። ኮሎኔል ኢዮቭ ኪዮፍ የጎላኒ ክፍለ ጦር እዝ ኃላፊ ሆነው ተሾሙ። ኢዮቭ ኪዮፍ ከክፍለ ጦሩ
የክፍለት ኦሮ እዝ በነበሩት ኮሎኔል አዲ ግኑን ቦታ የተተኩ ሲሆን የስልጣን ርክክቡ በደቡብ ሊባኖስ በረኬስ ሀቡፉር የ36ኛው ክፍለት ኦር አዛዥ ብርጋዴር ጄኔራል ይፍታህ ኖርኪን በተገኙበት ትናንት ምሽት ተካሂዷል። ሐላፊነታቸውን ለዮብ ክዩፍ ያስረከቡት ግኑን ትምህርት እንደሚቀጥሉ ከደረሰን ዘገባ መረዳችለናል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ከኢራን ጋር የሚካሄደው ድርድር መልካም ግስጋሴ እየታየበት እንደሆነና በሳምንቱ መጨረሻ ላይ በስምምነት ሰነድ ሳይፈራረሙ እንደማይቀሩ አስታወቁ። ትራምፕ በዋይት ሀውስ ቤተ መንግስት ከጋዜጠኞች ጋር ባደረጉት ውይይት ጠንካራና ጥሩ ስምምነት ላይ እንደሚደረስና ኢራን የኒውክሌር ጦር መሳሪያ ባለቤት እንደማትሆን ገልጸዋል። በእስራኤልና በሊባኖስ መካከል የሚካሄደው ጦርነት ሳይቆም ከኢራን ጋር ስምምነት ላይ መድረስ ይቻላል ወይ ተብለው ለተጠየቁት ጥያቄ ትራምፕ በሰጡት ምላሽ ሁለቱን ጉዳይ ለይቶ ለማየት ጥረት እያደረጉ መሆናቸውን ተናግረዋል። በመጨረሻም የአየር ንብረት ትንበያ። የአየሩ ጸባይ ዛሬ የሙቀቱ መጠን ይጨምራል። ነገ አርብ ሙቀቱ እንደሚቀንስና ቅዳሜ ተመሳሳይ ሆኖ እንደሚቀጥል የአየር ንብረት ትንበያ ባለሙያዎች ከላኩልን ዘገባ መረዳት ችለናል። የዛሬው ቀን የሙቀት መጠን በዲግሪ ሴንቲግሬድ በኢየሩሳሌምና አካባቢዋ 31፣ በቴልአቪቭ 30፣ በሃይፋ 29፣ በብኤርሸባ 34፣ በኢላትና አካባቢዋ 41 ዲግሪ ሴንቲግሬድ ይደርሳል። አድማጮቻችን፣ ዜናው አበቃ። ወደሚቀጥለው ዝግጅት ለማለፍ የሙዚቃ እረፍት እናድርግ።

የተከበራችሁ አድማጮቻችን ስርጭታችን እንደቀጠለ ነው። አሁን ደግሞ ጋዜጦች በዛሬ ተማቸው ለአንባቢያን ያቀርባችሁን ዋና ዋና ርዕሰ ጉዳዮች እንመለከታለን። ሶስቱ ዕለታዊ ጋዜጦች ደርሰውናል። ይዲው ታሮኖት፣ እስራኤል አዮምና ሐሬጽ። እንግዲህ ሶስቱም ጋዜጦች በመጀመሪያ ገጻቸው ላይ ትኩረት እየሰጡባቸውን ዋና ዋና ርዕሰ ጉዳዮችን እንመለከታለን። ሐሬጽን ስንመለከት በመጀመሪያ ገጹ ላይ ካቀረባቸው ርዕሰ ጉዳዮች መካከል ትናንት በክነሴቱ በሰጠው ምስጢራዊ የድምፅ አሰጣጥ ሂደት የተመረጡት ቀጣይ የመንግስት መስሪያ ቤቶች ተቆጣጣሪ ኃላፊን በሚመለከት ሰፊ ዘገባ ቀርቧል። ይህን ርዕሰ ጉዳይ ሁሉም ጋዜጦች ትኩረት ሰጥተው ተመልክተውታል በስፋት። እንግዲህ ዛሬ ጋዜጦች ላይ ያለ ጉልህ ከሆኑ ርዕሰ ጉዳዮች መካከል አንዱ ነው። የሊኩድ ፓርቲ አባላት የክነሴት አባላት በድምፅ አሰጣጡ ሂደት ቀይ መስመር የማለፍ ሁኔታ ታይቶባቸዋል ይላል። እንግዲህ በቀጣይ የመንግስት መስሪያ ቤቶች ተቆጣጣሪ ወይም መባኪራ መዲና በኃላፊነት እንዲሾሙ ለውድድር የቀረቡት ሁለት ሰዎች አንደኛው የጠቅላይ ሚኒስትር ቢንያሚን ኔታንያሁ አቃቢ ህግ ናቸው። የሳቸው በሳቸው ተቋሚነትን እንደቀረቡ ነው የሚነገረው። የጠበቃ ሚካኤል ራቪሎ ናቸው። ሁለተኛው ደግሞ የቀድሞ የከፍተኛው ፍርድ ቤት ዳኛ ናቸው። ዮሴፍ ኤለሮን ይባላሉ። እንግዲህ ሁለቱ ነው የቀረቡት ለዚህ ምርጫ። በመጀመሪያው ዙር በሁለት ዙር ነው የድምፅ አሰጣጡ ሂደት። በመጀመሪያው ዙር ዮሴፍ ኤለሮን ናቸው እንግዲህ አብዛኛ ድምፅ እንዳገኙ የሚነገረው። ሚስጥር የድምፅ አሰጣጡ ሂደት ሚስጥራዊ ነው፣ አይታይም። የክነሴት አባላት በሚስጥር ነው ድምፅ የሚሰጡት። ከዛ የመጨረሻውና ሁለተኛው ዙር የድምፅ አሰጣጥ ሲካሄድ እንግዲህ በጋዜጦች ላይ በቀረበው ዘገባ መሰረት የሊኩድ ፓርቲ አባላት ድምፅ ሲሰጡ ማንን እንደሚመርጡ የሚያሳይ ያው በቪዲዮ ወይም እንግዲህ ቀረጹ ይላል፣ በእጅ ስልካቸው የመረጡትን ሰው የሚያሳይ ምንም ሚስጥራዊ ቢሆን ምርጫው እንደዛ እንዲያደርጉ ታዘዙና በዛ ምክንያት የመረጡትን እንግዲህ ለማሳየት ነው ለመንግስት ማንን እንደመረጡ ታማኝነታቸውን ለማረጋገጥ ሲባል። ያው በዚህ ሁኔታ በሁለተኛው ዙር ምርጫ ሚካኤል ራቬሎ አብዛኛ ድምፅ አግኝተው 61 ድምፅ አግኝተው መመረጣቸውና ሁለተኛው ሌላው ተወዳዳሪ በአራት ድምፅ የሚያንሱ መሆናቸው 57 ድምፅ ማግኘታቸው ተገልጿል። በዚህ ሁኔታ እንግዲህ አብዛኛ ድምፅ ያገኘው ቀጣይ የመባኪራ መዲና ወይም የመንግስት መስሪያ ቤቶች ተቆጣጣሪ ሆኖ እንዲመረጥ ተገልጿል፣ ታውቋል። ጉዳዩ ከዛ በኋላ ከባድ ውዝግብን ፈጥሯል። እንግዲህ ካስነሳቸው ውዝግቦች መካከል አንደኛው የጠቅላይ ሚኒስትሩ ቅርብ ሰው ሆነው የእርሳቸው አቃቢ ሕግ ሆነው እንደገና እሳቸውን እንዲቆጣጠሩ እንግዲህ የመንግስት መስሪያ ቤቶች ተቆጣጣሪ ጠቅላይ ሚኒስትሩንም ይቆጣጠራሉ። ሁሉንም የመንግስት መስሪያ ቤቶች የሚሰሩትን ስራ የሚቆጣጠር ነው። እንግዲህ ታላቅ በጣም ታላቅ ኃላፊነት ነው እና የእሳቸው የቅርብ ሰው ሆነው ጥብቅ የሆነ መልካም ግንኙነት አላቸው፣ እንዴት እሳቸውን እንዲቆጣጠሩ በእርሳቸው ጠቋሚነት ቀርበው ይመረጣሉ ነው። ሌላው ደግሞ የጥምር መንግስቱ አባላት የድምፁን ሂደት ሚስጥራዊ መሆን ያለበትን በህጉ መሰረት ሚስጥራዊ መሆን ያለበትን የድምፅ አሰጣጥ ሂደት እንዲቀርጹትና ያው እንዲያሳዩ ተደርጓል እና ይሄ ሚስጥራዊነቱን የሚጥስ ነው፣ ህጉን የሚተላለፍ ነው በማለት የተቃዋሚ ፓርቲ አባላትም ሌሎችም አካላት ለከፍተኛው ፍርድ ቤት በአጋዝ እንዲቀርብ ሁኔታውን ጥሪ እያቀረቡ ናቸው። አወዛጋቢ መሆኑ ቀጥሏል። እንደገና ምርጫ እንዲካሄድም ጠይቀዋል የመንግስት ተቃዋሚ ፓርቲዎች። ሌላ ሁለተኛው ርዕሰ ጉዳይ በአስሮች የሚቆጠሩ የሐረሪ ማህበረሰብ አባላት እንግዲህ ያው የሐረሪ ማህበረሰብ በመከላከያ ሰራዊት ውስጥ ለመዝመት ፈቃደኞች አይደሉም። በዚህ ምክንያትም ትዕዛዝ ተልኮላቸው ወደ ዘመቻ ጣቢያዎች ሊሽካት ጊዩስ በሰዓቱ ያልሄዱ መሄድ የነበረባቸው ጥሪው የደረሳቸው ወጣቶች ወይም የሐረሪ ማህበረሰብ አባላት የሽባ ሃይማኖት ትምህርት ቤት ተማሪዎች እነሱ በፖሊስ ቁጥጥር ስር ውለዋል እና ይህን በመቃወም እንግዲህ እንደሚታወቀው የሐረሪ ማህበረሰብ በተለያዩ ከተሞች በየጊዜው የተቃውሞ ሰልፍ ያካሂዳሉ። ይህን በመቃወም ትናንት ምሽት
በከፍተኛው ፍርድ ቤት ምክትል ፕሬዝዳንት መኖሪያ ቤት ሰብረው እንደገቡና ኖአም ሶልበርግ ናቸው በዳኛ ኖአም ሶልበርግ መኖሪያ ቤት ሰብረው በመግባት ጉዳት አድርሰዋል። በንብረት ላይ ጉዳት ማድረሳቸው የቤቱን መስኮቶች የተሽከርካሪ መኪናውን መስታወት ቤተሰብ የሚጠቀምበትን መኪና መስታወትና መሰባበራቸውንና በግቢው የሚገኘውን የተለያዩ እጽዋቶች የአበባ አትክልት መነቃቀላቸው ተገልጿል። በንብረት ላይ ጉዳት አድርሰዋል። እንግዲህ ፖሊስ ፈጥኖ በመድረስ የተወሰኑትን በአካባቢው እንግዲህ የነበሩትን በቁጥጥር ስር መዋሉ ታውቋል። እንግዲህ ዛሬም ፍርድ ቤቱ የእስራት ጊዜያቸውን እንዲያራዝም ፖሊስ ይጠይቃል ተብሏል። ይህ ርዕሰ ጉዳይም ሁሉም ጋዜጦች ላይ የተዘገበና ትኩረት የተሰጠበት ርዕሰ ጉዳይ ነው። ሌላው ሀሬዝ የተመለከተው ርዕሰ ጉዳይ ኢራን አሁንም በአካባቢ ሀገራት በባህር ሰላጤው ሀገራት ላይ ጥቃት እያደረሰች መሆኑን ትናንት በኩዌት ጥቃት ማድረሷን የሚገልጽ ዘገባ አለ። በአጠቃላይ ሰፊ ጽሁፍ ቀርቧል፣ ሰፊ ዘገባ ቀርቧል ጋዜጣው በዚህ ጉዳይ። ምንድን ነው የሚለው? የባህር ሰላጤው ሀገራት እስራኤልና የባህር ሰላጤው ሀገራት አሜሪካ ከኢራን ጋር በምታካሄደው ድርድር እየተሳተፉ አይደለም፣ ኢራንም ማጥቃቷን እንደቀጠለች ነው እና ሁኔታው አስቸጋሪ መሆኑን በስምምነቱ አሁን አሜሪካና ኢራን ስምምነት ላይ ቢደርሱ በስምምነቱ ሂደት ብዙ ነገሮች ኢራን ልትተዋቸው ወይም እንደገና እንዳይቀጥሉ ሊደረጉ የሚገባ ነገሮች ይቀራሉ እና ስምምነቱ ሁሉንም የአካባቢ ሀገራትን ሀሳብና ጥቅም ያካተተ ላይሆን ይችላል የሚል ከፍተኛ ስጋት እንዳለና ይህም እየታየ መሆኑን አሁን በድርድር ሂደት ላይ ኢራን እንደገና የአካባቢ ሀገራትን እያጠቃች መሆኑ ይሄን የሚያሳይ መሆኑ የሚገልጽ ሰፊ ዘገባ አለ። ሌላው የሀሬጽ ያቀረበው ርዕሰ ጉዳይ በሀራባይት እንግዲህ በኢየሩሳሌም በድሮ ቤተ መቅደስ የአላክሳ መስጊድ እና ቤተ መቅደሱ በሚገኝበት ሀራባይት ተብሎ በሚጠራው ተራራ ቅዱስ ቦታ ነው። እንግዲህ እንደሚታወቀው በዛ አካባቢ የተሰማራ የራሱ የፖሊስ ክፍል አለ። ይህ የፖሊስ ክፍል የሃይማኖት የሚጠብቁ አካላትን ያው ዳቲም ሃይማኖት የሚጠብቁና ወደዚህ የተቀደሰ ቦታው እንደሚታወቁ አድማጮቻችን አወዛጋቢ ነው። ወደዛ አካባቢ ለጸሎት የሚወጡ ይሁዳውያን አስፈቅደው በፈቃድ ነው ወደ ቦታው ሄደው ጸሎት የሚያደርሱትና ይሄን የሚቃወም አካልም አለ፣ የሚፈቅድም አካል አለ። ስለዚህ ወደ ቦታው ሄዶ ጸሎት ለማድረስ የሚፈቅዱ አካላትን በዚህ ሀሳብ የሚስማሙ አካላትን በዚህ የፖሊስ ክፍል ለመመልመልና በስራው በዘርፉ እንዲሰማሩ ለማድረግ ያው ፖሊስ እየሰራ ነው የሚል ዘገባ አቅርቧል ሀሬጽ። ወደሚቀጥለው ጋዜጣ ስናልፍ የዲዮ ታሃሮኖት ነው። የዲዮ ታሃሮኖት አሁንም በዳኛ ኖአም ሶልበርግ መኖሪያ ቤት ግቢ ሰብረው በመግባት የሀረዲ ማህበረሰብ አባላት እንግዲህ ያደረሱትን ጉዳት የሚመለከት ዘገባ ነው ያቀረበው። በመጀመሪያ በርዕሰ ጉዳዩ 70 የሚሆኑ ተጠርጣሪዎችን ፖሊስ በቁጥጥር ስር እንደዋለና እንግዲህ በአካባቢው ይህን ጉዳት ካደረሱ በኋላ በአውቶቡስ ተሳፍረው ከአካባቢው ለማምለጥ ሲሞክሩ ፖሊስ 70 የሚሆኑ ተጠርጣሪዎችን በቁጥጥር ስር እንደዋለ ነው የሚገልጸው ዘገባው። የእስራት ጊዜያቸው እንዲራዘም ዛሬ ፖሊስ ፍርድ ቤቱን ይጠይቃል። የዳኛ ኖአም ሶልበርግ ተደናግጠው የህመም ስሜት እንደተሰማቸውና የማጌን ዳቪድ አዶም አስቸኳይ የህክምና እርዳታ ሰጪ ቡድን በቦታው ደርሶ የህክምና እርዳታ እንዳደረገላቸው ተገልጿል። እንግዲህ ሁኔታውን በጣም እያወገዙ ናቸው የመንግስት ባለስልጣናት፣ በጣም በርካታ የክነሴት አባላት እያወገዙ ናቸውና የሀረዲ ማህበረሰብ የፈጸሙት ተግባር አስነዋሪ ድርጊትና ሊሆን የማይገባው ዲሞክራሲውን በእጅጉ የሚጎዳ፣ ፕሬዚዳንት ይስሐቅ ሄርጾግም ቀደም ሲል በዜና እንደተመለከት ነው የቀይ መስመር እየታለፈ ነው፣ የታለፈው ቀይ መስመርም ከሚገባው በላይና የሀገሪቱን ዲሞክራሲ በእጅጉ የሚጎዳ በማለት አውግዘዋል። እንደ ማሳሰቢያም ያው ማስጠንቀቂያ ማሳሰቢያ ሰጥቷል። ሊሆን የማይገባውና አስነዋሪ ተግባር ነው በማለት
ጠቅላይ ሚኒስትር ቢንያሚን ነታንያሁ ስልክ ደውለው ለዳኛ ኖአም ሶልበርግ ሁኔታውን በማውገዝ ያው ደውሎ ያነጋገሯቸው መሆኑ ተገልጿል። እንግዲህ በዚህ ሁኔታ ችግሩ እየከፋ መሄዱን ጋዜጣው በሰፊው ዘግቦታል። ለአንባቢያን አቀርቦታል ሬዲዮ ታሩሉት ምህም ጉዳይ። ሌላው ያው በመጀመሪያው ጋዜጣ እንደተመለከትነው ትናንት በክነሴቱ የተካሄደው የቀጣዩ የመንግስት መስሪያ ቤቶች ተቆጣጣሪ ምርጫ ጉዳይ ይሄም እንደዚሁ የህግ ጠበቃ ሚካኤል ራቬሎ መመረጣቸው እንግዲህ የጠቅላይ ሚኒስትሩ አቃቢ ህግ ያው ዳኛ ናቸው አቃቢ ህግ ናቸው ከሳቸው ጋር ካለው የቀረቤታ ሁኔታና የምርጫው ሂደት ምስጢራዊ መሆን ሲገባው የጥምር መንግስቱ አባላት የምርጫውን ሂደት በእጅ ስልካቸው እንዲቀርጹ መደረጉ አግባብ አለመሆኑና ሂደቱ ህጋዊ አለመሆኑን ወደ ከፍተኛው ፍርድ ቤት እንዲቀርብ የተለያዩ አካላት የተቃዋሚ የመንግስት ተቃዋሚ ፓርቲዎችን ጨምሮ እየጠየቁ መሆናቸውን ከባዱ ዝግብ የፈጠረ መሆኑ እንደዚሁ የዶታሮነትም ላምባቢያን አቀርቦታል። ይህን ጉዳይ ሌላው የሰሜን እስራኤል ነዋሪዎች ጉዳይ ነው። የሰሜን እስራኤል ነዋሪዎች አንዲት እናት ልጇን በማቀፍ በተነሳ ፎቶግራፍ በማስደገፍ ልጇ የ11 ዓመት ነው ይላል የቅራት ሽሞና ከተማ ነዋሪዎች ናቸው። ሚሪያም ትባላለች እናቱ። ሚሪያም ልጅን ወደ ትምህርት ቤት ምልከው ያዛካ የማስጠንቀቂያ ደወል ድምጽ እንዲሰማ ካልሆነ በስተቀር አሁን ባለው ሁኔታ ያው አስቸጋሪ ነው፣ ልጅን ወደ ትምህርት ቤት ለመላክ ቸገራለሁ፣ ከተማዋንም ለመልቀቅ እያሰብኩ ነው በማለት ጋዜጣው ያደረገላት ቃለ መጠይቅ በጋዜጣው ውስጥ ገጽ ሰፊ ዘገባ አቅርቧል። በዚህ ጉዳይም በሰሜን እስራኤል ያለውን አጠቃላይ የደህንነት ሁኔታ በሚመለከት እየቀረበ ዘገባ ነው። ምንም የተኩስ አቁም ስምምነት የለም በማለት እንግዲህ ምናልባት ደግሞ ሌሊቱን አሁን ሊነገ አካባቢ ሊባኖስና እስራኤል በአሜሪካ በሚያካሄዱት ድርድር ስምምነት ላይ መድረሳቸውን ሰምተናል። የተኩስ አቁም ስምምነት ለመድረስ ቀጣዩን ሂደት እናያለን። ይህ ዘገባ ግን ያው በሰፊው በጋዜጣ ውስጥ ገጽ ቦታ የተሰጠው ዘገባ ነው። ወደ እስራኤል አየሁም ስናልፍ እስራኤል አየሁምም በመጀመሪያ የተመለከተው በከፍተኛው ፍርድ ቤት ምክትል ፕሬዚዳንት ዳኛ ኖአም ሶልበርግ መኖሪያ ቤት ላይ ሰብሮ በመግባት የሐረዲ ማህበረሰብ አባላት ግቢውን ሰብሮ በመግባት ያደረሱን ጉቱን ጉዳት የደረሰውን ጉዳት በሚመለከት ነው። እንግዲህ መኪናው ፊት ለፊት መስታወቱ ተመቶ ተጎድቷል። የመኪናውን ፎቶግራፍ በማቅረብ ነው ይህ ዘገባ የቀረበው። የቤቶች መስኮትም እንደዚሁ የቤት መስኮትም የሚያሳይ ፎቶግራፍ አለ። እንግዲህ የመኖሪያ ቤቱን መስኮት፣ ግቢ ውስጥ ቤተሰብ የሚጠቀምበትን መኪናና ግቢ ውስጥ የሚገኙ የተለያዩ እጽዋት የአበባ ተክሎችን መነቃቀላቸው መሰባበራቸው ተገልጿል። ያው ይህ ጉዳይም እንግዲህ በሰፊው በጋዜጣው የውስጥ ገጽ ሰፊ ዘገባ ተሰጥቶበታል። ያው ምክንያታቸው ወደ መከላከያ ሰራዊቱ ለመዝመት ፈቃደኛ ያልሆኑ የሃይማኖት ትምህርት ቤት ተማሪዎች በቁጥጥር ስር መዋላቸውን በመቃወም ነው ይህን ድርጊት የፈጸሙት። ያው ፖሊስ በአስሮች የሚቆጠሩ ተጠርጣሪዎችን በቁጥጥር ስር መዋሉ ተገልጿል። ሌሎች ጋዜጦች ላይ እንደቀረበው እስራኤል አየሁም እንግዲህ በሰፊው አቅርቦታል አንባቢያን ይህን ርዕሰ ጉዳይ። ሌላው ትናንት በክነሴቱ የተካሄደው ያው የመንግስት ተቆጣጣሪ መስሪያ ቤቶች ኃላፊ ምርጫ ጉዳይ አወዛጋቢ መሆኑንና በአንደኛው ዙር ያሸነፉት ሁለተኛው ተወዳዳሪ የመንግስት ተቃዋሚ ፓርቲዎች ያቀረቧቸው ተወዳዳሪ እንደሆኑ ይገልጻል። እስራኤል አየሁም የቀድሞው የከፍተኛው ፍርድ ቤት ዳኛ ዮሴፍ ኤለሮን ናቸው። እሳቸው በአንደኛው ዙር ከፍተኛ ድምጽ ያገኙ እሳቸው ናቸው። ግን በሁለተኛው ዙር ድምጽ አሰጣጥ ነው የሚጸድቀው ምርጫው የጸደቀውም በዛ በሁለተኛው ዙር ግን ዮሴፍ ኤለሮን ሳይሆኑ ሌላው ጠቅላይ ሚኒስትሩ ናታንያሁ ያቀረባቸውና እሳቸው የቅርብ ሰው የሚባሉ የህግ ጠበቃ ሚካኤል ናቸው። እንግዲህ እሳቸው ያው ሂደቱ እንዴት ሊሆን ቻለ? ምክንያቱም የክነሴት አባላት የጥምር መንግስቱ አባላት የክነሴት አባላት የምርጫውን ድምጽ ሲሰጡ ድምጽ አሰጣጡን በእጅ ስልካቸው እንዲቀርጹ ተጠይቀዋል ነው የሚለው። እንግዲህ ሚካኤል ራቬሎ የመረጡ አካላት ያው እንግዲህ ስለሚያሳዩ የቀረጹትን
በዛ ምክንያት በሁለተኛው ዙር ያው ውጤቱ የተጠበቀ ከተጠበቀው ውጪ ነው የሆነው። ሚካኤል ሮቬሎ በመጀመሪያው ዙር ዝቅተኛ ድምጽ አግኝቶ ስለነበር እንግዲህ በሁለተኛው ዙርም ከፍተኛ ድምጽ ያገኙት ይቀጥላል ተብሎ ተጠብቆ ያለ ድንገት ሚካኤል ሮቬሎ በድምጽ አሰጣጥ ብልጫ አግኝተው እሳቸው መረጣቸው ተገልጿል። ያው ሰፊው ዝግብ ነው የፈጠረ እርሰ ጉዳይ ነው። ለማንኛውም እርሰ ጉዳይ ይህን ይመስላል። እንግዲህ ጋዜጦች በዛሬ ይተማቸው ለአንባቢያን ያቀረቧቸው ዋና ዋና ብለን የመረጥናቸው እርሰ ጉዳዮች። አድማጮቻችን ስርጭታችን ይቀጥላል፣ አብራችሁን ቆዩ።

0: ክቡራትና ክቡራን አድማጮቻችን ጤና ይስጥልን እንደምን አላችሁ? እነሆ ፕሮግራማችን ጀመረ። በዚህ ዝግጅት ማህበራዊ ታሪካዊና ባህላዊ እሴቶችን እናነሳለን እንወያያለን። ባለሙያዎችና ልምድ ያላቸው አዋቂዎችም ሐሳብና አስተያየታቸውን ይሰጣሉ። በዛሬው ዝግጅታችን ስለ እቁብ ወይም ቁቤ እንወያያለን። እቁብ ወይም ቁቤ ምንድነው? እቁብ ማለት ሰዎች በቡድን ተስማምተው በተወሰነ ጊዜ በወር ወይም በሳምንት የተወሰነ ገንዘብ ያዋጡ እጣ ይወጣለት አባል በየተራ የገንዘቡን ድምር የሚወስድበት ባህላዊ የቁጠባና የብድር ዘዴ ነው። ይህ ማህበራዊ መሰረት ያለው የሀብት መፈጠርን ራስን መርዳትንና ማህበራዊ ትስስርን የሚያጠናክር የቁጠባ ባህል ነው። በአሁኑ ወቅት ደግሞ በተለያዩ ዲጂታል መተግበሪያዎች አማካኝነት መጠቀም ተጀምሯል። የእቁብ ባህል የኢትዮጵያ ቤተ እስራኤል በገጠሪቱ ኢትዮጵያ ሲጠቀሙበትና ከትውልድ ወደ ትውልድ ሲተላለፍ የኖረ ባህላዊ ዘዴ ሲሆን በእስራኤል ሀገርም ማህበረሰቡ እየተጠቀመበት ይገኛል። ለመሆኑ ባደገችው እስራኤል የእቁብ አገልግሎት እንዴት ይታያል? ስለ እቁብ አንዳንድ ሰዎችን አነጋግረናል። ወይዘሮ ጎንደሪት ያለው እንዴት ትለናለች?
1: እና እንግዲህ ስለጠየቅሽኝ ነገር አመሰግናለሁ ይታለም። እና ቁቤ ማለት ልክ እንደገለጥሽው ኢትዮጵያም ሳሉ ወላጆቻችን አጠቃላይ ህብረተሰቡ ይጠቀምበት ነበር። ምክንያቱም ገንዘብ ለመቆጠብ የሚረዳ ነገር ነው። ምክንያቱም ዝም እየሰብስቤ ይዘዋለሁ ብቴ አይያዝም። በዚህ ስታኖሪው በዚህ ይጠፋል። አኑሬዋለሁ ብቴ ደግሞ በቸገረሽ ጊዜ ሄደሽ ታነሸዋለሽ።
0: ሌላው ከእቁብ ጥቅሞች መካከል አንዱ ማህበራዊ ግንኙነት መፍጠሩ ነው። ማህበረሰቡ እቁቡ በሚደርስበት ቀን ተሰባስቦ ገንዘቡን ከማዋጣት ከማሰባሰብ ለሚደርሰው አካል ከመስጠት በተጨማሪ አንድ ላይ ይወያያል። ማህበራዊ ግንኙነቱ ይሰፋል። በደስታና በሐዘን አጋጣሚዎችም ይገናኛል። የአንድ እቁብ አባልን ሲባል እንሰማለን እና በህብረተሰቡ መካከል የሚፈጥረው ማህበራዊ ትስስርም ሰፊና በጎ ተጽዕኖ እንዳለው ይነገራል። ወይዘሮ ጎንደሪት ስለ ማህበራዊ ጥቅሙ እንዲህ ትለናለች።
1: ከዛ ደግሞ ከህብረተሰቡ ጋር ትገናኝበታለሽ። ብዙ ነገሮችን ሀሳብ ለሀሳብ ትቀያየርበታለሽ። ብዙ ጠቃሚና የሆኑ ነገሮችን ትወያይበታለሽ። ያቺ ወር ስትመጣ እዛው ገንዘቡ ማስቀመጥ ከሰው ጋር ለመገናኘት ትጓጊበታለች፣ ትሳሽበታለች።
0: ማህበራዊ ግንኙነት
1: ይፈጥራል። ቀኗ እስከምትደርስ ሰዓቷ እስከምትደርስ ስትገናኝ ራሱ ሰዓቱ አጥሮብሽ ነው የምትለያዩ ከሰዎች ጋር ስትገናኝ ማለት ነው። ሳብ ጨዋታ፣ ቀልድ አለ። በጣም ነው ደስ የሚለው። ዘና ፈታ ብለሽ ነው የምትመለሽበት። መተሳሰቡ፣ መደማመጡ፣ አንዱ ከአንዱ ጋር ሀሳብ መቀያየሩ የራሱን የቻለ በጣም ትልቅ ጥቅም አለው።
0: እንግዲህ እንደሚታወቀው እቁብ የተለያዩ ጥቅሞች አሉት። ቀደም ሲል እንዳነሳ ነው አንደኛው ገንዘብን በቀላሉ ለመሰብሰብና ለመቆጠብ በተለይ ባንክ ባልዘመነባቸው ባንክ በማይገኝባቸው የገጠሪቱ ኢትዮጵያ አካባቢ የብድርና የቁጠባ አገልግሎትን ለማግኘት ህብረተሰቡ ሲጠቀምበት የኖረ ባህል ነው። ሌላው ጥቅሙ ገንዘብን በአንድ ጊዜ ሰብስቦ ለሚፈለግ አንድ ዓላማ ማዋል ይቻላል። ሌላው ወለድ የለውም። ባንኮች ወይም ሌላ ድርጅቶች ሲያበድሩ ያው እንደሚታወቀው ባንኮች በወለድ ነው የሚያበድሩት። ድርጅቶችም እንግዲህ በወለድ ሊያበድሩ የሚችሉ ድርጅቶች ይኖራሉ። ያነ ተበዳሪ አካል ይህን ገንዘብ ሲመልስ ሙሉ የተበደረውን ብቻ ሳይሆን ተጨማሪ ወለድም ይከፍላል እና እቁብ ግን ወለድ የለውም። ያው በየወሩ ዕጣ ያወጣለት ሰው ገንዘቡ ይደርሰዋል፣ ይመልሳል። ወለድ የለውም። ከዚህ አንጻር ጥቅሞች አሉት። እንግዲህ ሰፊ ነው ያለው ጥቅም።
1: እዛ ባሻገር ደግሞ ገንዘቡን ሳታስቢው ነው የሚሰበሰብልሽ። እንዲያ ብሎ ተጠራቅሞ በሚደርስሽ ጊዜ አንድ ጊዜ ቁጥር ብሎ ሲመጣልሽ ለፈለግሽው ላሰብሽው ነገር አንድ ጊዜ ታሟይበታለሽ ማለት ነው። እና ቁቤ ማለት ሳታስቢው የምታገኙ ገንዘብ ማለት ነው። እያኖርሹ ቢሆንም ተጠቃሎ ሲመጣልሽ ግን አንጀት ያነሳል። በተለይ ስንት እንደሚጣል እያንዳንዱ ስንት እንደሚጥል የገንዘቡ ብዛትና ማነስ ይወስነዋል። በብዛት ከተጣለ እስከ 50 እስከ 60 ሺህ የሚደርስ ገንዘብ ሊደርስ ይችላል። በጥቂቱ ከሆነ ደግሞ እስከ 15 እስከ 16 እስከ 20 ሺህ ሊደርስ ይችላል። ያን ተጠራቅሞ ሲመጣ በጣም ነው የሚጠቅመው።
0: ስለዚህ የቁጠባ ዘዴ መቆጠቢያም ይሆናል።
1: የቁጠባ ዘዴ ለምሳሌ ያክል አንድ ነገር ልታደርጊ ገና ለአንቺ የሚመጣው 2 ወር ወይም 3 ወር በፊት በኋላ የሚደርስሽ ከሆነ ከአንዱ ጓደኛሽ የሚደረሰውን ቁም የተቀበለሽ አንቺ ዋንንሽን ትፈጽሚና ያን ያንቺ ትደርሺ ደግሞ ለዛ ትመድሻለሽ አልተግባብተሽ አብረሽ ከዛ ሰው ጋር ትትኖሪ ማለት ነው።
0: ከባንክ ምንድን ነው ልዩነቱ? አሁን በባንክ ቢቀመጥ ይሄ ገንዘብ ምንድን ነው ልዩነቱ? በባንክ ማስቀመጥ አይቻልም?
1: ባንክ ሁሉ ጊዜ አሁን አስበሽ ያው ህሳይ ሆን ብለሽ በባንክ በጆር ጆርሹ ካልሆነ አቤት አጠራቅሜ ባንክ ዘጋለዋት ባንክ ብናስቀምጣላቸው ተብሎ በተለይ አሁን በቤታሎ የሚበዛ የሚቀበሉ ሰዎች ባንክ ስናስቀምጥ ያለው ታይቶ ይቀነስብናል ወይም ደግሞ ያለው ታይቶ አይሰጠንም የሚል ስጋት ያላቸው ሰዎች ገንዘብ በእጃቸው ይዛሉ። ያ ገንዘብ በገንዘብ በእጅ ሲያዝ አንደኛ ከቤትሽ የሚያጋጥምሽ አይታወቅም፣ ሁለተኛ እየተመዘዘ ነው የሚያልቀው። በእጅ ያዙት ገንዘብ አይበረክትም። ይህ ቆቤ ግን ቆቤ ያለ ብለሽ ነው ያችን ገንዘብ ቋጥረሽ ታስቀምጫ ይሄዳለሽ፣ ትሰበሰባለሽ። እንደገና ደግሞ የባንክ ገንዘብ ማለት ነው ሳይሆን ብለሽ ከዘጋሹ በፈለግሹ ጊዜ አታመጭው። ጊዜውን ጠብቀሽ ካልሆነ አሁን ዛሬ አስቸግሮኛል ብዬ መዝዤ ማምጣት አልችልም። ቢካዶን የሚሆን ክፍታ አይሆንም ይሁን
0: የቁፍስ ቢሆን አሁን የቁብም ተራ አለ
1: የቁብ ተራ አለው ግን ያነ ተራ አንቺ ከሰው ጋር ከዛ ከምትጠጪ ሰው ጋር ከተግባባሽ ይሄኛው ፊት የደረሰው ለጊዜው ማይጠቀምበት ከሆነ ከዛ እንደ ብድር አድርገሽ ታመጪዋለሽ፣ ትጋደጅበታል። ግን ከሰው ጋር መግባባት ያስፈልጋል። ያነ ሲቸግረው አንቺ የምትሰጪው ከሆንሽ አንቺን ሲቸግርሽ ደግሞ ያነ ይሰጥሻል፣ ይገዳደዱበታል።
0: በእቁብ የተሰበሰበውን ገንዘብ ባንኮችስ እንዴት ይቀበሉታል? ቁብ ወይም ቁቤ ሲባል ባንኮችም እያወቁት የመጡበት ሁኔታ አለ?
1: አሁን በደንብ እያወቁ እንዲያውም ከሚገርምሽ ነገር አንድ ጊዜ አንድ የሆነ ነገር ጀምሬ ማለት ነው አሁን ያቺ የምትጠይቀኝ ሴትዮ እቁብ እስከ ስንት ገቢ ያለሽ የስንት ብር እቁብ አለሽ ብላ ጠየቀች። ፈረንጅ ነው። ኧረ እኔ የለኝም አልኳት። እንዴ እቁብ አንቺ የሀበሻ ሆነሽ እቁብ አትጠጭም? እቁብማ ቢያንስ ከ30 ሺ መኖር አለበት ነው ያለችኝ። እና ብዙ ጊዜ አሁን እየታወቀ እየመጣ ነው። አዎ በእርግጥ 30 ሺ 40 ሺ ቁቤ ደርሶ ወስጄ ባንክ ላስገባለት ከየት አመጣሽ ተብዬ ጠይቃለሁ። ጥያቄ አለ፣ ከየት መጣ ምን መጣ፣ ብዙ ውጣ ውረድ ነበረው። አሁን ግን ብዙ ጊዜ እነሱም እያወቁት ነው። እንደገና ሰውም ደግሞ ብዙ ጊዜ ገንዘቡን ተቀብሎ ወደ ቁብ አይደለም የሚያደርገው፣ ገንዘቡን ተቀብሎ ወደ ሆነ አስፈላጊ ነገር ነው የሚያደርገው። ለምሳሌ ቤት የሚገዙ ከሆኑ
0: ወደ ባንክ ላይ ገባ ይችላል።
1: አዎ ወደ ባንክ ላይ ገባ ይችላል። ለምሳሌ አሁን አንድ ሰው ቤት ሊገዛ ተጎደለው፣ ከዛ ጓደኛው ቁቤ ከደረሰው ተበድሮ ሞልቶ ነገ ማልዳ ያን ቁቤ ሲደርሰው ደግሞ ለዚህኛው ይመልስለታል። እንደዛ የሚሰሩ ብዙ ሰዎች አውቃለሁ። እና ቢሆንም ደግሞ የግዱን እየተከፋፈለ እየተቆረ አሁን ፖስቶማት አለ። ያን ገንዘብ በፖስቶማት ማግባት ይቻላል።
0: አዎ በፖስቶማት በውጭ ወደ ባንክ ማስገባት ይቻላል።
1: አዎ አዎ ውስጥ ገብተሽ ላይቀበልሽ ይችላሉ፣ ውጣ ውረድ ሊኖር ይችላል። ግን የሚያውቅ ሰው ይዘሽ በፖስቶማት እግዚአብሔር ይመስገን ልጆቻችን አሉ። በፖስቶማት 30 ሺህ ከሆነ 15 ሺህ አድርገን ማግባት እንችላለን። 20 ሺህ ከሆነ 10 ሺህ አድርገን ማስገባት እንችላለን። ችግር አይመጣም።
0: ከህግ አንጻር ያለው ተቀባይነት ምንድን ነው? ህጉን በሚመለከት ያለውን አንድምታ ከህግ ጠበቃ አቢቢተው ጋር እንወያያለን። የህግ ጠበቃ አቢቢተው ጤና ይስጥልን፣ እንደምን አለ?
2: ጤና ይስጥልኝ ወርቅነሽ፣ እንዲሁም አድማጮች ደህና ነኝ።
0: እናመሰግናለን የህግ ጠበቃ፣ ሙያዊ ማብራሪያ ልሰጠን ፈቃደኛ ስለሆን ከልብ ነው የምናመሰግነው።
2: ለአንቺ አመሰግናለሁ።
0: ጥሩ እንግዲህ የህግ ጠበቃ አቢቢተው፣ አንተ የኛን ማህበረሰብ ያው በቅርብ የዕለት ከዕለት እንቅስቃሴውን ስለምታውቅ እንደው በዚህ በእስራኤል ሀገር እቁብ ተቀባይነቱ ከህግ አንጻር እንዴት ይታያል?
2: አዎ እንግዲህ በመሰረቱ እቁብ ማለት ቀደም ሲል እንደጠቀሹ በገጠሪቱ ኢትዮጵያ በነበርንበት ጊዜ በቤተሰብ ደረጃ፣ በጉርብትና ደረጃ፣ በጓደኝነት የሚተዋወቁ የአንድ አካባቢ ሰዎች ወይም በዝምድና የተያዙ ያላቸውን ግንኙነት ለመጠቀምና ለማጠንከር እንዲሁም ደግሞ የገንዘቡ ሁኔታ በየጊዜው ከብለ መሰብሰብ ስለሚቸግር ወጣ እያደረጉ ገንዘብ የሚሰበስቡበትና የሚከፋፈሉበት ሁኔታ ነበር። ይሄ በከተማዎች አካባቢ ከፍ ብሎ አካባቢውን በርከት ያለ ህዝብ ያቀፈ እድር የሚባል ተመሳሳይ ነው። ግን የእቁብ ሁኔታ በጓደኛም በቤተሰብም በጠባብ በውቅያ የተመሰረተ ማህበራዊ ኑሮ ነው ማለት ነው።
0: ጥሩ እንግዲህ የህግ ጠበቃ አቢቢተው፣ አንተ የኛን ማህበረሰብ ዛም ኢትዮጵያም በነበርንበት ጊዜ እዚህማ ያው በቅርብ ሄደት ከለቲን ቅስቀሳውን ስለምታውቅ ስለ ቁብ ያለህ ግንዛቤ በገለጽከው መሰረት ሰፊ ነው። ይሄ እዚህ ቁብ ተቀባይነቱ በተለይ ደግሞ አንተ የህግ ባለሙያ ነህ መተዳደሪያ ደንብ አለው በርግጥ እንግዲህ ባባላቶቹ መካከል ይኖራል በእስራኤል ሀገር ግን እነት ያ የመተዳደሪያ ህግና ደንቡ በደንብ ተጽፎ ሐላፊዎች ተመርጠውለት ነው ወይስ የሚካሄደው ወይስ እንደው ዝም ብሎ ነው እንደው ከህግ አንጻር ተቀባይነቱ ምን ያህል ነው?
2: እንግዲህ ህግ ከዚህ በፊት በማህበረሰብ ደረጃ የነበሩትን ልምዶች የነበሩትን አስተዳደሮች የነበሩትን ሁኔታዎች የሚያፈርስ አይደለም። ለምን ህግ ወደ ፍርድ ቤት በሚቀርብበት ጊዜ በሶስት ደረጃ ሊቀርብ ይችላል። አንደኛ ስምምነትን በመለከት ለምሳሌ በጽሁፍ ከሆነ በጽሁፍ በዚህ ቀን ነገሌ ነገሌ በተገኙበት ለምሳሌ ገንዘብ ማበደርም ብናይ አቶ ገሌ አበዳሪ አቶ ገሌ ደግሞ ተበዳሪ ተብሎ ተፈርሞ በምስክሮች ተደቀው በፍርድ ቤት ሙሉ ተቀባይነት አለ። በሁለተኛ ደረጃ በጽሁፍም ባያደርጉት በቃል እንግዲህ እኛ ጎረቤቶች ነን ዘመዶች ነን እንተዋወቃለን በአንድ ላይ ሆነን እቁብ እናቋቁም ይህ እቁብ ያው ይህን ያህል አባላት አለው ማንኛውም አባል ለመግባት ይፈልግ ሁሉም አባላት መስማማት አለባቸው የገንዘቡ ሁኔታም በየወሩ ይህን ያህል ነው በወር አንድ ጊዜ ነው በሁለት ሳምንት አንድ ጊዜ ነው ብለው ነገሮችን ያጸድቃል። ይሄ ጉዳይ ወደ ፍርድ ቤት ሲሄድ ሰዎች ተጠይቀው የሚሉትን ፍርድ ቤቱ ሊቀበል ይችላል። ከዚህ አንጻር ስናየው እስራኤል ሀገር አንደኛ እንዳልሽው በጽሁፍ ሚሆን ነገር የለበቁብ ደረጃ ግን በቃል ደረጃ ተስማምተው ተነጋግረው ያው ያውቁታል ቀኑን ያውቁ ይወስናሉ ገንዘቡን ይወስናሉ ጠዋት ነው ከሰዓት በኋላ ነው ሁሉም ከወሰኑ በኋላ ነገሮችን ያካሂዳሉ ይፈጽማሉ ገንዘቡ ይጣላል። በብዙ ቦታ እንደማየው ከሆነ ጽሁፍ አለ ገሌ ገሌ ገሌ የቁቡ አባል ናቸው እያንዳንዱ የሚያወጣው ገንዘብ አለ ተራ ይጣላል እጣ እጣጣ ብለው ይጥላሉ እጣ የደረሰው በእጣው መሰረት ይሄዳል። እንደዚያያል ያን ገንዘብ ከተቀበሉ በኋላ ሁለቱ አማራጭ አላቸው። እንግዲህ ብዙ ኢትዮጵያን የሚያደርገው አንደኛ ያ የተቀበለው ሰውዬ ወስዶ እስካሁን ድረስ ችግር አላጋጠም ባንክ ያስገባል። ምክንያቱም እቁብ ቢያንስ በዛ ቢባል ከ12 ከ15 በበላይ ሰው የለም ያ ሲባዛ ማስገባት ይችላል። በአንድ ጊዜው ባንክ ወይም ደግሞ በሁለት ጊዜ በተለያየ ምክንያት ሊያስገቡ ይችላሉ። ባንኩ እስከዚህን ድረስ ተጽዕኖ የሚያመጣባቸው የለም ምክንያቱም በመቶ ሺህ እዚያ በላይ የሚቆጠር ገንዘብ የለምና። ችግሩ ምናልባት አንዳንድ ቦታ ላይ ኢትዮጵያ ሃይማኖት ነበር ባህል ነበር ምን ይሉኝ ነበር ከዚህ ሀገር ግን በአንዳንድ ጉዳዮች አንዳንድ ቦታ ላይ ጠይቅ ደርሳቸውና ያንን ገንዘብ ተቀብለው ሄደው ቦታ ይቀይራሉ ወይም ይጠፋሉ። በዚያ ደረጃ ብዙ ሰዎች አይ ገሌ እንደዚህ አርጓ ጨርብሮ ሄደው የሚል እንትነል እስካሁን ድረስ በክስ ደረጃ ያየሁት የለም። በሽምግልና በንግግር እንደዚህ ያደረገ በሚል ግን ብዙዎች አሉ ማለት ነው።
0: አዎ እኔም እንደው ላነሳው ያሰብኩት ሐሳብ ይሄው ነው። በአንድ በኩል ቆብ ጥቅም አለው እንዳልነው ማህበራዊ ጥቅሙ ገንዘቡ ተሰብስቦ አንድ ላይ ለሆነ ቆም ነገር ይውላል። ይሄ እንግዲህ በባህል መቼም ህዝቡ ከትውልድ ወደ ትውልድ ሲያስተላልፈው ሲጠቀምበት የቆየ ጥሩ ማህበራዊ ባህል ነው። ግን ደግሞ እዚህ ሲባልም እንደምንሰማው ስጋቱም ራሱ ቢሆን ተብሎ የሚፈራው ስጋት አንዱ አባል አሁን ገንዘቡን ተቀብሎ ከተቀበለ በኋላ ለሌሎች አልመልስም ቢል የነዛ ሰዎች ገንዘብ ገና ያልተቀበሉት ተረኞቹ ይሄን አልመልስም ያለ አባል በምን መንገድ ነው ለህግ የሚያቀርቡት? እንዴት ነው ገንዘቡን መቀበል የሚችሉት?
2: ቀድም እንዳልኩት እንግዲህ ቁቡን ሲመሰርቱ የአባላት ምዝገባ አለ። በየቁቡ የሚወጣ የሚሰጥ እያንዳንዱ የሚያወጣው ገንዘብ አለ። ይሄን ጽሁፍ እቸው እንግዲህ ብዙዎች የሚያደርጉት በአማርኛ ነው። ወደ ዕብራይስጥ መተርጎም ኖቶሪዮኒ በማድረግ ትርጉሙን ሬቫን በማሰር ወደ ፍርድ ቤት ቢሄዱ ፍርድ ቤቱ ሊቀበላቸው ይችላል። ይሄ አንዱ ነው። ግን እስካሁን ድረስ እንዳየሁት ሽምግልና ምን ነው እናደረግነ የገሌ ዘር ነው ይሄ ከሌ ወንድም ነው ተብሎ ገብተህ እንደዚህ ያደረግነ ተብሎ በሽምግልና ብዙዎቹ የመለሱ አሉ፣ ጥቂቶች ደግሞ ሳይመለሱ የቀሩ አሉ። ስለዚህ ማለት የፈለኩት ምንድን ነው፣ ይህን አይነት ጉዳይ አንደኛ በሽምግልና ቢጨረስ ጊዜ አይፈጅም፣ ለፍርድ ቤት ለህግ ጠበቃ ገንዘብ አይወጣም። በዚያው በአገሩ ባህል በሽምግልና የቁቡ አባላት ሸምግለው ነገሩን ዝም ሊያሰኙት ይችላሉ። ካልሆነ ግን ወደ ፍርድ ቤት የመሄድ እድልም አላቸው። ጽሁፍም ባይኖር በቃል ደረጃ እኛ ነገሌ ነገሌ የቁቡ አባል ነን፣ በዚህ ቀን በዚህ ቦታ ቁብ እንድንመሰርት ተነጋግረን አጽድቀን በየጊዜው በጣ በተራ ቀደም ሰዎች የሚሰጠውን ገንዘብ እንዲወስዱ ወስነን ነበር። አሁን በዚህ መሰረት ከዚህ በፊት ነገሌ ነገሌ ጣደርሷቸው ወስዳቸዋል። አሁን ግን ይሄኛው በዚህን ቀን ተቀብሎ ገንዘቡን አልተቀበላለ ይህን ያህል ገንዘብ ዕዳ ስላለበት እንዲመልስ ክቡር ፍርድ ቤቱ ይዘዝልን በሚል አጼሮ ወይም ቃለ መሐላ ፈጽመው ለህግ ጠበቃ ካቀረቡ ገንዘቡን መቀበል ይችላል።
0: እንደው አንዱ አባል ገንዘቡን ሳይመልስ ከሀገር ቢወጣስ? ከዚህ በፊት በነበረው አንተ እንዳልከው በጽሁፍም ሆነ በቃል ባዘጋጁት ህግና ደንብ መሰረት የዚህ ሰውዬ ምናልባት ቋሚ ንብረትም ቢኖረው ወይም ተንቀሳቃሽ ገንዘቡን መቀበል ይቻላል ይህ ሰውዬ ከሀገር ቢወጣ?
2: እንግዲህ የቁብ ችግሩ ምንድን ነው? እንደዚህ አባል ከሆነ በኋላ አንድ ከሀገር ቢወጣ ሁለት አይበለው እንጂ ቢሞት ምን መደረግ አለበት የሚል ሁኔታዎች አሉ። በመሰረቱ ፍርድ ቤት ነገሩን አቅርቦ ውጭ ከወጣ የወጣበት ሀገር ይሄ ነው፣ ካለበት ቦታ አድራሻውን ስልኩን በመቀበል ከዚህ ሀገር ፍርድ ቤት ክስ አቅርቦ ግን የተባለ ቱዳዞታለው አድራሻው ይሄ ነበር፣ በዚህ ቀን ከምስራ ዳፕን የሚሄደው ራጤነኖስያ የሚባል አለ ያወጣሉ። መቼ እንደወጣ መቼ እንዳልተመለሰ ይህም በማሳየት ፍርድ ቤቱ ነገሩን አይቶ በውጭ ካለበት ለምሳሌ ኢትዮጵያ ከሆነ ያለበትን ከተማ አድራሻውን ስልክ ቁጥሩን መያዝ፣ ከዚያ ፍርድ ቤት ማዘዣ ይሰጣል። 50 ሚፎስ ለትኩም ይባላል። ወደ ውጭ ካለበት ቦታ በተመዘገበ ደብዳቤ አስቸኳይ ደብዳቤ ልካችሁ ተቀብሎ ፈርሞ እንዲል 45 ቀን በኋላ መልስ ከሰጠ ይግባይ ካቀረበ በጣም ጥሩ፣ ከሌለ ግን በሌለበት ማስፈረድና ያንን ለወጣ ለፖል አቅርቦ ቤት ካለው ንብረት ካለው የጦረታ መብት የተሰበሰበ ካለ የካሳ ገንዘብ ካለ ይህን ሁሉ ማድረግ ይቻላል። እና ነገሩ ዝም ብሎ በአየር ላይ የሚቀር አይደለም።
0: የተወሰነ ቡድን አባል ሆነው ያቋቋሙት ወይም የጻፉት ደንብ በህግ ይህን ተቀባይነት ካለው መልካም ነው። ምክንያቱም ብዙ ጊዜ በቁብ ጉዳይ ጥያቄዎች ስለሚነሱ ነው ይሄን ሀሳብ ልናነሳው ግድ የሆነና አንዳንድ ሰዎች አሁን ለምን በየወሩ ከባንክ አልቆጥብም ማንና ምኜ ገንዘቤ እንደዚህ ይሰጣለሁ በማለት የሚጠራጠሩ የሚፈሩ አሉ። ከህግ አንጻር ግን አሁን የህግ ጠበቃ አንተ ባስረዳው መሰረት ይህን ያህል ከለላልና ተቀባይነት አለው ማለት ነው?
2: አዎ አለው። አንደኛ በጽሁፍ ከሆነ በጣም ያምራል። ያንን ጽሁፉን ሽሮ ተግባራዊ ሳር እየቀረው ይቀጣል። በቃልም ቢሆን የቁቡ አባላት በሙሉ ቀርበው የነበረው ሁኔታ ህግ ጠበቃ አሳስበው አስነግረው የነበረውን በቃል ከዚያ ቃለ መሀል ላይ ይፈጽማሉ። እኔ አቶ ገሌ ከዚህ በላይ የተናገርኩት በሙሉ በእውነት ላይ የተመሰረተ መሆኑን በፊርማ ያረጋግጣለሁ። ዋሽቼ ቢገኝ ፍርድ ቤቱ የፈለገውን እርምጃ ሊወስድብኝ ይችላል የሚል ፊርማ ያስቀምጣሉ። በዚያ መሰረት የውል ስምምነት ማለት በቃልም ሆነ በጽሁፍ የጸደቀ በፍርድ ቤት ተቀባይነት አለው።
0: በጣም እናመሰግናለን ስለሰጠህን ሙያዊ ማብራሪያ የህግ ጠበቃ አቢቢተው። መልካም ቀን ይሁንልህ።
2: ላንችም ለአድማጮች አመሰግናለሁ።
0: እሺ መልካም ቀን፣ እናመሰግናለን። የተከበራችሁ አድማጮቻችን የዛሬው ፕሮግራማችን ይህን ይመስል ነበር። አስተያየታችሁን ለግሱን። ቀቀ ፕሮግራሙን አዘጋጅቼ ያቀረብኩላችሁ ወርቅነሽ እሸቴ ነኝ። እስከ ሳምንት ቸር እንሰንብት። የተከበራችሁ አድማጮቻችን ስርጭታችን እንግዲህ ሊጠናቀቅ የተወሰኑ ሁለት ደቂቃዎች ናቸው ይቀሩናል። ያለውን አዳዲስ ነገር እናሳውቃለን። እንደሚታወቀው ባሳለፍነው ሌሊት እንግዲህ አሜሪካ ተገንተው የእስራኤልና ሊባኖስ አምባሳደሮች በአሜሪካ የሚያገለግሉት በአሜሪካ ውጭ ጉዳይ ሚኒስትር ዋሽንግተን ተገናኝተው ለሁለት ቀናት የዘለቀ ድርድር አካሂደዋል። የድርድሩ ዓላማ እንግዲህ ሁለቱ ሀገራት ዘላቂ ከሆነ ስምምነት ለመድረስ ነው። በዋነኛነት ግን አሁን የሂዝቡላ ድርጅት ወደ እስራኤል የሚተኩሰውን እንግዲህ ተኩስ ለማስቆም ነበር ውይይቱ ስምምነት ላይ እንደደረሱ ሰምተናል።

መከላከያ ሰራዊቱ አስተውቋል። ግን ያው አንጻራዊ ጸጥታ እንዳለ እየተነገረ ነው። ሁለቱ ሀገራት ስምምነት ላይ ደርሰዋል። በስምምነቱ መሰረት አሁን ባለው እንግዲህ የእስራኤል መከላከያ ሰራዊት ከሊታኒ ወንዝ ደቡባዊ ክፍል ያው ለቆ እንዲወጣ በእስራኤልና በሊባኖስ አዋሳኝ ድንበር በሊባኖስ ምድር ላይ ነጻ የሆነ ቦታ እንዲከለልና በዛ ቦታ የሊባኖስ መከላከያ ሰራዊት ብቻ እንዲጠብቅ አካባቢው እንዲቆጣጠር፣ ምክንያቱም ሂዝቦላም ሆነ ሌላ ለሊባኖስ መንግስት ጋር ትብብር የሌላቸው አንድነት የሌላቸው የታጠቁ አካላት በአካባቢው እንቅስቃሴ እንዳያደርጉ ያን አካባቢ ለመቆጣጠር የሊባኖስ መከላከያ ሰራዊት የሚቀመጥበት ድንበር ቦታ እንዲከለል እንዲወሰን በሚል ነው። ከሁለት ሳምንት ተኩል በኋላ ደግሞ ሁለቱ ሀገራት እንደገና ተገናኝተው ዘላቂ የሆነ ስምምነት እንግዲህ ሁለቱ ሀገራት ዘላቂ የሆነ መደበኛ ግንኙነት እንዲኖራቸው ስምምነት እንዲኖር ለማድረግ እንግዲህ በዚህ ዙሪያ ለመወያየት ደግሞ እንደገና ከሁለት ሳምንት ተኩል በኋላ ይገናኛሉ ተብሏል። እንግዲህ የተኩስ አቁም ስምምነት መደረሱን ሁለቱ ሀገራት በጋራ በሰጡት መግለጫ አሳውቀዋል። ትልቅ ነገር ነው። ሰላም መልካም ነው። አሁን ያለው ሁኔታ ነው ይሄው ነው። እንግዲህ ቀን ላይ ደግሞ በሰፊው እንመለከተዋለን። አድማጮቻችን፣ ስርጭታችን ይህን ይመስል ነበር። ስለተከታተላችሁን ከልብ እናመሰግናለን። የቴክኒክ ባለሙያው ናቲ ብላንኬት ነበር። ለናቲ ምስጋና ይድረሰው። ወርቅነሽ እሸቴ ነኝ። መልካም ቀን ይሁንላችሁ።

0: ጤና ይስጥልን ክቡራትና ክቡራን አድማጮቻችን እንደምን ዋላችሁ?
1: ካን ሬካ የእስራኤል ድምጽ ሬዲዮ በአማርኛ ቋንቋ አገልግሎት
0: ከቀኑ 1 ሰዓት እስከ 2 ሰዓት
1: የሚያስተራጨውን ዝግጅት እንሆ ጀመረ።
2: ጤና ይስጥልን ክቡራትና ክቡራን አድማጮቻችን እንደምን ዋላችሁ? ለተሃ ሙሴ ከሰዓት ባለው ፕሮግራማችን እንሆ ጀመረ። ከሁሉ አስቀድመን መልካም ጊዜ እንዲሆን እንመኛለን። ዛሬ ለቱ እንደ ኢብራን ዘመን አቆጣጠር ዮም ኻሚሺ ዩድ ቴት በሲቫን ታፍሽን ፔቫቭ ሲሆን እንደ አውሮፓውያን ዘመን አቆጣጠር ጁን 4 ቀን 2016 ዓ.ም ነው። እንደ ኢትዮጵያ ዘመን አቆጣጠር ደግሞ ግንቦት 27 ቀን 2018 ዓ.ም ነው። የቴክኒክ ባለሙያችን ዛፈር ሳሌም ሲሆን የስቱዲዮ ትረኛ አስተናጋጆች ወርቅነሸቴ ሻየው ደጉና ሰጠኝ ዘመነነን። የተከበራችሁ አድማጮቻችን በቅድሚያ ሰዓቱን ዜናና ቀርብና ወቅታዊ ዘገባ ሳምንታዊ የመዝናኛ ፕሮግራምና ቃለ

ልዑካን መካከል የተፈራረሙትን የተኩስ አቁም ስምምነትም ለመወያየት ዛሬ ከሰዓት በኋላ በስብሰባ ይመክራል። ለመንግስት መስሪያ ቤቶች ተቆጣጣሪ ኃላፊ ሁነው ትናንት በክነሴት በተሰጠ ምስጢራዊ ድምፅ የተመረጡት ሚካኤል ራውቤሎ ምርጫ ከባድ የፖለቲካ ውዝግብን አስከተለም። የከፍተኛ ፍርድ ቤት ምክትል ፕሬዝዳንት ዳኛ ኖአም ሳልቦርግ መኖሪያ ቤትን ሰብረው በመግባት ጉዳት ያደረሱ 65 ተጠርጣሪ የሐረዲ ማህበረሰብ አባላት የእስራኤል የእስራት ጊዜ እንዲራዘም ፖሊስ ፍርድ ቤቱን ጠይቋል። የአሜሪካ ፕሬዝዳንት ዶናልድ ትራምፕ ከኢራን ጋር የሚካሄደው ድርድር መልካም ግስጋሴ የታየበት እንደሆነና በሳምንቱ መጨረሻ ላይ በስምምነት ሰነድ ይፈራረማሉ የሚል ግምት እንዳላቸው ገለጹ። ይህ የሚሉት ዋና ዋናዎቹ ናቸው። ዜና በዝርዝር እንሆ። በደቡብ ሊባኖስ የእስራኤል መከላከያ የሰሜኑ ክፍለ ጦር ዋና አዛዥ ከመኪናው እንደወጣ የድሮን ፈንጂ መኪናውን መትቶ ጉዳት አደረሰበት። በሰው ላይ ጉዳት አልደረሰም። ቃል አቀባያችን ኢታይ ብሎምንታል እንደዘገበው የሰሜኑ ክፍለ ጦር እዝ ጄኔራል ሚሎ በደቡብ ሊባኖስ የተዘዋወረ ጉብኝት ላይ እንዳለም ሂዝቡላ አሸባሪ የተኮሰው ድሮን ፈንጂ መኪናውን አጥቅቶታል። ጀነራል ሚሎም በታምር አልተጎዳም፣ ፈንጅ የፈነዳው እሱ ከመኪና ከወጣ ከጥቂት ጊዜ በኋላ ነው። የደህንነት ካቢኔ ስብሰባ፣ የሰሜኑ ግንባር ወቅታዊ ሁኔታ። የፖለቲካ ደህንነት ካቢኔ ትናንት ምሽት በዋሽንግተን በእስራኤልና በሊባኖስ ልዑካን መካከል የተፈራረመውን የተኩስ አቁም ስምምነት ለመወያየት ዛሬ ከሰዓት በኋላ በስብሰባ ይማከራል። በአሜሪካ የሚያገለግሉት የሊባኖስ እና የእስራኤል አምባሳደሮች ስምምነት ላይ ከደረሱ በኋላ በዋሽንግተን በጋራ በሰጡት ጋዜጣዊ መግለጫ ሙሉ በሙሉ የተኩስ አቁም ስምምነት ላይ መድረሳቸውና የእስራኤል ኃይል ከላቲኒ ከሊታኒ ወንዝ በስተ ደቡብ ለቆ እንዲወጣ እንዲሁም የተጠቁ ኃይሎች በሁለቱ ሀገራት ድንበር መካከል ለማራቅ የሊባኖስ መከላከያ ሰራዊት ብቻ የሚቆጣጠረው ቀጠና እንደሚከላከል አስታውቋል። በከፍተኛ ፍርድ ቤት ምክትል ፕሬዝዳንት ዳኛ ኖአም ሶልበርግ መኖሪያ ቤትን ሰብረው በመግባት በንብረት ላይ ከባድ ጉዳት አደረሱም 65 ተጠርጣሪ የሐረዲ ማህበረሰብ አባላት የእስራት ጊዜው እንዲራዘም ፖሊስ ፍርድ ቤቱን እንደሚጠይቅ አስታወቋል። በመከላከያ ሰራዊት የሚደረገውን በብሔራዊ ዘመቻ የሚቃወሙ በአስርት የሚቆጠሩ የሐረዲ ማህበረሰብ አባላት ትናንት ምሽት አሎን ዝቡን በተባለ መኖሪያ ሰፈር በሚገኝ የዳኛ ኖአም ሳልቦርግ መኖሪያ ቤት ግብ ወደ ውስጥ ሰብረው በመግባት ንብረቱን በመኖሪያ ቤትም በመኪናቸው እና በቤቱ ላይ ጉዳትን አድርሰዋል። ጠቅላይ ሚኒስትር ናታንያሁ ዳኛ ሶልበርግ ስልክ ደውለው ማነጋገራቸውና የሐረዲ ማህበረሰብ አባላት ያደረጉትን አስነዋሪ ድርጊትን አውግዘዋል። የተለያዩ የክነሴት አባላት ድርጊቱን አውግዘው ሲሆን ፕሬዝዳንት ይስሐቅ ሄርጾግ አደገኛ ቀይ መስመር ማለፍ ነው፣ የእስራኤል ዲሞክራሲ በእጃቸው በእጅጉ የሚጎዳ ነው በማለትም የድርጊቱን ኮንነዋል። ለመንግስት መስሪያ ቤቶች ተቆጣጣሪ ኃላፊ ሁነው ትናንት በክነሴት በተሰጠው ምስጢራዊ ድምፅ የተመረጡት ሚካኤል ራቦል ምርጫ ከባድ ውዝግብን ፈጠረም። የህግ ጠበቃ ሚካኤል ራቢሎ የ61 የድጋፍ ድምፅ አግኝተው የተመረጡ ሲሆን ከተፎካካሪዎቹ ከቀድሞ የከፍተኛው ፍርድ ቤት ዳኛ ዮሴፍ አልሮን በ4 ድምፅ እንደሚበልጥ ተገልጿል። የጠቅላይ ሚኒስትር ናታንያሁ

0: አቃቢ ህግም የነበሩትና ለኃላፊነቱም ራሳቸው ያቀረቧቸው ጠበቃ ሚካኤል ራቢሎ በመመረጣቸው ናታንያው አሸናፊ መሆናቸው እየተነገረ ሲሆን የምርጫው ሂደትም ህጉ የሚፈቅድ መሆኑን ለማጣራት ወደ ከፍተኛ ፍርድ ቤትም በአጋጽ ቀርቦ ሳይጣራ እንደማይቀየር ተገልጿል። ወንጀል ነክ ዜና። በሆሎን ከተማ ውስጥ ረፋዱ ላይ ከመኪና የተጠመደ ፈንጅ ፈንድቶም በ65 ዓመት ገደማ የምትገኝ ሴት በሞት ተለየችም። በዚህ አደጋ የተገደለችው ሴት በፖሊስ ጣቢያም አትታወቅም። የአሜሪካ ፕሬዝዳንት ዶናልድ ትራምፕ ከኢራን ጋር የሚካሄደው ድርድር መልካም ግስጋሴ የታየበት እንደሆነና በሳምንት መጨረሻ ላይ በስምምነት ሰነድ ይፈራረማሉ እንደማይቀሩ አስታወቁም። ትራምፕ በዋይት ሀውስ ቤተ መንግስት ከጋዜጠኞች ጋር ባደረጉት ውይይት ጠንካራና ጥሩ ስምምነት ላይ እንደሚደረስና ኢራን የኒውክሌር ጦር መሳሪያ ባለቤት እንደማትሆን ገልጸዋል። በእስራኤልና በሊባኖስ መካከል የሚካሄደው ጦርነትም ሳይቆም ከኢራን ጋር ስምምነት ላይ መድረስ ይቻላል ወይ ተብለው ስለተጠየቁት ጥያቄ ሁለቱን ጉዳዮች ለይቶ ለማየትም ጥረት እያደረጉ እንደሆነ ትራምፕ ገልጸዋል። የአየር ንብረት ትንበያ፣ ነገ የሙቀቱ መጠን ይጨምራል። አርብ ሙቀቱ እንደሚቀንስና ቅዳሜ ተመሳሳይ ሆኖ እንደሚቀጥል የአየር ንብረት ትንበያ ባለሙያዎች ከላኩልን ዘገባ ለመረዳት ተችሏል። የዛሬ ሐሙስ ሙቀትና ቅዝቃዜ በዲግሪ ሴንቲግሬድ ኢየሩሳሌምና ተላቪቭ አካባቢዎች 30፣ ሃይፋና አካባቢ 29፣ በርሼባና አካባቢ 34፣ ኢላትና አካባቢ 41 ዲግሪ ሴንቲግሬድ ይሆናል። ሰጠኝ የሰዓቱ ዜና እስከዚሁ ነው።
1: ሻያው ለዜናው እናመሰግናለን።

0: ይመስላል። ወደ ወቅታዊ ዘገባ እናልፋለን። ባልደረቦቼ ሰጠኝ ወርቅነሽ እንግዲህ በወቅታዊ ዘገባ መካከለኛው ምስራቅ በእስራኤልና በአረቦች በሰሜን በሊባኖስ ጋር ያለው ጦርነትን በተመለከተና እስራኤል እና ሊባኖስ በአሜሪካ አደራዳሪነት የደረሱበት የተኩስ አቁም ስምምነት የሰሜን እስራኤል ተጨባጭ ሁኔታ ምን ይመስላል? እንደ ወርቅነሽ
1: የሰሜን እስራኤል ተጨባጭ ሁኔታ እንግዲህ ጥሩ ይሆናል ተብሎ ይታሰባል። እንዳልከው የእስራኤልና የአሜሪካ አምባሳደሮች በአሜሪካም ያገለግሉት የሁለቱ ሀገራት አምባሳደሮች ከሁለት ቀናት በላይ ከተወያዩ በኋላ በአሜሪካ የውጭ ጉዳይ ሚኒስትር በዋሽንግተን ስምምነት ላይ መድረሳቸውን ባሳለፍነው ሌሊት ሁለቱም ሀገራት ተወካዮቻቸው እንግዲህ በጋራ በሰጡት መግለጫ አስታውቀዋል። ስምምነቱ ለጊዜው የተኩስ አቁም ስምምነት ላይ ለመድረስ ነው። ሰፊ እንግዲህ የተለያዩ አንቀጾች አሉት። በእስራኤልን በሚያዋስነው የሊባኖስ ድንበር በደቡብ ሊባኖስ አካባቢ ማለት ነው ነጻ የሆነ ቦታ እንዲከለል፣ ነጻ ሲባል ግን እዛ አካባቢ የሊባኖስ መከላከያ ሰራዊት እንዲሰፍር፣ እንግዲህ የተለያዩ የታጠቁ ኃይሎች በእስራኤል ድንበር እንዳይገኙ፣ ወደ እስራኤል ድንበር እንዳይቀርቡ ለማድረግ በዛ አካባቢ የተወሰነ ቦታ ከልሎ የሊባኖስ መከላከያ ሰራዊት በአካባቢው እንዲቀመጥና የእስራኤል መከላከያ ሰራዊት ደግሞ ያው ደቡብ ሊባኖስ ለቆ እንዲወጣ የሚል ነው። ከዛ በኋላ ከሁለት ሳምንት ተኩል በኋላ እንደገና በአሜሪካ ተገናኝተው ደግሞ ቋሚና ዘላቂ የሆነ ስምምነት እንዲኖር በሁለቱ ሀገራት መካከል ለሚደረገው ድርድር እንደገና ይወያያሉ ተብሎ ይጠበቃል። እንግዲህ ሀሳቡ ሁለቱን ሀገራት በመደበኛ ግንኙነት ለማስተሳሰርና መደበኛ ግንኙነት እንዲኖር ለማድረግ ነው። በመካከል ግን የሂዝቦላ ድርጅት ሁለቱ ሀገራት ስምምነት ላይ እንዲደርሱ የሚያደርግ ሁኔታ ላይ ነው ያለው። በዚህ በኩል ሲታይ ደግሞ ከባድ ነው። ስምምነት ከተደረሰ በኋላም በተለያየ ጊዜያት አሁን ወደ ሰሜን እስራኤል እንግዲህ የተኩስ አቁም ስምምነት ከተደረሰ በኋላ ሌሊቱ አንጻራዊ ሰላም ጸጥታ እንደነበረው ተገልጿል። በሰላም ያው በሰሜን እስራኤል በኩል ያሳለፉት ሌሊት። ከዛ በኋላ ግን እየሰማን ነው አንዳንዴ የማስጠንቀቂያ ደወል ድምፅ ሲሰማ፣ አጠራጣሪ ነገሮችም እንግዲህ ሰማይ ላይ ሲበሩ ሲታይ ለማክሸፍ የሚደረገው ሙከራ አልፎ አልፎ እየሰማን ነው። ይሄ ሰላም ተቀጥሎ ይቀጥላል ወይ? እንግዲህ እስራኤል አምባሳደር አሜሪካ የሚያገለግሉት እስራኤል አምባሳደር ተስፋ አለኝ ብለዋል። ሰላም የተኩስ አቁም ስምምነቱ ተጠብቆ ይዘልቃል የሚል ተስፋ አለን። በተጠበቀው መልኩ እንግዲህ ከሊባኖስ ጋር የሚደረገው ድርድርም ወደ ዋና ቋሚ ሰላም ሊለወጥ ይችላል የሚል ተስፋ እንዳላቸው ገልጸዋል። ቢሆንም ያለው ሁኔታ በስጋት የታጀበ ሆኖ ግን ሁለቱ ሀገራት የተኩስ አቁም ስምምነት እንዲደረስ ወስነዋል። ይሻያው እንግዲህ የሆነው
0: በጣም ግሮም እንግዲህ ወሰጠ የዘመነ በቀጣይነት ያለውን በዚህ ያለውን ተጨባጭ ሁኔታ እንዲያውም የተኩስ አቁም ስምምነት ተፈራረሙ ተባለ፣ ውጤታማነቱ ቀጣይነቱ እንዴት ይታያል? መከላከያ ሰራዊታችን በደቡብ ሊባኖስ ቁልፍ የሆኑ ስልታዊ ለማጥቃት የሚያስችል ቦታዎችን ከያዘ በኋላ ደግሞ ያን አካባቢ ለቆ ይውጣ ጥያቄ ቀረበና እንዴት ይታያል?
2: የተኩስ አቁም ስምምነት ከተባለ ተኩስ መቆም ነው ያለበት አይደል? አሁን እንኳን አንተ በዜና የተመለከትከው የፒኩድ አጻፎን የተባለው የዚህ የሰሜን እዝ አሉፍ ራፊ ሚሎ የተሰኘው መኪና አሁን በዜና የተመለከትከው ሂዝቦላ የተኮሰው ድሮን ጎድቶታል መኪናውን። ሰውየውስ ቢኖሩ ኑሮ እንዴት ሊሆን ነበረ? እንግዲህ ጉዳት ይደርስባቸው ከመኪናቸው ከወጡ በኋላ ነው አሁን በዜና የተመለከትከው። ስለዚህ እንደኔ ይሄ የተኩስ አቁም ስምምነት እንደው ሙሽራ በሌለበት ቦታ ዝም ብሎ መጨፈር ነው፣ ሙሽሮች በማይመጡበት ብዬ ነው ማስበው። ምክንያቱም የሂዝቦላ ድርጅት ካልተጠቃለለ ድረስ ትራምፕ አሜሪካ ሆነው አይደለም የእኛን ደህንነት የሚወስኑልን። ሂዝቦላ ወይ ከጦር ከዚህ ከተኩስ አቁም ስምምነቱ አብሮ ገብቶ ፈርሞ ለዛ ግዴታ መግባት አለበት። እስራኤልና ሊባኖስ ብቻቸውን የሚፈራረሙት ነገር ከአሜሪካ ጋር ሆነው ግን ለእስራኤል ለሰሜን እስራኤል ብዙም ጥቅም ያስገኝ ነው ብዬ አላስብም። እንዲያውም አሁን ይሄ ጀነራል ተጎድተው ቢሆንስ ዛሬ ተጎድተው ቢሆን ሌላ ሰፊ ጦርነት አይመጣም ወይ? አሁን በዜና የተመለከትከው ነው። ስለዚህ ይሄ ጉዳይ የእስራኤል መንግስት እንዴት እንደሚመለከተው ባላውቅም ጥሩ ውጤት ግን ጥሩ አካሄድ ነው ብዬ ግን አላስብም በእኔ በኩል።
0: አዎ ትክክል ነው። እንኳን አልደረሰ ትልቅ ከፍተኛ የጦር መኮንን ቢገደል ኑሮ በእስራኤል የብሔራዊ ሞራል
2: ቀጥታ ነው እንዲያውም
0: ያስከትል ነበር።
2: ቀጥታ ነው የቀረበው። ቀጥታ ራፍካን የተባለው ቀላል ድሮን የእሳቸውን መኪና የጎዳው እዚ የተተኮሰ የተኩስ አቁም ስምምነት ካሁን በፊት የተኩስ አቁም ስምምነት ተራዘመ ተባለ ተኩስ ቀጠለ እንዴት ነው የተኩስ አቁም ስምምነት ተኩስ ባለበት የተኩስ አቁም ስምምነት ስለዚህ ትንሽ ግራ ያጋባል
0: እንግዲህ መፍትሄ ይፈልግበት ደካማ ነው የሚባለው ለሊባኖስ መንግስት ምናልባት እስራኤልም ሆነች አሜሪካ ድጋፍ ካደረጉና በዛች ሀገር ሆኖ እየረበሸ ያለው ህዝቡላ ጦር ትጥቁን የማፋታት የማስፈታት ዋና ትኩረት የሚጣልበት ሁኔታ ነውና አሁን ወደ ቀጣይ ርዕሰ ጉዳይ ስናልፍ ደግሞ ሰጠ ዘመንም አዲስ የመንግስት መስሪያ ቤቶች ዋና ተቆጣጣሪ ትናንት ተመርጧል የነበረው ሂደት ምን ይመስላል በዜናው የፖለቲካን ትርኩ ዝግብን አስከትሏል ተባለ
2: አዎ እንግዲህ ሁለት እጩዎች ቀርበው ነበር የህግ ጠበቃ ሚካኤል ራቪሎና የቀድሞው የከፍተኛው ፍርድ ቤት ዳኛ የነበሩት ዮሴፍ ኤሊሮን ሁለቱ ቀርበው ነበር በእጩነት የተመረጡት ግን ሚካኤል ራቪሎ ናቸው እሳቸው ሲመረጡ እንግዲህ በዚህ በመንግስት የጥምር መንግስት ውስጥ አባላት የሆኑ ሰዎች እንደውም እንዲመርጡ ግፊት ተደርጎባቸዋል እንደውም አንዳንዶቹም በቪዲዮ በፎቶ ሁሉ የተነሳበት ሁኔታ አለና ጥራዊ ከተባለ ለምንድን ነው የሚደረገው በጣም ከፍተኛ የሆነ ውዝግብ ያመጣ ጉዳይ ነው እንግዲህ ሳቸው ተመልጠዋል የጠቅላይ ሚኒስትር ናታኒያው አቃቢ ህግ ወይም ተበቃ ነበሩ ሳቸው በጭነት ያቀረባቸው አሁን በዜና እንደተመለከተከው እንደዛ ከሆነ አካሄዱ ትክክል አይደለም ሚስጥራዊ ነው ተተባለ ሚስጥራዊ ሲሆን ምንድነው ሰው የፈለገው እንዲመርጥ ነው አይደለም እንዴት የለበትም በጥምር መንግስት ውስጥ የሚያስገድ ነገር ካለ እርስ በርሳቸው ዘው ጨርሰው ነው ወደ ምርጫው መምጣት የነበረባቸው የሚሉ አካላት አሉ የተቀናቀኝ ፓርቲ አባላት ይህን ጉዳይ በጸጥታ እናየውም ለከፍተኛው ፍርድ ቤት አቤትታ እናቀርባለን ብለዋል ያው ሚካኤል ራቪሎ ግን 61 ድምጽ አግኝተው ተመርጠዋል ተፎካካሪያቸው የነበሩት ዮሴፍ 57 እንዳገኙ ነው እንግዲህ ያው
0: ባለፈው ሰተዝ ላይ ምግልጽ ያልሆነልኝ በዚህ ምርጫ ላይ የመንግስት መስሪያ ቤት ተቆጣጣሪ ዋና ኃላፊ የምርጫው ድምጽ አሰጣጥ ላይ የቪዲዮ የራሳቸውን መልከ እንዲቀርጹ ትዕዛዝ የተሰጣቸው ለሁሉ የክነሴት አባላት በምርጫ የተሳተፉ የተቃራኒ ፓርቲን ብቻ ነው ወይስ የሊኩድ ፓርቲ አባላት
2: የጥምር መንግስቱ ድምጽ እንዲያማግኘት እንዲቻልና በትክክል መመረጣቸውን ነው የተባለው እንግዲህና በቪዲዮ ሲቀርጹ ተብሎ በፎቶ የታየው ነገር ነው የተቀናቀኛ አካላትማ ያው ተቀናቃይ ናቸው ምንም መንግስት እንደግፈው ድምጽ ማይሰጡበት ሁኔታ ሊኖር ይችላል ያው እንግዲህ ማታኒያው እንግልማን በመጨወር ስራቸውን ይጨርሳሉ እሳቸው የሚተኳቸው ሚካኤል ራቪሎ ናቸው እሳቸው እንግዲህ ሹመቱ አሁን የጸደቀው በከፍተኛው ፍርድ ቤት የሚቀርብ ከሆነ ይግባኝ ያልፋሉ ወይ አልፉም ቀጣይና ይሆናል
0: የጥምሩ መንግስት ወርቅነሸት እንግዲህ እዚህ የመንግስት መስሪያ ቤቶች ተቆጣጣሪ ድምጽ አሰጣጥ እንግዲህ ወደ 65 ድምጽ አግኝተዋል ተመርጧል ተባለ
1: 61
0: አዎ ያለው ጥምር መንግስት በአጠቃላይ ወደ 65 ባልሳሳት ነበረና የተወሰኑ ታው ድምጽ አልሰጡት ማለት ነው አሁን እንዴት ታዩዋለሽ ይሄን ሁኔታ
1: ሰጠኝ በሰፊ ተመልክቶታል እንግዲህ ሁለቱ ተወዳዳሪዎች አንዱ ምናልባት እንግዲህ ህጋዊ አይደለም እያስባለ ያለውና ለከፍተኛው ፍርድ ቤት መቅረብ አለበት እየተባለ ያለው የህግ ጠበቃ ሚካኤል ራቬሎ የጠቅላይ ሚኒስትር ቢናሚን ናታኒያው አቃቢ ህግ የቅርብ ሰዎቻቸው ናቸው እንግዲህ አብረው የሚሰሩ በጣም ጥብቅ በሆነ በህግ ጉዳይ የእሳቸው የቅርብ ሰው ናቸው ጠቆሙ ያቀረባቸው እሳቸው እንደሆነ ነው የሚነገረው ከዚህ አንጻር አግባብ ነው ወይ የሚል ጥያቄም እየተነሳ ነው ሁለተኛው ደግሞ በተቃዋሚ ፓርቲዎች በኩል የቀረቡት ተወካይ ዳኛ የቀድሞው ከፍተኛ ፍርድ ቤት ዳኛ ዮሴፍ ኤልሮ ናቸው ሰጠኝ እንዳለው አሁን ይሄ የድምጽ አሰጣጥ ሂደት ከህግ አንጻር ሚስጥራዊ ነው መሆን ያለበት መታየት የለበትም ግልጽ መሆን የለበትም ሚስጥር ከሆነ ሚስጥር ነው በሁለተኛ ዙር ምርጫ ነው የሚጸድቅ በመጀመሪያው ዙር ምርጫ እንደተባለው የዳኛ ዮሴፍ ኤልሮ ናቸው አብዛኛ ድምጽ እንዳገኙ የሚነገረው በሁለተኛው ዙር ምርጫ ግን ሁለተኛ ዙር ሊሰጥ ሲል መንግስት ጤሎም እንዲሆን ወይም እንግዲህ ድምጽ ሲሰጡ በጥምር መንግስቱ አባላት ፎቶግራፍ እንዲነሱ ጠየቀ ነው የሚለው አኪሉ ትዕዛዝ ሰጡ እንደዚህ እንዲሆን ስለዚህ እንግዲህ ለዛኛው ድምጽ ሰጥተው የነበሩ ሰዎች ድንገት በሁለተኛው ዙር ምርጫው ቁጥሩ ተገልብጦ ዝቅተኛ ድምጽ ያገኙት ከፍ ካለ ድምጻቸው የተሰጠው ድምጽ ይሄ እንዲነሱ ፎቶግራፍ የተሰጠው ትዕዛዝ ተጽዕኖ ፈጥሯል ማለት ነው ስለዚህ ሚስጥራዊነቱን ህጋዊነቱን አፈረሰው ህጋዊ አይደለም እየተባለ ነው በዚህ ምክንያትና እንግዲህ ጠቅላይ ሚኒስትሩ ያቀረቧቸው ተወዳዳሪ የህግ ጠበቃ ሚካኤል ራቤሎ በዚህ ምክንያት ያው ተመርጠው መመረጣቸውን አፈ ጉባኤው ይፋ አድርገዋል። በጣም አወዛጋቢ የሆነ ጉዳይ ነው። እስከ ከፍተኛው ፍርድ ቤት እንዲደርስ እየተጠየቀ ያለ ጉዳይ ነው። ከህግ አንጻር አካሄዱ ትክክል ነበር ወይ የሚል ጥያቄ ተነስቷል። እንግዲህ እናያለን ያለውን ሁኔታ ይሄው ነው።
0: የግራ ቀኙን መጠየቅ አለብን በዚህ ጉዳይ ላይ። በፖለቲከኞችን መጠየቅ የምንችለው ገዢ ፓርቲ ጥምር መንግስት ማነው ሊልኩድ ነው አደለ? አሁን በይህ ሁኔታ አከራካሪነት በተመለከተ በቀጣይ እንመለከተዋለን። በእውነት ለምን ቪዲዮ እያንዳንዱ ድምፅ የሚሰጠው በምስጢራዊ በሆነ የሆነ ጓዳ አለ፣ ዝግ በሆነ እየገባ ነው ድምፁን የሚሰጥ፣ ግን የራሱን መልክ የራሱን በቪዲዮ እንዲቀርጽ የተሰጠው ትእዛዝ አዲስ ነገር ነው። እንመለከተዋለን ለምን በሚለው ሁኔታ። አሁን ወደ ቀጣዩ ወርቅነሽ ሸቴ ስናልፍ እንግዲህ በአፍሪቃ ሀገራት የኢቦላ የተሰኘ ቫይረስ ወረርሽኝ በሽታ መስፋፋቱ እየተገለጸ ነው እና በየትኞቹ የአፍሪቃ ሀገራት ተስፋፍቷል? ጠቅላላ ሁኔታውስ ምን ይመስላል?
1: ሁኔታው እንግዲህ በአፍሪካ የኢቦላ ቫይረስ ከዚህ በፊትም እንደነበረው አዲስ አይደለም። በአፍሪካ ነው በተለያየ ጊዜያት የሚነሳው ይሄ ኢቦላ ቫይረስ። በጣም በዓለማችን አደገኛ የሆነ ቫይረስ ነው። እንደሚታወቀው በኡጋንዳና በኮንጎ ነው እንደተነሳ የሚታወቀው አሁን እየተስፋፋ ያለው ምንድን ነው። ግን አሁን ኬንያ ውስጥ ከባድ ችግር ተፈጥሯል። የኬንያ ህዝብ ለተቃውሞ እየወጣ እንደሆነ የዓለማችን መገናኛ አውታሮች እየዘገቡ ናቸው። ምክንያቱ ምንድን ነው? በእነዚህ ቫይረሱ በተነሳባቸው ሀገራት የሚገኙ የአሜሪካ ዜጎች በዚህ ቫይረስ ሲያዙ አሜሪካ ወደ ሀገራቸው እንዲመለሱ አትፈቅድም። ይህ የኢቦላ ቫይረስ እዛው አፍሪካ ይቀራል እንጂ ወደ አሜሪካ እንዲገባ አልፈቅድም ብሏል የአሜሪካ መንግስት። ምንድነው የአሜሪካ መንግስት እንደ መፍትሄ ያመጣው ሀሳብ? በዚህ ቫይረስ የተያዙ ዜጎችን ኬንያ እንዲሄዱና በኬንያ ካምፕ ተሰርቶላቸው የአሜሪካ መንግስት ካምፕ ሰርቶላቸው ዶክተሮች፣ የህክምና ባለሙያዎች ከአሜሪካ ወደ ኬንያ ተልከው ህክምና እንዲያደርጉላቸው፣ ለህክምና የመጣው ዶክተር የህክምና ቡድንም ቢያዝ በዚህ ቫይረስ እዛው ህክምና ተደርጎለት እንዲድን መዳኑ ከተረጋገጠ በኋላ ነው እንግዲህ ወደ ሀገራቸው እንዲገቡ የሚፈቀድላቸው። እና በዚህ መልክ የአሜሪካ ዜጎችም እንዳይገቡ ተከልክለዋል። በዚህ ቫይረስ የተያዙ ወደ አሜሪካ ኬንያ ከአሜሪካ መንግስት ጋር እንደተስማማች ነው እንግዲህ የሚነገረው። የተወሰነ ያው ቦታ ሰጥታ እንዲታከሙ። ቫይረሱ ኬንያ ውስጥ አልገባም እስካሁን። እንግዲህ አሜሪካ ይህ ቫይረስ ወደ አሜሪካ እንዳይገባ ነው ምክንያቷ እንደዚህ ያደረገችው። ኬንያ ደግሞ ይህ ቫይረስ ሀገሯ ላይ ሳይገባ የአሜሪካን በቫይረሱ የተያዙ ዜጎች ልትቀበል ነው። ይህ ማለት ወደ ኬንያ ቫይረሱ ገባ ማለት ነው። እንግዲህ በኬንያ መንግስት ፈቃድ የኬንያ ህዝብ ይህን በመቃወም ከባድ የተቃውሞ ሰልፍ እያደረገ ነው። በተቃውሞ ሰልፉ ህይወታቸው ያለፉ ዜጎች እንዳሉም ይነገራል በመገናኛ አውታሮች። የኬንያ ከፍተኛ ፍርድ ቤት ጉዳዩን ይዞታል። አሁን በዚህ በያዝነው ወር በ9 ቀን ጁን ወይም ሰኔ 9 ቀን እንደሚታይ ሁለቱ ሀገራት ያደረጉት ስምምነት ለፍርድ ቤቱ እንዲቀርብ ተጠይቋል። በአሜሪካና በኬንያ መካከል ያለው ስምምነት እንዴት የኬንያ መንግስት ተስማማ የአሜሪካን ዜጎች ለመቀበልና ካምፕ እንዲሰራ ለማድረግ ፍርድ ቤቱ እንደጠየቀ ተገልጿል። እንግዲህ ያለው ሁኔታ ይህ ነው።
0: እንዴት ሰጠች ዘመነስ? እንዲያው ከወርቅነሽ ከሰጠችው ገለጻ በጣም እንግዲህ ወረርሽኝ በሽታ ቀላል አይደለም። ከሰው ወደ ሰው የሚተላለፍ በሽታ እንደሆነ ነው የሚነገረው እና ከመነጨ ይህ በሽታ ከተገኘባቸው ሀገሮች ላይ የሕክምና ጣቢያ ጤና ጣቢያ ማቋቋም ሲገባ የቅድ ወርቅነሽ እንዳለችው በኬንያ ይህ ቫይረስ በሽታ አልገባም፣ ግን ያ የጤና ጣቢያ እንዲቋቋም በሚል ከኬንያ መንግስት ደግሞ ተስማምቶታል።
2: እንግዲህ ሁለቱ ሀገራት የተስማሙበት ምናልባት በኬንያ የተሻለ የህክምና ሁኔታ ይኖራል ከሚል እሳቤ ሊሆን ይችላል። እኔ ምክንያቱን አላውቅም። በኮንጎ እና ኡጋንዳ ግን ተስፋፍቷል። 177 የሚሆኑ ሰዎች ህይወታቸው እንዳለፈ ወደ 750 እንደተያዙ የተገለጸበት ሁኔታ ተገልጧል። ይህ ቫይረሱ ሲይዝ ድካም፣ ሙቀት፣ የጡንቻ ህመም፣ የራስና ጉሮሮ ህመም፣ ከዛም ቀስ እያለ ትውከትም፣ ተቅማጥም፣ የሆድ ህመምም ምናምን ያስከትላል ነው የተባለ። ይሄ የኢቦላ ቫይረስ በትንፋሽ አይተላለፍም፣ በንክኪ ግን ይተላለፋል። በንክኪ የሚተላለፍ ነው። እንደ ኮሮና ግን በትንፋሽ አይተላለፍም። ሌላው የእስራኤል ጤና ጥበቃ ሚኒስቴር ጽህፈት ቤት ባወጣው መግለጫ እስካሁን በእስራኤል የተያዘ የለም፣ ግን ለዜጎች አስተያየት ሰጥቷል። نزیه ولا ویروس وده تصفف باچو هاگرات اتیهیدو یه میل استایتن ست اطوال استایت درجانو انجا تیهیدو بلو علا گدم سلزیه بزا کبابی کم گوازم قطب بلال که زاوچی یه چه گرو ویمی ولا ویروس ملکتای سی تایو باچو بگل کم نالماغین ترتا درگو بلال یا لونی تا انکتا تلالن کارلن گزیر
0: یه ولا وده هاگر ایتو پیال گبام لمنی انتای کلم نو مابر سباسچن باواننت تول ده هاگرونی کو بینیال یه لم
2: سکاون انگیدی مر رجی لنم این ولا ایتو پیاس لمک باتو
0: Admas as China Marignatana Garus Lona, Tin and Nutton, with Batamalakata,
2: Nataran,
0: Sipal, Bermilagraman Gadino, Hintigan,
2: no, Nataralen, alone.
0: She, any mustal.
2: The Catai Salmon type.

ጤና ይስጥልን የተከበራችሁ አድማጮቻችን እንደምን ሰነበታችሁልን? ይህ ሳምንታዊ የመዝናኛ ዝግጅታችን ነው። እናንተን ያስናኑ ያስተምራሉ ያልናቸውን የተለያዩ ዝግጅቶች ይዘን ቀርበናል። አብራችሁን ቆዩ። ወርቅነሽ እሸቴ ነኝ። ለሰው ያለን ቅንነት ምን ያክል ነው? ይህን ጥያቄ እያንዳንዳችን ራሳችን ብንጠይቅ መልሳችን ምን ሊሆን ይችላል? መልሱንም ለራሳችን። የሰዎችን ጥረት የምናበረታታ የሌሎች ስኬት ደስታን የሚሰጠን ሰዎች ስንት ነን? እንደምናውቀው በዘመናችን ከሌሎች የተሻለ ስራ ለማቅረብ ተቀባይነትን ለማግኘት ያለው ትግል ቀላል አይደለም። ታዲያ አንዳንዶች በቀና መንገድ ይህን ሩጫ ለማሸነፍ ውጣውረዱን ለማለፍ ሲታገሉ ወዳጅ የሚመስሉ ነገር ግን ቅንነት የሚጎድላቸው ሰዎች የጓደኛቸውን ጥረት ከቅርብ በማየት የገነባውን እንዲፈርስ የሚያደርጉ ስለማይጠፉ ነው። አንዳንዶቹ ራሳቸው የማይደርሱበትን ስኬት ሌላው እንዲያገኝ አይፈልጉም። እናም የስኬትን ውጣውረድ ከመታገል ይልቅ የሌላው ስኬት እንዲደናቀፍ ማድረግ ይወዳሉ። ሌሎች ደግሞ እነሱ መድረስ ከማይችሉበት ቦታ ሌላውን ሰው ደርሶ ማየት አይፈልጉም። ታዲያ እያንዳንዱ ሰው በቅርብ ለሚያውቀው ሰው ያለው ቅንነት ምን ያክል ነው? መርዳት እንኳን ባይችል የተካበው እንዲፈርስ ለማድረግ ጠጠር መወርወር ግን አያቅተውም። ታዲያ እንደዚህ አይነት ሰዎች ስንት ደግ ሰዎችን እንድንጠራጠራቸው ያደርጉናል። በተቃራኒው ስንት አይነት ደግ ሰዎችስ አሉ? ከራሳቸው ጉዳይ ይልቅ የሌሎችን የሚያስቀድሙ፣ ተርፏቸው ሳይሆን በጎደላቸው ላይ ቀንሰው የሚሰጡ፣ የሌሎች ችግር እረፍት የሚነሳቸው፣ የጓደኛቸው ስኬት የሚያስፈነድቃቸው በርካታ ደጎች አሉ። ችግሩ ግን ቅንነት የጎደላቸው ሰዎችን ያየ ደጎችም ላይ አይኑን ጨፍኖ ስለሚያልፍ የደጎችን ውብ ስራ ጎልቶ እንዳይወጣ ስለሚያደርግ ትንሿ አስቀያሚ ጉዳይ ሰፊውን መልካም ነገር እንዳያንጸባርቅ ስለሚያደርግ በዓለማችን ላይ ደጎች ጠፉ እንዴ የሚሉ ሰዎችን መስማት የተለመደ ሆኗል። እዚህ ላይ ለማስገንዘብ የምንፈልገው ነገር ግን የደጎች ዋጋ በተሰፈረበት እጥፍ ይመለስላል። ቅኖችም የክፋት በትር አይገርፋቸውም። ለቸገረው የሚለግሱም በሀብታቸው ላይ የሚያነጣጥር ነጣቂ ሊዘርፋቸው አቅም የለውም። ስለሆነም ደግነት፣ ቅንነትና መልካምነት የዓለማችን ትክክለኛ ምርጫ ቢሆኑ መልካም ነው። የተከበራችሁ አድማጮቻችን ከላይ ባቀረብነው ጽሑፍ ትምህርት እንዳገኛችሁ ተስፋ እናደርጋለን። አሁን ወደሚቀጥለው ዝግጅት እናልፋለን። ተረትና ምሳሌ አባባሎችን እናቀርባለን። ስነ ቃል ባጭርና ምጥቅ ቃላት ጥልቅ መልእክት ማስተላለፍ የሚችል ትውፊታዊ ቅርስ ነው። ሰዎች በስነ ቃል በግልጽ ከሚናገሩት መልእክት ውጪ በውስጡ የሚያስተላልፉት አሽሙር ለበስ ትርጉምንም መረዳት ይቻላል። የአማርኛ ተረትና ምሳሌ ዝርዝር ከሚለው ድረገጽ ላይ ያገኘነውን ስነ ቃል እንደሚከተለው እናቀርባለን። ሀባሉ ተስካር በሉ፣ ሀባሉ ደሞስ በሉ። ሐሜተኛ ነው ከዳተኛ፣ ሐሜተኛ ያፍራል፣ ሐሰተኛ ይረታል። ሐሜት አይቀርም ከድሃም ቤት፣ ሐሜትና ጅራት በስተኋላ ነው። ሐምሌ ቢያባራ በጋ ይበስላል፣ ሐምሌና ሙሽራ ሳይገለጡ ነው። ሐምሌን በብጣሪ ነሐሴን በንጥርጣሪ፣ ሐሰተኛ ምስክር ጉልበት ይሰብር። ሐሰተኛ ሲናገር ይታወቃል፣ በሶ ሲበሉት ያንቃል። ሐሰተኛ በቃሉ ስደተኛ በቅሉ፣ ሐሰተኛ ብርቱ ወንጀለኛ። ሐሰተኛ ያወራውን ፈረሰኛ አይመልሰውም፣ ሐሰተኛን ሲረቱ በወንድም በእህቱ። ሐሰት ስለበዛ እውነት ሆነ ዋዛ፣ ሐሳብ ያገናኛል ፍርሃት ያሸኛኛል። ሐሳብና መንገድ ማለቂያ የለውም፣ ሐሰት እያደር ይቀላል እውነት እያደር ይበራል። ሐሰት እያደር ይቀላል እውነትና ውሃ እያደር ይጠራል። ሀብታም ለሀብታም ይጠቃቀሱ ድሃ ለድሃ ይለቃቀሱ። ሀብታም ቢወድቅ ከሰገነት ድሃ ሲወድቅ ከመሬት። ሀብታም በመጽዋቱ ድሃ በጸሎቱ። ሀብታም በከብቱ ድሃ በጉልበቱ። ሀብታም በወርቁ ድሃ በጨርቁ። ሀብታም በገንዘቡ ይኮራል ድሃ በጥበቡ ይከበራል። ሀብታም በገንዘቡ ድሃ በጥበቡ እርስ በርስ ይቃረቡ። ሀብት የጠዋት ጤዛ ነው፣ ሐዘንና ደስታ ጎን ለጎን ናቸው። ሐዘንን የፈራ
በደስታ የተጣራ ኃይለኛ ዱቄት ከነፋስ ጋር ይጣላል። ሃይማኖቱ ከጅማት ጉልበቱ ከብረት የጠና ሃይማኖት ያለ ፍቅር ጸሎት ያለ ግብር ኃጢአት ለሰሪው ምህረት አክባሪው ኃጢአት ሲደጋገም ጽድቅ ይመስላል። ሁለት ሆነው የተናገሩት በመሬት ውስጥ የቀበሩት ሁለት ሞት መጣ ቢለው አንዱን ግባ በለው አለ። ሁለት የተመኘ አንድ ማላገኘ ሁለት የወደደ አንዱን ሳያገኝ ሄደ። ሁለት ጉርጓድ ያላት አይጥ አትሞትም። ሁለት ታማረሽን ገበያ አታውጧት። ሂዳ ጉበት ቢነሷት ታናሽና ታላቅ ስደዱልኝ አለች። ሂዳት በለው እንደምሄድ ግን አድርገው ለ50 ጋን አንድ አለሎ ይበቃል። ለአጣን ይወረደ ለጻድቃን ይተርፋል። ለሁሉም ጊዜ አለው። ለካጅ የለውም ወዳጅ ለህልም ምሳሌ የለውም። ለሆዳም ሰው ማብላት ውቅያኖስን ለመደልደል መቃጣት ለልጅ ከሳቁለት ለውሻ ከሮጡለት ለመስማት የፈጠንክ ለመናገር የዘገየሁን ለሰማይ ምሰሶ የለው ለባድ ስር የለው ለሰው ልጅ ሲያበሉ ለውሻ ልጅም ያብሉ። የተከበራችሁ አድማጮቻችን በዝግጅታችን ዘና ያላችሁ እንደሆነ ተስፋ እናደርጋለን። አሁን አንድ ሙዚቃን ጋብዛችሁና ተመልሰን እንገናኛለን።

አንዳንዴ ጸጥ ብለህ መመልከትን ልመድ። ያለምላሽ በጸጥታ የሚፈቱ ችግሮች አሉና ይበቃል ብለን ካሰብን ትንሹ ብዙ ነው። ከተስገበገብን ብዙ ትንሽ ነው። ከወደድን ሩቁ ቅርብ ነው። ከጠላን ደግሞ ቅርቡ ሩቅ ይሆናል። ቃል ማለት በምላስ ጫፍ የምትቀላጠፍ ንግግር ብቻ አይደለችም፣ በልብም ውስጥ ሰርጻ የምትቀመጥ የእምነት ኪዳን እንጂ። ከራስህ ሐሳብና ጭንቀት በላይ የሚገድልህ ምንም ነገር የለም። ከኋላ ሆኖ የሚያወራ ብዙ ማያሳስብህ፣ ሲያይህ ዝም ማለቱ በቂ ነው። ወደ ላይ ስትወጣ ታች የቀሩትን አትዘንጋ፣ ስትወርድ ታገኛቸዋለህና። ጠይቀሃቸው እንቢ ያሉህን አመስግን፣ ምክንያቱም በእነሱ ምክንያት ሁሉንም ነገር ትችላለህና። መሰናክሎቹ በበዙ ቁጥር ጥንካሬን ይጨምራል።

0: ብረትን ብረትነቱን የሚያጠፋው የራሱ ዝገት ብቻ ነው። አንተም የራስህ ሐሳብ እንዳያጠፋ ከሐሳብ ተጠንቀቅ። ሰዎች የሚያዩት ስኬትን እንጂ ልፋትህን አይደለም። በሽታ ካንዱ ወደ አንዱ እንደሚጋባው ሁሉ ጤናማ አስተሳሰብ ካላችሁ ሰዎች ጋር ስትውል ጤናማ አቋም ይኖርሃል። በህይወትህ የቱንም ያክል ጠንካራ ሰው ብትሆን ደካማ የምትሆንላቸው አንዳንድ ሰዎች ግን ይኖራሉ። በምድር ላይ ያለ ምክንያት የሚጠሉህ የሚቃወሙህ ይኖራሉ። አንዳንዴ ያልተከለ ሁሉ ሊነቅልህ ይጣደፋል። ብዙ ሰዎች ከራሳቸው ስኬት ይልቅ የሌላው ውድቀት ያስደስታቸዋል። ዋጋህን ከሚያሳንስ ከማንኛውም ቦታ ራስህን አርቅ። ችግር ላይ ሆነህ አሳዛኝ ነገሮችን ስታነብ እያንዳንዱ ቃል ላንተ የተጻፈ ይመስልሃል። ሁልጊዜ ልክ ነኝ ብለኔ ምናምን ከሆነ ከህይወት ምንም አንማርም። ያለፈው ታሪካችን የወደፊት ጉዟችን እንዲከለክለን አንፍቀድለት። ሰዎች በህይወታቸው ይለወጣሉና በፍላጎታችን ከምን መርጣቸው ጓደኞቻችን ይልቅ ችግር ላይ ሆነን ጊዜው ያመጣልን ሰዎች የተሻሉ ናቸው።
1: ሞታለሁ ብሎ ሰው ምን ነው ማዘኑ? ቅጠል አይበጠስ ካልደረሰ ቀኑ። አሁን እኔ አማማት ነው ወይ የጠይም ወለላ አንድ ቀን ሳላይ። አረ ጠይማት ውደዱ ጥርሱን እየሰጠ አይገኝም ሆዱ። ጠይም የወደደ ገና ነው አሳሩ፣ ውሃው እየሞላ እያደገ ሳሩ። በሽታ ያንተ ነህ በሽታም የለብኝ፣ እመጣለሁ እያልክ እየቀረህብኝ። ምግብ አያስበላ አያስለብስ ልብስ፣ ሞገደኛው ፍቅር ይዞኝ በታሳስ። ይመራል ይላሉ ኮሶ መጠጣት፣ እጅጉን የሚመርስ ወዶ መለየት። ይወዘውዘኛል አልጠላኝም ገና፣ ፍቅር ሞገደኛው እየነሳኝ ጤና። ወደ አንተ ስመጣ ሶስት ጊዜ ወደኩኝ፣ ይህ ለነፍሴ ቢሆን እንዴት በጸደኩኝ። ታሳስ ከሰገሰ ጥሪ ይመጣል ገና፣ እጠብቅሃለሁ አንተ ልጅ ቶሎና። አንተ ምን ቸገረህ ሁለት አባት አለህ፣ አንዱ ሲሞትብህ ባንዱ ትበላለህ። ተኳሽ ወዳለሁ ገዳይ ማልጠላ፣ ሲደክመኝ አርፋለሁ ከጎፈሬው ጥላ። ገዳይ ገዳይ ብትይ አባትሽ አይገድል፣ ገዳይ ገዳይ ብትይ ወንድምሽ አይገድል። አርሶ ያብላሽ እንጂ ሆድሽ እንዳይጎድል። አፈሙዙን ዘቅዘቅ ከሰደፉ ቀና፣ አበጀህ አበጀህ ሞት አይቀርምና። የአባት እዳ ለልጅ ይባል ነበር ድሮ፣ ባይወዳ ገባሁ እኔማ ዘንድሮ። አይዞህ ያገሬ ልጅ ይመጣልህ አለሁ፣ አልተደላደልኩም በአንድ እግሬ ቆሜያለሁ። ወለል ካለው ሜዳ ጥቅጥቅ ካለው ዱር፣ ካልነኩት አይነካም ጀግናና ነብር። በሮቹ ጥቋቁር ጅራታቸው ፈንዛ፣ አርሰን እንዳንበላ ምቀኛችን በዛ። ተሟክተህ ተሟክተህ ዳኛው ሲያደላብህ፣ ፍለጠው ፍለጠው አይልሞ ይሆድህ። በልጅግ አለቀሰ ስቅስቅ ብሎ እንደ ሰው፣ ጓንዴም አለቀሰ ስቅስቅ ብሎ እንደ ሰው። አልጋ ላይ ተጋድሞ ተኋን እየላሰው።

ስትህኝ ስትሄድ ቆርጫለሁ ያለኝ አንጀቴ ተላውሶ ለትዝታይ ታጭ ፍቅሬ ማቆን ለብሶ ትካዜ ቢውጠኝ ወስኜ ፈራሁኝ ልራመድ ስል ቆምኩኝ ምንችክ ያለ ፍቅር ጅምር ላይ ሰልችቶ ፍጻሜ ላይ ማፍቀር ሸኝቶ መባባት ለምባራስን ማጨት ምን ይሉታል ይሄን ይቅናሽ ይቅናህ ብሎ ፍቅርን ገፍቶ ጥሎ ካበቃለት ተስፋ ቃርሚያ መውደድ ማለም የጊዜን ቁመና በቁጭት መከርከም ከመሸ ጀንበር ላይ ፀሐይን መናፈቅ ካበቃ በኋላ ለጅምር መጨነቅ ቆሞ ሕያጅ መጠበቅ ምን ይሉታል ይሄን ከጥላቻ ማህፀን ፍቅር ላይ ወለድ ከሸኙ በኋላ ለመያዝ ማሳደድ ወሰንኩኝ ያልኩት ልጅ እንደዚህ ተይዤ እሱን ማለም ጀመርኩ በቆሜ ደንዝዤ ከፍጻሜው ጀመርኩ የሄደውን ቁሜ ጠበቅኩ ከጥላቻ ማህፀን የፍቅር ጽንስ ቋጠርኩ በመለየት ዱካ ላሳድድህ ፈለኩ አየህ አይደል አዲስ ሆኖ እንደገና ለፍጻሜ ያልኩት ጅማሮ ሆነና እሳሳለ ጀመር ስትሄድ ፈራውና

የተከበራችሁ አድማጮቻችን የዛሬው መዝናኛ ዝግጅት ይህን ይመስል ነበር። ስለምትከታተሉን ስለምትሰጡን አስተያየት ከልብ እናመሰግናለን። በሚቀጥለው የመዝናኛ ዝግጅት እስክንገናኝ ቸርን ሰንብት። ወርቅነሽ እሸቴ ነኝ።

0: የተከበራችሁ አድማጮቻችን ስርጭታችን እንደቀጠለ ነው። አሁን በሊኩድ ፓርቲ ክነሴታ ባልከውነቸው ዶክተር ጸጋ ፈንታውን ጋር ቀለምልስ እናካሄዳለን። ጸጋ እንደምናለሽ?
1: ጤና ይስጥልኝ ሰጠኝ ወርቅነሽ ሻያው፣ እንዲሁም ሌሎች ባልደረቦቻችሁ፣ እንዲሁም የተከበራችሁ አድማጮች በሙሉ ጤና ይስጥልኝ።
0: ጤና ይስጥልንለን እናመሰግናለን። አንቺ ጋር ዛሬ ቀለምልስ የምናደርገው እንግዲህ የመንግስት ዋና መስሪያ ቤቶች ተቆጣጣሪ የተመረጡበትን ሂደት ነው። እንዴት ነበረ ትላንትና የነበረው ሂደት?
1: በመጀመሪያ ደረጃ የመንግስት መስሪያ ቤት ተቆጣጣሪ ስራቸው ምንድን ነው የሚለው እንመልከት። ይኸውም የመንግስት መስሪያ ቤቶች ገንዘብ፣ አመታዊ በጀት የሚመደበው ከህዝቡ ገንዘብ ነው። ማለትም ህዝቡ የሚከፍለው ግብር በገንዘብ ሚኒስቴር ጽህፈት ቤት አማካኝነት ከተሰባሰበ በኋላ ለተለያዩ የሚኒስቴር ጽህፈት ቤቶች ይከፋፈላሉ። ስለዚህ ያ ገንዘብ በትክክል ስራ ላይ መዋሉን የሚቆጣጠር፣ እንዲሁም መንግስት ያስተላለፈው ውሳኔ በተግባር መዋል አለመዋሉን የሚቆጣጠር፣ እንዲሁም የተለያዩ ጉድለቶች በሀገሪቱ የሚታዩትን የሚቆጣጠር ነው። የግል ካምፓኒዎችን፣ የግል የስራ ቦታዎችን አይቆጣጠርም። የሚቆጣጠረው የመንግስት አካል የሆኑትን ነው እና ይህን የሚቆጣጠር አካል በእስራኤል ህግ መሰረት ሀገራችን እስራኤል 12 መሰረታዊ ህጎች አላት እና ከእነዚህ መሰረታዊ ህጎች አንዱ የመንግስት መስሪያ ቤት ተቆጣጣሪ ነው። የመንግስት መስሪያ ቤት ተቆጣጣሪው በሰባት ዓመት አንድ ጊዜ ነው ምርጫ የሚካሄደው። ድሮ እስከ 1988 ሁለት ጊዜ መመረጥ ይችል ነበር፣ 5 ዓመት፣ እንደገና 5 ዓመት ለአስር ዓመት። አሁን ግን ያለው ህግ አንድ ጊዜ ይመረጣል፣ ለሰባት ዓመት ያገለግላል እና ይሄ ሲሆን ዋናው ስራው ህጉ በትላንትና ሁለት ተወዳዳሪዎች ነበሩ የቀረቡት። በእኛ በመንግስት በኩል ወይም ደግሞ በጥምሩ መንግስት የቀረቡትኝ ሚካኤል ሪቢሎ የተባሉ የህግ ባለሙያ ናቸው። ሌላው ደግሞ በተቀናቃኞች በኩል የቀረቡትኝ ዮሴፍ ኤልሮን የተባሉ የከፍተኛው ፍርድ ቤት ዳኛ ሆነው ከአሁን በፊት ያገለገሉ ናቸው እና የትላንትናው ትኩረት የተሰጠበት ድራማ ነበረ። በመጀመሪያ ደረጃ የሚገርመው በህጉ መሰረት ምርጫውን እነዚህን ሰዎች ማን የሚመርጡ የመንግስት መስሪያ ቤት ተቆጣጣሪውን የሚመርጡ 120 የፓርላማ ወይም የክነሴት አባል ብቻ ነው እና ከመቶ ሀያው መካከል 61 ድምፅ ያገኘ አሸናፊ ይሆናል። በትላንትና ሁለት በመጀመሪያው ዙር 61 ድምፅ ያገኝ አልነበረም። ዮሴፍ ኤልሮን 60 ሲያገኙ ሩቢሎ ያገኙት ደግሞ 57 ነበር እና ሁለተኛ ዙር መካሄድ ነበረበት ምርጫው። የምርጫው ሂደት ደግሞ ግልጽ አይደለም። እጅ በማውጣት ወይም እኔ ገደግፊዋለሁ ብሎ በመናገር ሳይሆን የሚሆነው እንደ ማንኛውም ምርጫ እንደምናካሄደው በምርጫ ጊዜ ሄዶ እያንዳንዱ የበለጠውን ፔቴክ ወረቀት ማስገባት ነው። በክነሴት አባላት በኩል ግን ከዛ ከምርጫው በፊት በይፋ እገሌ ልደግፋለሁ ብሎ መናገርም ይፈቀዳል። የምርጫው ሂደት ግን በክነሴት ሲካሄድ ስውር ነው እንጂ በይፋ አልነበረም ህጉ የሚለው እና በዚህ መሰረት በትላንትና ሁለት መጀመሪያ ኤልሮን የቀድሞ የፍርድ ቤት ዳኛ ያሸነፉ ተብሎ ተጠብቆ ነበር ወይም ያሸንፋሉ። ሁለተኛው ዙር ላይ ግን 61 ባለመኖሩ ሁለተኛው ዙር ላይ ግን ጠበቃ የህግ ጠበቃ ዮሴፍ ይቅርታ ሚካኤል ሪቢሎን በ61 ድምፅ አሸንፈዋል።
2: የክነሴት አባል ዶክተር ጸጋ ምላኩ እዚሁ ጋር በጣም የፖለቲካ ንትርክ አከራካሪነቱን እስከ ጠቅላይ ፍርድ ቤት ማግባብ አይደለም የሚል አቤቱታ እንደቀረበ ነው የምንሰማ። አሁን ምንድን ነው ስርዓተ ደንቡ በዲሞክራሲ ሁኔታውን ገልጸሻል። ምንድን ነው እስካሁን የነበረው የመንግስት ተቆጣጣሪው ዋን ቢሮ ኃላፊው በምስጢራዊ በሆነ ሁኔታ የምርጫ ስልት ድምፅ የመስጠት ሁኔታ አለ፣ ግን አሁን አዲስ ነገር ባልሳሳት የሰማሁት በቪዲዮ እያንዳንዱ ከዛ ምስጢራዊ ጓዳ ነገር ልበለው የተሸፈነ ነገር እየገባ የራሱን በቪዲዮ እየቀረጸ እንዲያቀርብ የተባለበት ሁኔታ እንዴት ያለ ሁኔታ?
1: በመጀመሪያ ደረጃ እንደዚህ የሚባል ነገር አልነበረም። ይህንን በቪዲዮ ቅረጹ የሚል መመሪያ የለም። እያንዳንዱን ሰው ግን የራሱን መቅረጽ ይችላል ከፈለገ፣ መብቱ ነው፣ የሚከለክለው የለም። ነገር ግን ይህንን አድርጉ የሚል ነገር መመሪያ አልነበረም። ሌላው የሚገርመው ለምሳሌ ከምርጫው በፊት እገሌን ደግፋለሁ ብለህ መፈረም ትችላለህ በይፋ እና በመገናኛ ዘዴዎች ሁሉ ይወጣል። ለምሳሌ እኔ ምደግፋቸው የህግ ጠበቃ ሚካኤል ሩቢሎ መሆኑን በይፋ አስታውቃለሁ። ከዛም አልፎ ባለፈው አርብለት በአሩጻ 12ኛ ላይ መደገፌ ሁሉ በይፋ ተነግሯል። ያ አለ እና በትላንትናው ለት የነበረው መስል የነበረው ድራማው መጀመሪያ 60 ድምጽ ያገኙተኝ ኤልሮን ነበሩ እና 61 ስላላገኙ ነው ሁለተኛ ዙር የሆነው። በሁለተኛው ዙር ግን ውጤቱ ተገለበጠ ማለት ድምጽ ያልሰጡ ነበሩ።
0: አዎ አካሄዱ አሁን አካሄዱ ለምን መቀረጽ አስፈልገ ሚስጥራዊ ከተባለ ሚስጥራዊ መሆን ነበረበት ሚል በተለይ በተቀናቃኝ ፓርቲዎች በኩል እስከ ከፍተኛው ፍርድ ቤት ይግባይ እንጠይቃለን ያሉበት ሁኔታ አካሄዱ መቀረጹ አግባብነት ነበረው ወይ?
1: ያንዳንዱ መብቱ ነው። የሚገርማችሁ አሁን ብቻ እንዳይመስላችሁ ካሁን በፊትም እንደውም የሚገርማችሁ ተቀናቃኝ የፖለቲካ ፓርቲ ከሆኑት ለምሳሌ ዩሊያ የእስራኤል ቤተን የክነሴት አባል ባለፈው 7 አመት በተካሄደው ምርጫ እንደዚህ ራሷን በቪዲዮ ቀርጻለች። እንዲሁም ደግሞ ዘነጋውት እንጂ አንድ የክነሴት አባልም አድርጓል የነበረ ነው። በአሁኑ ሰዓት አጋን ነው ያወሩት እንጂ በፊትም የነበረ ነው አሁንም ያለ ነው። አንድ ሰው ከፈለገ መቅረጽ ይችላል ራሱን መብቱን በይፋ እገሌ ነው የሚለው ብሎ መናገርም ይችላል ማሳወቅም ይችላል የሚከለክለው የለም። ያ ነው ትልቁ ችግር የሆነው መሰላችሁ የጠበቁት የነበረ የነሱ ተወዳዳሪ የነሱ ተወዳዳሪ ማለት ኤልሮን ያሸንፋሉ ተብሎ ተጠብቆ ነበርና ያ ውጤት ሳይሆን በመቅረቱ የእንዳሰቡት ውጤቱ ስላልሆነ ነው። እና ይሄ ፖለቲካ ጨዋታ የተለመደ ነው። የሞሳድ ሐላፊው እንሳቸው በመሾምም ራሱ ተቃውመው ከፍተኛ ፍርድ ቤት ሁሉ ተሄዶ እንደነበረ ከሁለት ቀን በፊት ምናውቀው ነው። ወይም ደግሞ የሻባ ኩመሪን ዚኒንን በተመለከተ እሳቸው መሆን የለባቸው የሚሉም ተቃውመው ለከፍተኛ ፍርድ ቤት ሁሉ ሄደው እንደነበረ ምናውቀው ነውና ያው ነገር የተፈጠረ የለም።
0: በመንግስትና በተቀናቃኞች ያው እንደዚህ አይነት የፖለቲካ ንትርክ ይኖራል። አሁን እኒህ የተመረጡት የመንግስት መስሪያ ቤቶች ዋና ተቆጣጣሪ እናንተም ተመለሳችሁ ወደ ስልጣን ከመርጫው በኋላ ሌላም ቀጠለ ለሁሉም ነው የሚያገለግሉ በቀጣይ 7 አመት
1: በትክክል ነገ ጧት ሌላ መንግስት ሊቋቋም ይችላል። ያን 7 አመት ማገልገል ይቀጥላል። ለምሳሌ አሁን ያሉትኝ የመንግስት መስሪያ ቤት ተቆጣጣሪው ማታንያው እንግልማን እሳቸው ሲመረጡ የናታንያው ድጋፊ ናቸው ናታንያውን የመረጧቸው እየተባለ ብዙ ነበር። ከጥቅም 7 ከጦርነቱ በኋላ የሚያቀርቡት ውሳኔ በመንግስት ላይ ያላቸው አመለካከት ደግሞ በጣም የከረረ ነውና አቋማቸውን ለወጡ ደግሞ ይላል የመንግስት ደጋፊና አንድ ሰው ሲመረጥ ለ7 አመት ነው። በ7 አመት ውስጥ መንግስት የመረጠው ላይ ቀጥል ይችላል ሊቀጥል ይችላል ያስራውንን ይቀጥላልና አዲስ ነገር የለም። ችግሩ ምን ላይ ነው? የተለመደ የፖለቲካ ሽኩቻ ነው። የተቀናቃኝ የፖለቲካ ፓርቲ የነሱ እጩ ተወዳዳሪ እንዲያሸንፍ ይፈልጋል። የመንግስት ደግሞ የራሱንን ተወዳዳሪ ጽምሩ መንግስት ይፈልጋል። ይሄ የነበረ ሽኩቻ ነው ያለ ነው። ሌላ አዲስ ነገር የተፈጠረ የለም ይገርማችሁ።
0: ጥሩ
2: እኔም የምለው የአዲስ የሞሳድ የስለላ ድርጅት ኃላፊ ሆኖ የተሾሙት አሁን በእሳቸው ዙሪያ ደግሞ እሳቸው ገና የመጡት ከድሮዋ ሰቤት ሲሆነት ከሩሲያ የመጣ እንዴት የሚል ደግሞ ተቃውሞ ቀርቦ ነበረ። ምንድን ነው እንዴት ታየዋለሽ?
1: ሻያው የተቀናቃኝ የፖለቲካ ፓርቲዎች ማንኛውም ነገር በመንግስት በኩል የሚቀርበውነን ከመቃወም አንድ ጊዜ ወደኋላ አይልም። አንዳንድ ጊዜ እንደውም ተቃውሟቸው የሚገርመው ልክ ያለፈ ይሆናል ትክክለኛ ፍርድ አይደለም። አሁን የሞሳዱ ሐላፊ በ16 አመታቸው እስራኤል ሀገር የመጡ ናቸው። በእስራኤል መከላከያል በከፍተኛ ማዕረግ ያገለገሉ ናቸው። ጄኔራል ማዕረግ የደረሱ በእስራኤል መረጃ ክፍል ብዙ የሰሩ በመንግስት ቁጭ ብለው ሚስጥራዊ ነገሮችን ያስተሳተፉ ናቸውና እሳቸው የጠቅላይ ሚኒስትሩ የሞሳድን ሐላፊ የሚመርጥ ጠቅላይ ሚኒስትሩ ነው ወይም ሻባክንም የመረጃ ክፍሎችን በአጠቃላይ የሚሾም መንግስት ስለሆነ ለምን ናታንያው እጩ አድርገው አቀረቧቸው በማለት የቀረበ ተቃውሞ ነው እንጂ የዚህ ግለሰብ የትም ይምጣ የትም ይወለድ ዋናው ወሳኝ ስራው ነው።
0: አዎ ወሳኝ ስራው ነው። እናንተም ያው በተቃራኒ ብትሆኑ ኖሮ ተመሳሳይ ተቃወሙ ነበር ማለት ይቻላል። ያው የፖለቲካ ጨዋታችሁ ነው
1: ያለኮ ነው። ይሄ አዲስ ነገር የተፈጠረ የለም። ድሮ የነበረው የፖለቲካ ጨዋታ
2: ያሁኑ መዲናት እስራኤል ከተለያዩ ካለም ሀገራት ስደት የነበሩ ይሁዳን የምትቀበል እስከሆነች ድረስ ወደደም አልወደደም እንግዲህ በዚህ በመንግስት በሁሉም ለማሳተፍ ለማዋሃድ ነው አይደለም አላ የጽዮናዊ እንቅስቃሴ
1: ዋናው አላማ ያለው የትም ይወለድ የትም ይምጣ ያ ሰው ለሀገሩ ያለው አስተዋጽኦ ምንድነው? ችሎታው ምንድነው? ያንንም መመልከት ያለብን እንዴት ያገለግላል ነው። ያ ነው እንጂ የፖለቲካው ለምሳሌ አሁን በሚቀጥለው ምርጫ ሆኖ መንግስት ሌላ መንግስት ቢቋቋም የሞሳድ ኃላፊ ስራቸውን ይቀጥላሉ። የሞሳድ ኃላፊ ሞሳድን ያክል ባለም አቀፍ ደረጃ የሚደነቅለት የመረጃ ክፍልን የሚመራ ሰው ፖለቲካ ምን አገባው?
0: ተቋማት በተለይ እነዚህ
1: ፈረደው ሀገሪቱ ጸጥታ ዙሬ የሚያመጣው ስራ ነው።
0: የሁሉም ተቋማት የሆኑ እንደ መከላከያ እንደ ሙሳ እንደ ሻባክ እንደው ሁላችሁም በፖለቲካው በቀኝም በግራም ያላችሁት ማለም ያላችሁት አንድ አይነት ቢሆን ጥሩ ነው። ጸጋ በጣም ነው እናመሰግናለን።
1: በጣም ከልማቶ ሰጠን ባጭሩ ልንገር ሊሆን አይችልም ለምን እንደማይሆን ልንገር የነበረ ነው። እያንዳንዱ የራሱን ሰው ራሱ የሚገምት ይደግፋል። እኔ አሁን ለምሳሌ ሰጠኝ
0: ምደግፋለሁ
1: እንዴ ደቂቃ ተመረጥልኝ ይፈልጋለሁ።
0: አዎ
1: አባ አንተ ደግሞ የማይፈልግ ሌላ ያለው ደግሞ አረ ለሰጠኝ ችሮታ የለውም ወይ ሰጠኝ የተለያየ ጣጣ ሊያመጣ ይችላል። ዋናው ግን ድሮ ድሮ ምንድነው የሀገራችን ብሔራዊ
0: ጥሩ
1: ታመጣበት ነው።
0: ጥሩ በጣም እናመሰግናለን። ሰላም ቀን ተባራችሁ አድማጮቻችን ስርጭታችን ላይ ተጠናቀቀ እናመሰግናለን።
2: ሰጠኝ ዘመነ ወርቅነሽ ሸቴና ይሻያው ደቁነን

0: Представьте Европу. Теперь представьте ее в Бершеве. Канкун. Гастрономический рай. Морепродукты, деликатесы, сыры и мясо премиум-класса. Красная и черная икра. Новый стандарт гастрономической красоты в Израиле. Канкун Бершева. Илья Уанави, 28. Открыто в пятницу и субботу.
1: Оболонь безалкогольная. Благодаря особой технологии приготовления пиво сохраняет премиальное качество, приятный вкус и не содержит алкоголя. Оболонь.
2: Поздравляем жителей Ашкелона с открытием нового филиала сети Мадан и Мани по адресу Эликоин 21. В честь открытия 20% скидка на весь ассортимент в отделах свежего мяса и мясоколбасных изделий.
3: В соответствии с условиями мероприятия.
4: ጤና ይስጥልን ክቡራትና ክቡራን አድማጮቻችን እንደምን አመሻችሁ?
5: ካንሬካ የእስራኤል ድምጽ ሬዲዮ በአማርኛ ቋንቋ አገልግሎት
4: ከምሽቱ 7 ሰዓት እስከ 8 ሰዓት
5: የሚያሰራጨው ዝግጅት እነሆ ጀመረ።
4: የተከበራችሁ አድማጮች ጤና ይስጥልን እንደምን አመሻችሁ እንዴት ዋላችሁ በያላችሁበት እለቱን ደብረያን ዘመን አቆጣጠር ዩርጤት በሲቫን ታፕሽን ፔባብ እንደ አውሮፓ ዘመን አቆጣጠር ጁን 4 ቀን 2026 ዓመተ ምህረት ነው። እንደ ኢትዮጵያ ዘመን አቆጣጠር ደግሞ ለተ ሐሙስ ግንቦት 27 ቀን 2018 ዓመተ ምህረት ነው። የቴክኒክ ባለሙያችን ያይር ኒውማን የሲዲዮ ተረኛ አስተናጋጆች ሰጠኝ ዘመነና ይሻያው ደቁነን ያለን ዝግጅት የሰዓቱን ዜና ወቅታዊ ዘገባ ሳምንታዊ የወጣቶች ፕሮግራም ቃለ ምልልስ አለን። ቆይታችሁ እኛ ጋር የሆነውን የሰዓቱን ዜና እናስቀድም። አዘጋጁ ሰጠኝ ዘመነ።
6: አመሰግናለሁ ይሻያው። አርስተ ዜና ጠቅላይ ሚኒስትር ቢንያሚን ናታንያሁ ከሰሜን እስራኤል ከተማ መስተዳድር መሪዎች ጋር ዛሬ ሽሎሚ በተባለው ቦታ ተገናኝተው ተወያዩ። የደህንነት ካቢኔ ሚኒስትሮች እስራኤልና ሊባኖስ ትላንት ምሽት በአሜሪካ በተፈራረሙት የተኩስ አቁም ስምምነት ዙሪያ እየመከሩ ነው ተባለ። በርካታ የአሬዲ ማህበረሰብ አባላት የከፍተኛው ፍርድ ቤት ተጠባባቂ ፕሬዝዳንት ቤት አካባቢ ትላንት ምሽት ያሳዩትን ስርዓት የጎደለው ድርጊት ፕሬዝዳንት ሄርጾግ አወገዙ። በአሜሪካ የኢራንን መካከል ያለውን ግጭት አሜሪካ በጥሩ ሁኔታ እየመራቸው መሆኑን ፕሬዝዳንት ትራምፕ ገለጹ። የሚሉት የሰዓቱ ዋና ዋና ዜናዎች ናቸው። ዝርዝሩ እንሆም። ጠቅላይ ሚኒስትር ቢንያሚን ናታንያሁ ከሰሜን እስራኤል ከተማ መስተዳድር መሪዎች ጋር ዛሬ ሽሎሚ በተባለው ቦታ ተገናኝተው ተወያዩ። ጠቅላይ ሚኒስትር ናታንያሁ ተወሰኑ ሚኒስትሮች በሽሎሚ ሰፈር የሰሜን እስራኤል ከተማ መስተዳድር ኃላፊዎችን አግኝተው አናግረዋል ተብሏል። ናታንያሁ እንዳሉት ሀገሪቱ የሰሜን እስራኤልን ኗሪዎች ደህንነት የማስጠበቅ ግዴታ አለባት። የሚጋረጥብንን የደህንነት ስጋት በቁርጠኝነት እንዋጋለን። አካባቢውን ሰላሙን ለማስጠበቅና መልሶ እንዲቋቋምና ልማት እንዲኖረውም ጥረት እናደርጋለን ብለዋል። ማቴ አሽር የተሰኘው ራስ ገዝ መስተዳድር ሊቀመንበር ሞሼ ዳቪዶቪች በበኩላቸው በዚህ ወቅት የአካባቢው ኗሪዎች ያሉበትን አስቸጋሪ ሁኔታና ለወደፊትም የሚያስፈራቸው መሆኑን ገልጸዋል። ሞሼ ዳቪዶቪች በተጨማሪ እንዳሉት እናንተ ልትስቁ ትችላላችሁ እንጂ እኛ ልጆች በአስቸጋሪ ሁኔታ ላይ ይገኛሉ። ትምርት አይማሩም አይተኙም። አንድ ልጅ ለሊተኝቶ ጧ ሲነሳ አምስት ጊዜ አልጋው ላይ ሽንቱ አምልጦት ይገኛል። ይህ ነው የኛ ተጨባጭ ሁኔታ። ስካውን ስለተደረገው እናደንቃለን እናመሰግናለንም። ይሁን እንጂ እኛ ብዙ እንጨነቃለን ለወደፊቱ ባለው ሁኔታ ብለዋል የማቴያ ሸራ አካባቢ ሸንጎ ሊቀመንበር ሞሼ ዳቪዶቪች። የደህንነት ካቢኔ ሚኒስትሮች እስራኤልና ሊባኖስ ትላንት ምሽት በአሜሪካ ተፈራረሙት በተባለ የተኩስ አቁም ስምምነት ዙሪያ እየመከሩ ነው። በሁለቱ ሀገራት መካከል የተኩስ አቁም ስምምነት ተደረሰ ቢባልም የሂዝቦላ ድርጅት ስምምነቱን የማይቀበለው መሆኑን አስታውቋል። የሂዝቦላ ድርጅት መሪ ናኢም ካሰም ዛሬ ባወጣው መግለጫ የሊባኖስ ድንበሮች በእስራኤል ጥቃት የሚደርስባቸው ከሆነ የሊባኖስ ሰፈሮች በእስራኤል ጥቃት የሚደርስባቸው ከሆነ ሰሜን እስራኤል በሰላም አይቀመጥም ካለ በኋላ የሊባኖስ መሪዎች የውድቀት አካሄዳቸውን ማቆም አለባቸው የሚል ጥሪ ያቀርባል። ናይም ካሰም በተጨማሪ እንዳለው እኛ የተኩስ አቁም ስምምነቱን ለማክበርና ያጸፋ መልስ ለመስጠት ለማንም ግዴታ አልገባንም። በሙሉ ኃይላችን እንዋጋለን የየት ቦታ መጉዳት እንዳለብን ከወሰን በኋላ እርምጃ እንወስዳለን ብሏል የሂዝቦላ ድርጅት መሪ ናኢም ካሰም። የሊባኖስ ፕሬዝዳንት ጆዜፍ አውን በበኩላቸው ሀገራቸውና እስራኤል የደረሱበት የተኩስ አቁም ስምምነት በ24 ሰዓታት ውስጥ ተግባር ላይ ይውላል። ያሁን የተኩስ አቁም ስምምነት በ2004 ዓመተ ምህረት ከነበረው ይለያል። ሊባኖስ የአሜሪካ ዋስትና እንዲኖር አድርጋለች ብሏል። በሌላ በኩል እስራኤል በደቡብ ሊባኖስ ዳቢን በተባለው አካባቢ ከተማ ያላትን ኃይል እያስወጣች እንደሆነ አልካዳት የተሰኘው ቴሌቪዥን ጣቢያ ዘግቧል። የሊባኖስ ጦርም የእስራኤል ኃይሎች ከአካባቢው መውጣታቸውን አስታውቋል። በሌላ በኩል ሂዝቦላ አሁንም ወደ ሰሜን እስራኤል መተኮሱን እንደቀጠለ ነው። አልፎ አልፎም የተኩስ ማስጠንቀቂያ ደወል ይሰማል። በርካታ ያሬዲ ማህበረሰብ

0: በክሱ ፋይል እንደተገለጸው ከሆነ ከአራቱ ሶስቱ 16 እና 17 አመት ሲሆኑ አራተኛው የ15 አመት ታዳጊ ነው። ተጠርጣሪዎቹ ደስታውን ለማጥቃት ሲሉ አስቀድመው እንደተደራጁና አንደኛው ታዳጊ በብረት ዘንግ ደስታውን ከመታው በኋላ ከመሬት ላይ ሲወድቅ ሁለቱ ታዳጊ ልጆች በጩቤ ወቅተውታል ተብሏል። ሁለቱ ሆን ብለው ገድሏል የሚል ጥፋተኝነት ክስ ይመሰረትባቸዋል ተብሏል። አንደኛው በግድየለሽነት ግድያ፣ አራተኛው ደግሞ ሁኔታው አደጋ ያለው ግድየለሽነትን በመካፈል ይጠየቃል ተብሏል። በአጠቃላይ በደስታው ቸኮል ግድያ ዙሪያ የተጠረጠሩት አራቱ ወጣቶች ዛሬ ፍርድ ቤት ቀርበዋል። የእስራኤል ሴቶች በመከላከያ ሰራዊቱ ያላቸውን ተሳትፎ ለማጠናከር የሚደረገው እንቅስቃሴ ተጠናክሮ እንደቀጠለ ነው። በእስራኤል መከላከያ ሰራዊት ታሪክ ለመጀመሪያ ጊዜ አንዲት ተዋጊ ወታደር በጦር የመረጃ ክፍል ከፍተኛ ቦታ ባለው ሳይሬት ማትካል በተባለው ክፍል ተገቢውን ስልጠና ወስዳ ማጠናቀቋ ተገልጿል። ወታደሯ ስልጠናውን ከአንድ አመት ከመንፈቅ በፊት የጀመረች ሲሆን ተገቢውን መስፈርት በማሟላትና ስልጠናውን በመውሰድ በስኬት ጨርሳለች ተብሏል። ጦሩ እንዲህ አይነት ስልጠናዎችን እየሰጠ ያለው ሴት ወታደሮች በተዋጊውና ልዩ ክፍሎች ለማገልገል ያላቸውን ሀሳብ እውን ለማድረግ ነው ተብሏል። በአሜሪካና ኢራን መካከል ያለውን ግጭት አሜሪካ በጥሩ ሁኔታ እየመራችው መሆኑን ፕሬዝዳንት ትራምፕ ገለጹ። ፕሬዝዳንት ትራምፕ በዋሽንግተን እንደገለጹት የኢራን አመራር ተደምስሷል። ለኢራን የአየር ኃይልም ሆነ ባህር ኃይል የለም፣ የአየር መቃወሚያም ተደምስሷል ካሉ በኋላ ለኢራን የኒውክሌር መሳሪያ መኖር የለበትም በማለት በድጋሚ ተናግረዋል። ፕሬዝዳንት ትራምፕ ኢራን ያለችበትን ደካማ ሁኔታ በየጊዜው ደጋግሞ ይናገሩ እንጂ ኢራናውያን የአሜሪካን ጥያቄዎች በቀላሉ እየተቀበሉ አይደለም፣ በፋርስ ባህረ ሰላጤው ሀገራትም ጉዳት ማድረሳቸው እንደቀጠሉ ነው። የአሜሪካ የስለላ ድርጅቶች ባወጡት ሪፖርት እንኳ ኢራን የሚሳይል ስርዓቷን ጠግና እንደገና መመለሷንና አሁንም በእጇ ብዙ ሚሳይሎች እንዳሏት ነው። የገንዘብ ምንዛሬ፣ እስራኤል ንግድ ባንኮች ዛሬ ባካሄዱት ዓለም አቀፍ የገንዘብ ልውውጥ አንድ አሜሪካን ዶላር በ2 ሸቄል ከ87 ሳንቲም ሲመነዘር አንድ ዩሮ በ3 ሸቄል ከ34 አጉሮ ተለውጧል። በመጨረሻም የአየር ንብረት ትንበያ በነገ ዕለት ሙቀቱ በመጠኑ ይቀንሳል፣ ከነገ ወዲያ ቅዳሜ ሙቀቱ ይጨምራል፣ እሁድ ደግሞ ሙቀቱ ይቀንሳል ብለዋል የአየር ንብረት ትንበያ ባለሙያዎች። የነገው የሙቀት መጠን በዲግሪ ሴንቲግሬድ በኢየሩሳሌምና ቴላቪቭ 28፣ በሃይፋ 27፣ በኤርሸባ 32፣ በኤላትና አካባቢዋ 38 ዲግሪ ሴንቲግሬድ ይሆናል ብሏል የዘርፉ ባለሙያዎች። ሻያው፣ ለሰዓቱ ያለን ዜና ይህን ይመስላል።
1: ስጠይ ዘመነ ለዜናው እናመሰግናለን። ወደ ቀጣዩ ዝግጅት ለማለፍ አንድ ሙዚቃ

0: ሳምንት እየደረሱ ነው። አረብ ቀዳሜ ትንሽ በጉጉት የሚጠበቁ ናቸው። እንዴት ነው?
1: ሰላም ይስፈን። በመላ ሀገራችን ከደቡብ ከምስራቅ ከደቡብ በሁሉም አቅጣጫ ሰላም ከሰፈነ ሁሉንም ደስታ ሰርጉን በደንብ እንሳተፋለን እና ለዛ ነው እንግዲህ ሳምንቱ ወደ ቅዳሜ ሰንበት መሸጋገር ያደልድይ ዛሬ ሐሙስ ምሽት ላይ ሆነን እንግዲህ አዎ ጥሩ ነው የረብት ጊዜ ስለሆነ ዛሬ ደግሞ ይገርማል ወደ አሁኑ ትንሽ ቀንስ አለ እንጂ በሐሙስ ብዙ ሰርጎች ደገሱበት ነበረ። ለማንኛውም ትናንት ወዲያ በተለያዩ ከተሞች ሰርጎች ነበሩ። እኔም የተሳተፍኩበት ሰርግ ነበረ።
0: ማም ሰውነቴ ብላላ በቃ
1: ምን መሰለ በጣም ከተቻለ
0: መጠን
1: የአማርኛ ሙዚቃ፣ የስፖርት፣ የሰውነት፣ የአካል እንቅስቃሴ በጣም እንቅስቃሴ ወደ ሰውነት ሄደር ኮሸር ይባላል። ጂምናስቲክ የሚሰራበት የራሱን የቻለ የተለያዩ መሳሪያዎችም አሉት። ግን በዚህ በሰርግ ቦታ ላይ የሚዘፈነው ዘፈን የሐሳብ የአካል እንቅስቃሴ ብዙ ሰዎችን ጤንነት እያመጣ ነው። ገና የሰውነት ውፍረት
0: ፈታ ዘና ማለት ያስፈልጋል። ምን ጊዜ በውጥረት በጭንቀት ስለ ጦርነት መስማት ስለ ችግር መስማት ትንሽ ጥሩ አይደለምና እንደው አንዳንዴ ደግሞ ዘና ፈታ ማለት ያስፈልጋል። እና ኢሻያው ጥሩ ነው ሰርጉም መቆየትህ እዚህም ስቱዲዮ ስንሆን አልፎ አልፎ እንዘፍናለን። ምንችም ቴሌቪዥን ስላልሆነ ስለማይታይ ነው እንጂ
1: እሱማ ዘፈን እየዘፈነ የዘፈን የመዝፈን ስሜት ሰው ሆነን መቼም ፈታ ዘና። አንዳንድ ጊዜ ደግሞ ጥሩ ዜማ ጥሩ ሙዚቃ በሚቀርበት ጊዜ ማንም አድማጭም ቢሆን በያለበት ነው ደግሞ ያለበት እንቀሳቀስ ይዘፍናል ብለን እናስባለን።
0: አድማጮቻችን በተለይ
1: የደስታ የመረጋጋት የሰውነት እንቅስቃሴ የመሳሰለ ለአስተሳሰባችን ጥሩ አመለካከት እንዲኖረን ተጽዕኖ ያሳድራል ብዬ ነው የማስበው።
0: ልክ ነው። እስኪ እንግዲህ የሰላም ጊዜ ያድርገው። ያው ያለንበት ሁኔታ በሰሜኑም ያው በመካከለኛው ምስራቅ ውጥረቱ እንደቀጠለ ስለሆነ ሰላሙን ያምጣ እንላለን። በተረፈ የተለያዩ ወቅታዊ ዘገባዎች አሉን። እንግዲህ አሁን የፖለቲካና ደህንነት ካቢኔ የካቢኔ ሚኒስትሮች እንግዲህ ትላንት ምሽት በዋሽንግተን በአሜሪካ አደራዳሪነት በተፈረመው በእስራኤልና ሊባኖስ መካከል ማለት ነው ባለው የተኩስ አቁም ስምምነት ዙሪያ እየመከሩ ነው እየተወያዩ ነው ይባላል። እንዴት ነው ያለው ተጨባጭ?
1: አዎ ስብሰባ ላይ ናቸው። እንግዲህ በአሜሪካ ዋና ከተማ ዋሽንግተን ላይ በአሜሪካ አደራዳሪነት የሁለቱ ጎረቤት ሀገር ዲፕሎማቶች የእስራኤልና የሊባኖስ ዲፕሎማቶች በአዳራሽ ውስጥ ተቀምጠው እንግዲህ በተከታታይ ባለፉት ቀናት ነው ድርድር ያደረጉት የተወያዩት የተኩስን አቁም በስምምነት ላይ ለመድረስ በሚለው ሁኔታ ሁለቱ ወገኖች ተስማምተውበት በስምምነት ሰነዱ ላይ ፈርመዋል። አሁን ይህን ተከትሎ ደግሞ የዚህ ኢየሩሳሌም የሚገኘው የእስራኤል መንግስት የካቢኔን የጸጥታ ምክር ቤት ማምሻውን በ5 አካባቢ ጀምሮ ስብሰባ ላይ ይገኛል። አሁን ዝሮ ዝሮ ይህን ሀሳቡ እንደሚቀበለው እንደሚያጸድቀው እርግጠኛ ነን። መረጃው ገና ስብሰባውን እያካሄደ ነው የሚገኘውና አሁን እንግዲህ በሰሜኑ ክፍል ከሊባኖስ የሚገኘው ሽብር ፈጣሪ ሂዝቦላ ይህንን ስምምነት በመቃወም የተኩስ ምንም አላከበረውም፣ ጥሶታል። ወደ ሰሜናዊ እስራኤል በሊባኖስ ድንበር በቅርብ ርቀት ወደሚገኙ እስራኤላውያን ሰፈሮች ላይ ሮኬቶችም እንዲሁም ያለ ሰው አውሮፕላን ድሮን ተንሳፋፊ ፈንጅ የተጠመደበት እያጠቃ ነው። የሰዎት እያጠፋ ይገኛል። በእስራኤል በኩልም ቢሆን አሁን ይህን በምንም ታምር አንስማማም፣ ይህንን የተኩስ አቁም ስምምነት ውድቅ አድርጓል። ሂዝቦላ ብቻው አይደለም። ለማንኛውም ይህን እንቃወማለን የተኩስ አቁም ስምምነትን በሚሉ ሂዝቦላ ሽብር ፈጣሪ ድርጅት ሊባኖስ ውስጥ የሚገኘው ብቻ ሳይሆን በዋናነት የሚያሽከረክረው የኢራን አስተዳደር ሳይሆን ይህንን ውድቅ አድርገናል የሚል መግለጫ ወጥቷል። ማምሻውን እንግዲህ እንዴት ይታያል? በእስራኤል መንግስትም በዋናነት ይህን ጦርነት እየመሩ ያሉት የሀያሉ አሜሪካ ፕሬዚዳንት ዶናልድ ትራምፕ ናቸው። እንግዲህ ይህን ድርሳቸው በጠዋት በቀኑ ላይ በተሰራጨው ዜና ላይ በእስከ ያዝነው ሳምንት ማለቂያ በስም የተኩስ አቁሙ ከኢራን ጋር ስምምነት ላይ እንፈርማለን ብለው ነበረ። እንግዲህ የሚመስል ነገር አይደለም።
0: ከበቅሎ ካልወጣ አላምንም እንደምትል አለች ሙሽራ እንደሚባለው። እንግዲህ ደጋግሜ እንደምናገረው የሊባኖስና እስራኤል የተኩስ አቁም ስምምነትም በተግባር እስካልታየ ድረስ ወደ ሰሜን እስራኤል ተኩስ ከቀጠለ ምንድን ነው የተኩስ አቁም ስምምነት? የተኩስ አቁም ስምምነት እኮ ተኩስ ማቆም ነው አይደለም? ተኩስ ቆመ ተብሎ ሲተኮስ ወታደሮች ሲገደሉ በድሮን ሰንብተዋል። ይሄ ጥሩ ነው ብዬ አላስብም፣ ምክንያቱም በሂዝበላ በኩል እስካላከበረው ድረስ። ስለዚህ ሂዝበላ ማያከብረው ከሆነ አሁን ናኢም ካስም አናከብረውም አንገደድም ብሎ ካስታወቀ ማንን ይዞ ነው የሊባኖስ መንግስት ሊፈራረም? የአሜሪካ ፕሬዚዳንትስ ወይም የአሜሪካ ባለስልጣናት እስራኤልና ሊባኖስን ባለስልጣናትን ሲያፈራርሙ ማንን ይዘው ነው? ሂዝበላ በተኩሱ ከቀጠለ ምንድን ነው ተኩስ አቁም ስምምነት እንትናለ ምንለው ተከበረ ምንለው? ስለዚህ እይታው የሚመጣውን ነገር በተለይ ከሂዝበላ ጋር መታየት አለበት። የሂዝበላን ድርጅት የምታሾረው ኢራን እስከሆነች ድረስ ምናልባት ከኢራን ጋር የሚካሄደው ድርድር ውጤታማ ከሆነ በዛውም ሂዝበላ ሊያቆም ይችላል። ካልሆነ ግን አንድም የእስራኤል መከላከያ ሰራዊት ወታደር ኃይል በሊባኖስ ምድር እስካሉ ድረስ ጥቃቴን አላቆምናለ። ናኢም ካስምም ዛሬም ያስታወቀው እኛ እንገደድም አናምንም ነው ያለ።
1: እውነት ግን ሰጠኝ አሁን እኮ በሰሜኑ በኩል በብዙ ሺህ የሚቆጠሩ እስራኤላውያን በጣም ለወራት ያህል ጸጥታን አጥተዋል። ቀላል አይደለም። በሮኬት እንዲሁም በሚሳኤል በድሮን ፈንጅታይ እየተጠቁ በመሆኑ በቀበየ ጊዜው ደግሞ ማስጠንቀቂያ ይሰማል፣ ይጮሃል። ይህን እየሰሙ በመጥፎ ሁኔታ ሰቀቅ ላይ ናቸው ህይወታቸውን እየገፉ ያሉት። ይህንን በተመለከተ በእስራኤል በኩል ለጭራሹን ሂዝቦላ የሚገኘው ሽብር ፈጣሪ ድርጅት ለመደምሰስ ለማጥፋት ፍላጎት አላት እስራኤል። ግን ችግር የሆነው ምንድን ነው? የአሜሪካ ፕሬዚዳንት ዶናልድ ትራምፕ ይህ ጦርነቱን በሊባኖስ እና በኢራን በኩል ያለው ጦርነትን እንዲስፋፋ ሌሎችን ሀገሮች የሚያካትት እንዳይሆን እሳቸው በተኩስ ተወት አድርጎ በሰላማዊ ድርድር በማድረግ መፍትሄ እንሻ የሚል አስበዋል። አለ ምክንያት አይደለም። የሆነበት ምክንያት መረጃ የሚደርሰን መረጃ የተለያዩ ጋዜጦች፣ መገናኛ ብዙሃን የአሜሪካ እየዘገቡ ያሉት ምንድን ነው? አብዛኛው የአሜሪካ ህዝብም ጦርነት አይፈልግም።
0: እዛ የዛን ማዶ እንተውና ሰበብ ማድረጉን ይሻየው ሰበብ ማድረጉን እንተውና እስራኤል ሂዝበላን ከነጭራሹ ማጥፋት ዛሬ ሳይሆን ከተቋቋመ ጀምሮ ትፈልጋለች። ግን ማጥፋት ይቻላል ወይ? በተግባር እንዳየ ነው ማጥፋት አልተቻለም። ለምሳሌ የሂዝበላን የሐማስን ድርጅት በጋዛ ሰርጥ ከሁለት ዓመት በላይ በአሜሪካ ድጋፍ ተዋግተን ሐማስ ሙሉ በሙሉ አልጠፋም። እንኳን ከሩቅ በወደቦች መሳሪያ እየመጣለት ገንዘብ እየፈሰሰለት በቢሊዮን የሚቆጠር ዶላር የኢራን ዶላር እየፈሰሰለት ያለውን ሂዝበላን ይቅርና እዚህ ራሳችን እስራኤል ዘግታ ከያዘችው ጋዛ ሰርጥ የነበረውን ሂዝበላን ድርጅት ያለውን አሁንም የሐማስን ድርጅት ሙሉ በሙሉ ማጥፋት አልተቻለም። ማዳከም ነው የተቻለው። ስለዚህ እስራኤል እንዲፈልጋ ነበር ፕሬዚዳንት ትራምፕ አስቆሙ የሚለው ሰበብ ነው መስሎ የሚታየኝ። በሚጽዮት ወይም ደግሞ በተጨባጭ ያሉ ብዙ ነገሮች እንደምናየው ግን
1: የህዝቡ ደህንነት ሰጠ የዘመነ በሁለቱ ወገኖች በሊባኖስ ህዝብ በአብዛኛው ህዝቡ ለሽብር ፈጣሪ የሚንቀሳቀስባቸው ሰፈሮች አካባቢ በዚህ በሚካሄደው ጦርነት የእስራኤል መከላከያ ሰራዊት እየወሰደ ያለው የምድር ጦር ሰራዊትና የአየር ጥቃትም በብዙ ሺህ የሚቆጠሩ ሊባኖሳውያን መኖሪያ ሰፈራቸውን እየለቀቁ ወደ ሰሜናዊ ሊባኖስ አካባቢ እየሸሹ ናቸው። በብዙ ሺህ የሚቆጠሩ ከዛው ደግሞ በደቡብ ሊባኖስ በእስራኤል ሰሜናዊ እስራኤላውያን ማህበረሰብ ደግሞ እነሱ ደግሞ ሰቀቀን እንዲያው የሚለቁ እንዳሉ ይነገራል። አሁን የነሱ ደህንነት እንዲታሰብበት የሚገባ አይሆንም ወይ? ሳቢ ውስጥ ይሄ አሸባሪ ድርጅት
0: ቢያስገባ ኖሮ ከ700,000 በላይ ደቡብ ሊባኖስ ነዋሪዎች ሲለቁ ያስብ ነበር እንዴ? ዜጎች ይል ነበር። ሐማስ እና ሂዝቦላ ለዜጎቻቸው ላሉበት አካባቢ የሚያስቡ አይደለም። የራሳቸውን ጥቅም ብቻ ነው የሚመለከቱ። ሐማስም ለፍልስጤማውያን ብሎ የሚዋጋ መስሎ አይታይም። ምክንያቱም ስንት ፍልስጤማውያን ሲጎዱ በጦርነቱ ምክንያት ያደረገው የለም። እና ሐማስ እና ሂዝቦላ ያስባሉ ብዬ አላስብም። የኛ ያው ለዜጎች ደህንነት ብናስብም የነሱ ተጨባጭ ሁኔታ ደግሞ አልፈቀደልንም። ለማንኛውም ግን ለወደፊት የሚሆነው እናያለን። ሌላ ሻየው
1: ታይዝ ጉዳይ ስናልፍ የአሜሪካና የኢራን በያዝነው ሳምንት ማለቂያ ላይ በተኩስ አቁም ስምምነት ላይ እንፈራረማለን የሚል ግምት እንዳላቸው ፕሬዚዳንት ትራምፕ በጋዜጣዊ መግለጫ ሰጡ ተባለ። ይተገበራል?
0: አንተ ራስ ታምናለህ ይሆናል ብለህ?
1: ምን አምናለሁ? ምን እንደተፋፋመ የከለት ወደ በተኩስ አቁም ስምምነት ብለው በተኩስ ልውውጥ አይናቸው ያሉ?
0: አዎ፣ እኔ በበኩሌ አላምንም። ለምን መሰለህ? አሁን እንደዚህ እያሉ ትራምፕ ወደ ዛሬ ሳምንት ይገፉታል። ዛሬ ሳምንት ደግሞ የዓለም ዋንጫ ይጀምራል። የዓለም ዋንጫን ከሚያዘጋጁት ሀገራት መካከል ደግሞ ማን ነው? አሜሪካ አንዷ ናት። ስለዚህ ዓለም ትኩረቱን ወደ የት ያደርጋል?
1: ወደ ስፖርት
0: ያደርጋል። ስለዚህ ጦርነቱ
1: በሞዴል በዓለም ዋንጫ የኢራን እግር ኳስ ቡድን ይሳተፍ ይሆን?
0: ይሳተፋል በቡድን ሰባት። አሁን ትልቁ ጥያቄ ይሄ እግር ኳስ ቡድን የእግር ኳስ ጨዋታ ከጁን 11 እስከ ጁላይ 19 ከሰኔ 11 እስከ ሐምሌ 19 እስኪካሄድ ድረስ ማለት ነው ያለው ሁኔታ፣ ሰው፣ ህብረተሰቡ፣ ህዝቡ፣ የዓለም ህዝብ ሁሉ ትኩረቱ ወደዛ ይሆናል። የጦርነቱ ሁኔታ ተቀዛቅዞላቸው ይቆያል። ከዛ በኋላ ኢራኖች በዛ ውስጥ ምናልባት ድል የሚያድር ማለት ይህንን የተኩስ አቁም ስምምነቱ የሚስማሙበት ከሆነ ወይም ደግሞ በዚህ ጊዜ ውስጥ የሚስማሙ ከሆነ ጥሩ ነው። ትራምፕ እንዳሉት ግን ጊዜ መውሰጃ ነው መስሎ የሚታየኝ እኔ። የእግር ኳስ ጨዋታው ግን ያቀዛቅዘዋል። ትራምፕ እንዳሉት ደግሞ ከስምምነት ላይ የሚደርሱ ከሆነ እሰየው ነው። እኛ የምንፈልገው ከጦርነት ይልቅ ሰላምን ነው። እና ያው ጦርነትን እኛ በደንብ እናውቃለን ከአሜሪካ ህዝብ ይልቅ። ምክንያቱም አሜሪካን ከሩቁ ነው የሌላ ሀገር የሚዋጉ እንጂ አገራቸው ውስጥ ጦርነት መጡ አውቅም። እና ሰላም ቢመሰረት ጥሩ ነው። ግን ኢራን ስጋት የሆነችባቸው ነገሮች ይቀራሉ? ሌላ ጥያቄ ነው የምጨምረው ካለ
1: እንግዲህ። ለነገራችን ላይ ስፖርት እግር ኳስ ጨዋታ ባልጫወትም ሙንዲያል የዓለም ዋንጫ የእግር ኳስ ጨዋታ ዓለም አቀፍ ውድድር ነው። በዚህ ላይ አብዛኛውን ያለኝን ከስራ ያለኝ ጊዜ ከዛ ውጭ በመዝናኛ ጊዜ ቴሌቪዥን የስፖርት ጨዋታን እመለከታለሁ።
0: እንግዲህ ከዛሬ ሳምንት ጀምሮ እናያለን። ጥሩ ነው። ተንፈስ የምንልበትም ከጦርነት ወጠን አንድ ነገር መጥቷል። ጥሩ ነው። እስኪ ሰላሙን ያምጣልን። እናመሰግናለን።
1: እሺ፣ ወደ ቀጣይ ዝግጅት እናልፍ። አቦር ለቶክኒት
0: ጤና ይስጥልን። ክቡራትና ክቡራን አድማጮቻችን እንደምንሰነበታችሁ። ይህ ሳምንታዊ የወጣቶች ፕሮግራም ነው። በዛሬው የወጣቶች ፕሮግራም ክፋራ ኗር ቪጾ አዳሲም ከተሰኘው የአዳሪ ትምህርት ቤት ሰራተኞች ጋር ያካሄድነውን ሁለተኛ ክፍል ቃለ ምልልስ ይዘን እንቀርባለን። ባለፈው ሳምንት ባቀረብነው ቃለ ምልልስ ስለ አዳሪ ትምህርት ቤቱ አመሰራረት፣ ምን እየሰራ እንደሆነና ለወደፊት ምን እንዳቀደ ገልጸውልናል። ዛሬ ደግሞ ክፋራ ኗር ቪጾ አዳሲም ወይም የተሰኘው አዳሪ ትምርት ቤት ለወደፊት ምን ለመስራት እንደቀደና ምን እንደሚፈልግ ከባለሙያዎቹ ጋር በመናከደው ቃለ ምልልስ ይገልጹልናል። እንግዲህ ለሶስታችሁም በድጋሚ እናመሰግናለን። ከፋራኗር ቪጾ አዳሲም የተሰኘው የአዳሪ ትምርት ቤት ሰራተኞችን እናነጋግራለን። ሶስት ሰራተኞች በስልክ መስመራችን ይገኛሉ። ወይዘሮ ራሄል ሸቴ፣ አቶ ንጉሴ መኮንንና ወይዘሮ ድምብሎ ጻሃይ በስልክ መስመራችን ይገኛሉ። ጤና ይስጥልን፣ እንደምን አላችሁ? ወይዘሮ ራሄል እንደላካችሁልን መረጃ የአዳሪ ትምርት ቤቱ የተለያዩ ትምርት ዘርፎች እንዳሉት ነው የተገለጸውና እንዴት ነው የምታስተምሩት? ባህልና ኪነ ጥበብ ታርብቶ ማኖት አለ፣ ስፖርት አለ፣ የሳይንስ አለ፣ ግብርና አለ። ብዙ ዘርፍ ነው የምታስተምሩና ኪ እንዴት ነው ልጆችን እንደ ፍላጎታቸው ነው እንዲሄዱ የምታደርጉ ወይስ እናንተ በመረጣችሁት ነው?
2: የውጭ ሀገር ልጆች ስላሉ ሁለት ግሩፕ ነው የሚሰሩት እና የውጭ ዜጋ ተሆነ አንዱ የነሱን ቋንቋ ይናገራል፣ አንዱ ደግሞ ኢብሪት ብቻ ነው የሚያወራ። ለምንድን ከዚያ ሀገር ስለመጡ በእነሱ ቋንቋ ብቻ መናገር አስፈልግም፣ ሁለቱንም ማወቅ አለባቸው። እንደዚህ አይነት አስተሳሰብ ስላለን ዳልኩ እነዚህ ውጭ ሀገር የመጡት አላማችን 3 አመት እዚህ ተምረው እናትና አባታችን ወደዚህ ሀገር እንዲያመጡ ነው።
0: ከሌላ ሀገር የሚመጡት ገና ወጣቶች ልጆች ብቻ ነው? ወላጆቻቸውን
2: አልባ ነው የሚመጡ ለሶስት አመት ቶክኒት ናለ ነው የሚባል እና ይሄን የጀመርነው እኛ ምናምነው ዩዲ የሆነ ሁላ ከሁሉም ሀገር ቢኖር በመጨረሻ ይሄ ነው ሀገራችን ነው ሀገራችን እኛ እንደመጣ ነው ሁሉን ነገር አልፈን ከዚህ አገር እንደገባ ነው ሁሉም እንዲገባ። ልጆቻቸውን በ14 አመት በ15 አመት ይሰዳሉ ወደዚህ። ከዛም በኋላ እኛ ከዚህ ሁሉን ይማራሉ፣ ስለዚህ ሀገር ይማራሉ፣ ባግሩትም ያወጣሉ። እና ቀስ በቀስ በ97% እነሱ ሲጨርሱ 12ኛ ክፍል ወደዚህ ሀገር ይቀራሉ። ቀርተውም ውትድርናም ትምህርትም ሁሉም ይሄዳሉ። ከዚያም በኋላ ደግሞ እነሱን ተከትለው እናት አባታቸው ወደዚህ ሀገር ይገባሉ።
0: በጣም ጥሩ ነው። አሁን ለምሳሌ እነዚህ ልጆች 12ኛ ክፍል ጨረሱ፣ ወደ ውትድርና ሲሄዱ ለብቻ ነው የሚኖሩ እነዚህ ወጣቶች እና እገዛ ታደርጉላቸዋላችሁ ከወጡ በኋላ ወይስ እስከ 12ኛ ክፍል ብቻ ነው?
2: እስከ 12ኛ ክፍል ብቻ አይደለም። ራኬዜት ቦግሬም ትባላለች። ከዚህ ሲወጡ እሷም ብትሆን እኛም ብንሆን በሁሉ ነገር ለሁላቸው፣ ለውጭ ዜጋ ብቻ አይደለም ለሁላቸው፣ ከዚህ 12ኛ ክፍል ተጨረሱ ደጃፉ አይዘጋም እና ከዚህ ተመጡ ሁልጊዜም ቤታቸው ነው ከዚህ 12ኛ ክፍል ቢጨርሱም ለውጭ ዜጋ ሆነ ለሀገራችን ሰውም ቢሆን ራኬዜት ቦግሬ የምትባላለች። እሷ ተጨረሱ በኋላም ትቀጥላለች እርዳታውን በትምህርት በሆነ ውትድርና ቢሆን ስራ ቢሆን ብዙ ነገር ይረዳሉ እና እኛ እንደዚህ ከዚህ በግቢው ከገቡ ሁልጊዜም የእኛ ልጆች ናቸው። እርዳታችን እንቀጥላለን እንጂ 12ኛ ዓመት ጨርሰው ዘው ጨርሰሃል ወጣሃል አይባልም። እና ደግሞ አንዳንድ እዚህም ችግር ቢያጋጥማቸው ወይም ጥሩ ውጤት ሲያወጡ እንደዚያ ሲሉ መጀመሪያም ይደውሉት በመድረካቸው ወይም ለምን አይላቸው ነው ደውለው እንደዚህ ምስታይኒ መሆነናል ኑዩን እያሉ ይደውላሉ እና ይጠሩናል። ለሰርግ ቢሆንም ለሁሉ ቢሆንም እኛ ሁልጊዜም ቤተሰብ ነን፣ እንሳተፋለን በሁሉ በሀዘኑም በሁሉም አብረን ነው።
0: በጣም ጥሩ ነው። እንደው ወይዘሮ ድምብሎ አሁን እንግዲህ ከሌላ ሀገር መምጣት ቀላል አይደለም። ራሄል እንደገለጸችው ወላጆቻቸውን አልባ ለሚመጡ ልጆች ቀላል አይደለም እና ስነ ልቦና ላይ ብዙ ችግር ያመጣል፣ ተጽዕኖ ያመጣል። እንዴት ነው ምክሩን አገልግሎቱ የምትሰጧቸውና ይህን ሀገር ለምደው እዚህ እንዲቀሩ አሁን እንደተባለውም ወደዚህ ወላጆቻቸውን እንዲያመጡ በስነ ልቦና ዙሪያ የምትሰጡት ምክር አገልግሎት እንዴት ነው?
3: እሺ፣ ጥሩ ጥያቄ ነው ሰጥዬ። አሁን እንዳሉት ጓደኞቼም እኛ እንግዲህ ከዚህ ሁሉን ነገር ነው የምንሰጣቸው። ምክርም ሆነ እንግዲህ ሽሩት ሶሲያል ይባላል ላይ እንግዲህ ሶሻል ወርክ አለና ለሁሉ ግሩፕ ባላቸው ሶሻል ወርክ አብሮ የሚመራቸው በየጊዜው የሚመራቸው ደግሞ እንግዲህ በሁሉ ሁኔታ ነው። በትምህርታቸው አይነት ምን እንደሚጎላቸው የተለያየ ግምገማ፣ የስነ ልቦና ግምገማ የሚያስፈልጋቸው ከሆነ ኢቭኩን ይባላል በብራይስ፣ ያን የሚያስፈልጋቸው ከሆነ ወደዛ ደግሞ እንመራቸዋለን። በደንብ በምክር በየሳምንቱ ወይም ደግሞ በየቀኑ አለ አይደለም ችግራቸውን እያየንና እየመረመርን ሶሻል ወርክ ያላቸው በግሩባቸው ያለው እሱ ነው እንግዲህ የሚመራቸው። ባንድ ላይ ሆኖ ካሉት ከሰራተኞች ጋር ሆኖ መሪዎች አሉ አይደል፣ ከነሱ ጋር ባንድ ላይ ሆነን እጅና ጓንት ሆነን እንመራቸዋለን። ምክር ይቀበላሉ። አንድ ለአንድ ትምህርት የሚያስፈልጋቸው እንደሆነ ግምገማ ሆኖ በዛ አይነት እንመራቸው አለን ቀላል አይደለም ሁለተኛ ደግሞ አንዳንድ የሚከብዳቸው ልጆች አሉ የተለያየ ምርመራ የሚያስፈልጋቸው ከሆነ እንግዲህ ሐኪምም ከሆነ ሁሉም ከሆነ በግምገማ ሆኖ የሚያስፈልጋቸውን እንሰጣቸው አለን እንግዲህ አንዳንድ እንግዲህ አለ አይደለም ብቻኛ ስለሆኑ የሚሰማቸው የሚከፋቸው አለ ከቤተሰባቸው ጋር ተነጥለው ቋንቋ ሲከብዳቸው ሲላቸው አሉ ብዙ ችግሮች እኛ ምን መራቸውና የምንረዳቸው ባንድ ላይ ሆነን ከትምርት ቤቱ ጋር ሆነን ከሃፒሚያው ጋር ሆነን ከዳር ትምርት ቤት ጋር አብረዋቸው ከሚውሉት ጋርና ከሚመሯቸው ጋር ሆነን ሁለተኛ ደግሞ የተለያዩ ልጆች እንግዲህ የሆነ ችግር ካለ ልዩ ትምህርት የሚያስፈልጋቸው ከሆነ በዛ ግምገማ ሆኖ በስነ ልቦናው ግምገማ ሆኖ ምናልባት አንድ ባንድና ትምህርት የተለያየ ቀለል ያለ ትምህርት ወይም ደግሞ በከበዳቸው ሂሳብ ይሆናል ኢቭሪት ይሆናል የተለያየ የከበዳቸውን በደንብ ጥናት እንዲቀበላቸው ግደፋ በጣም እንሰጣቸዋለን አብረው ያሉት የሚሰሩት ሶሻል ወርኮች በጣም ተጠቀው አብረው ነው የሚመሯቸው ሁለተኛ ደግሞ ገሸር ላጥማውት የሚባል አለ እንግዲህ ራከዘት ፕሮግራም ያለችው እህቴ ከነሱ ጋር ሆኖ ሶሻል ወርኩ ባንድ ላይ ነው ምንሰራ የሚሄዱበት ከሌለ ትምርት ከሚሄዱበት ከሌላቸው እኛ በደንብ ይዘን አይዟችሁ ብለን ከውጭ እንደዚህ ያለውን እንዲቀጥል ወርዳታቸው እንዲቀጥል ከዚህ ያለው ረጨፍቲ ፖሊ ይባላል ማለትም ከዚህ የጀመርነውን ምክር ከዚህ የጀመርነውን ግምገማ ከዚህ የሚከብዳቸውን ነገር አውቀን ሌላ ሰው ከውጭ እንዲቀጥል ያንን ፍራ ለምን እንደዛ ካልሆነላቸው ልጆች በጣም በጣም ይጎዳሉ ውስጣቸው በጣም ይጎዳል አንዳንድ የክፉ ማሰብ ይችላሉ ስለራሳቸው ስለዚህ እኛ ገድፈን ወይም ቤት ሆነ ወይም ውትድርና ከሆነ የሚገጥማቸው በጣም ያልከበደ አንዳንድ ሽሩት ሎም የሚሄዱ ከሆነ ጻባ የሚከብዳቸው ከሆነ ወይም በተለያዩ ነገሮች ጻባን ሄድምታሉ እኛ መክረን የሚገጥማቸውን ሌላ ነገር ሐሳቢ ጥሩ የሆነ የሚገጥማቸውን አድርገን እንሸኛቸዋለን ይሄም ይቀጥላል ሁልጊዜ ማለትም ቦታው በጣም ልዩ የሚያደርገው ይህን ቦታ ልጆች አንለቃቸውም በቃ እህቴና ወንድሜ እንዳሉት አንለቃቸውም ሁልጊዜ እንመራቸዋለን ቤቱ ክፍት ነው የሚባል ቤቱ በምንም ታምር አይዘጋም ሁሉ የሚያስፈልገውን እስከሚያገኝ ድረስ ቤቱ አይዘጋም ሁልጊዜ አንዳንዶች ደግሞ በቃ እህቴና ወንድሜ እንዳሉት ከዚህው የሚከብዳቸው ከሆነ ሌላ ቦታ የምትሸጋገርበት ከሌለ አንለቅህም አብረህ ትሄዳለህ ትቀጥላለህ አንዳንዴ ደግሞ የተለያዩ ነገሮች ግምገማ የሚያስፈልጋቸው ካለ በህብረተሰቡ ውስጥ በሶሻል ወርክ እንደገና ከሸር አድርገን ተናግረን በደንብ እንዲመሩ ወደዛ እንዲቀጥሉ እናደርጋቸዋለን ሶስተኛ ወይም አራተኛ ሊሆን ይችላል በትምርታቸው የሚቀጥሉ የሚፈልጉ ካለ አቱ ዳጽባይት የሚባላል ውትድርና ከማረጋቸው በፊት የሚሄዱ ከሆነ ሌላ ቦታ ያንንም አብረን ቀጥለን እንሰጣቸዋለን ምክር የተለያዩ ነገሮች ቀላል ያላደሉ ልጆቹ ያልፋሉ እኛ ግን በምክር እንረዳቸዋለን በምክር አብረናቸዋለን በደንብ የሚያስፈልጋቸው ነገር ሁልጊዜ ከነሱ ጋር እኛ በጎናቸው ነው ያለነ ስለዚህ እኔ አንድ ነገር የምለው ብዙ ጊዜ በትምህርት ቤቶች በፕሮጀክት ሰርቻለሁ የኛ ሀበሻዎች ፍራጉት እንዲያወጡ ትምርት እንዲሄዱ ጻባ በደንብ እንዲያደርጉ በምክር ብዙ ጊዜ ሰርቻለሁ አሁን ከዚህ ቦታ የኛ ህብረተሰቦች ሲጎሉ በጣም ነው የሚቆጨኝ ለምን ያለንን ነገር በነሱ ጭምርት ሌላው ህብረተሰብ ብቻ ሳይሆን የኛ ህብረተሰቦች አብረው በዚህ እንዲጠቀሙና እኛ ያለነው ህት ወንድሞቻቸው ወላጆቻቸውን መስለን እንድናስተምራቸው እንዲመጡ እንፈልጋለን ሁለተኛ ደግሞ በአማርኛ ቋንቋ ለወላጆች እናስረዳለን አዲስ ከሆኑ የተለያየ ለልጆች የሚያስፈልጋቸው ምክር ልዩ ምክር የሚያስፈልጋቸው ከሆነ ልዩ ትምህርት የሚያስፈልጋቸው ከሆነ ይፍሁን አላደግም ገማ የሚያስፈልጋቸው ከሆነ እንረዳቸዋለን በአማርኛ ለወላጆች እናስተምራለን ሁልጊዜ ከወላጆች ጋር አንድ ሆነን ነው ምንሰራ ከወላጆች የሚደበቅ ነገር የለም እንደ ህጉ አይነት ወላጅ ኃላፊ ነው ሁልጊዜ ሁሉን ማወቅ አለበት ያንን በደንብ እየመከርን አብረን ከወላጆች ጋር እናስተምራቸው እንፈልጋለን ቢጽዋዳስም የተባለው በጣም ትልቅ ድርጅት ነው ኦላሜ ነው ዓለም አቀፍ ነው ጥሩ ሴቶች ያቋቋሙት ነው እንግዲህ ሴቶች ነው ያቋቋሙት በዛ አይነት ትልቆች ይማራሉ ትንሾች ይማራሉ የተለያዩ ድርጅቶች በየአገሩ በየተለያዩ ቦታዎች አለ ይሄ አሁን እንግዲህ ዓላማው በደንብ ሰዎችን ማቋቋም ብቻ ነው ሌላ በቃ ሌላ ዓላማ የለውም ሰዎችን መንገድ መስጠት መምራት ነው
0: ስለዚህ ኑ ተማሩ ነው
3: ስለዚህ ኑ ተማሩ እኛ ለነ እንገድፋቸዋለን እንረዳቸዋለን ወገኖቼ እና እንድትመጡ እንፈልጋለን ትምርት ቤቱ ከናታኒያ በጣገብ ነው ራኬ ቤት ከበጣገቡ ባቡር አለ በመክረም ይመጣ ካለ እናመጣለን እንረዳለን ኑ ተማሩ ጥሩ ትምርት ቤት ነው ሰፊ ነው በጣም ሰፊ ቦታ ነው ሁሉ ነገር የተለያየ ፕሮጀክቶች አሉ እናስተምራቸዋለን ልጆቻችን አስመስለን እንዲመጡ እንፈልጋለን
0: በጣም ጥሩ ወይዘሮ ራኬ እንደው ተማሪዎች አሁን ወይዘሮ ድንቡሎ እንደገለጸችው መምጣት ቢፈልጉ መስፈርቱ ምንድነው? ምንድነው ማሟላት ያለባቸው ለመምጣት ወደናንተ?
2: መጀመሪያ ወደ አዳክትመት ቤቱ ይደውላሉ እና ደውለው ብዙ ነገር ማያስፈልግ ምንድነው ያስፈልግ ልጁ ጊዜም ተለላ ትምህርት ቤት አሁን ይማራል አይደለ እና ይዛን ውጤት ያስፈልጋል ከዛም ቀን ይቀጥሩታል ከዚ አንድ ቀን ቀጥረው እና ቤተሰቡ ይመጣል ብቻውን መምጣት አይቻለም ልጅ ብቻውን መምጣት አይችልም እናት አባቱ ጋር መጥቶ ከዚ ወይም ከናቱ ወይም ከአባቱ ወይም ከሁለታቸው ወደዚ ይመጣል ባንድ ቀን እዚ ኦፍዲም ሶሲያሊም
0: ማበራይ
2: ደሳለ ከዛም ከትምርት ቤቱም የወጥት ምትባል ታየዋለች ከዛም በኋላ እኔም አየዋለሁ ንግግር እናረጋለን ትንሽ ጠይቀዋለሁ ጥያቄ አንደዚ ማለት ከዛም በኋላ ወደ ቤት ሄዶ ሁለት ቀን ሶስት ቀን ተተቀበልሃል አልተቀበልክም ይባላል እና ይሄ ነው እንትኑ
0: እዚ ላይ አሁን ማንኛውም ፍላጎትናልሽ ግን ውጤት ዝቅተኛ ሆነ ከፍተኛ ምንም መስፈርት አይደለም ፍላጎት ብቻ ነው ወይስ እንደው 90 መጣ
2: ነው እኔ ምንድነው ማየው አንዳንድ ጊዜ ነው እና ደሞ ታውቃለህ 6 አመት 7 አመት ኮሮና ጀመረነ ከዛም በኋላ ብዙ ምርሃማ እና ብዙን ጊዜ ልጆች መንገዳቸው ጠፍቷል ለምንድን መጀመሪያ በኮሮና አፋቸውን ለጎመባቸው ከጓደኛ ጋር መገናኘት የለም ከቤት ተዘግተህ ነው የነበር ከአንድ አመት እንደዛ እና ብዙ በሃይምሯቸው ብዙ ይይዛሉ ልጆች እና ትምህርት ውጤት ብዬ ብዙንም ከትምህርት ውጤት አላይም ለምንድን ከዚህ መጥቶ መማር ከፈለገና ልጁ ለመለየት ወይም የጸባዩን ወይም ትምህርቱን ተፈለገ ፍላጎት አለው የራሱ ፍላጎት ለእኛ ሁሉም አለነ ከጥሩ ውጤት ለመድረስ እኔ የምፈልገው ፍላጎት ብቻ ነው ልጁ ፈልጋለሁ ብሎ በትምህርት ሆነ በሁሉ ሆነ ፈልጋለሁ ታለ ብዙውን እንትን ትምህርት ቤቱ ብዙ ነገር አርጓል ብዬ አልቀበልህም አለልም እኔ ስነጋገረው ራሴ ማየት የምፈልገው ፍላጎቱ ነው ላ ፍላጎት አለ ሁሉ ይቻላል ፍላጎት ተለለህ ግን አስር እኔ ትምርት ተማር ብዬ ለብቻው አስተማሪ ባመጣለ ሁጊ ምናምን ብሰጠው ራሱ ታልፈልገ በግድ እንትናልልም ለምላቸው እኔ ከዚ እኔ እስከ አላምጨስ ካፍ ሰጣለሁ ግን ለማዋጥ አንተ ነው የምትወጣው እኔ ላንተ ለማዋጥ አልችልም ሁሉንም በእውነት ነው ማለት ከዚ አላምጠን ሆነን እስከ አፉ ድረስ እናደርሳለን ግን መዋጥ ያለበት እሱ ነው እሱ ታልዋጠ ልጁ ሆነ ልጅቱ ሆነች ታልዋጠችው እኛ ምንም ማረግ አንችልም ነው የምለው ሁል ጊዜ
0: በጣም ጥሩ ገለጻ ነው በጣም ደስ የሚል ገለጻ ነው ጥሩ ነው እናመሰግናለን አቶ ንጉሴ እንደው ማድሪክ በመሆን እንዳስተባባሪ እንደ ማድሪክ የተማሪዎችን ጸባይም መቻል አለና እንደው ተሳልፈው እትጋር ካል በዚህ በማድሪክ በመሆንና እንደው ወላጆች ማወቅ ያለባቸው ነገር ካል
4: ሩቴካ ነው ማድሪክ ማለት መሆን ማለት መጀመሪያ ለማድሪክ የሚያስፈልገው ብዙ ችሎታ ነው ልጆች አንዳንድ ጊዜ የሚመጡት በዚህ ሁሉ ሀገር አረጥ ተዚህ ሀገርም በውጭ ሀገርም የሚመጡት ጸባዩ አንዳንድ ጊዜ የተለያየ ነው እኛ ማድሪኮቹ መሆን መምራችን መሆን ማለት ብዙ ችሎታ ለሁሉ ነገር ትግስት ያለብን መነጋገር ነው ቁጭ ብለን በአራት ታይም ቁጭ ብለን መናገር መነ ልጆች ጋራ ታይዟችሁ ተሳተፉ አንዳንድ ጊዜም ጥሩ ወጥተ በፈተና አሁን ጥሩ ወጥ ሲቀበሉ ጥሩ ነው አይዞህ እንደዛ በርታ ብለን እንነጋገር አንዳንድ ጊዜ ግሞሽ ወጥ ሲመጣ ደግሞ አይዞህ ሚያለው ሚያዚነ በምን እንሳተፍ አይዞህ አትሰበር ይላል ብዙ እንመክራለን ልጆቹ ጓደኞች እህቶች እንዳሉት እኛ ልጁ በመጀመሪያ ልጁ በልጅቱ ተፈለጉ እኛ ከዚህ ነው ያለን ለነሱ
3: አሁን ባልከው ምንድነው ችግር ያልከው እንግዲህ አንደኛ የተለያዩ ልጆች እንግዲህ ሊገቡበት የሚችሉት ችግሮች አሉ ወይም መጠቀም በመጠጥም ሆነ ወይም ደግሞ በተለያዩ አሽሾች ነገር እንዳይወድቁ በጣም ምክር እንሰጣለን ያን ነገር ካየነ ደግሞ ወላጆች ችን በደንብ አድርገን እንነግራቸዋለን። ትምርት እንዲወስድና ከዛ ከበት ቦታ ከክፉ ቦታ እንዲወጡ ምክር እንሰጣለን በጣም። ስለዚህ አይነት እንግዲህ ሁሉን ህብረተሰቦቻችን ልጆቻችን ያለው ማንኛውም ልጆች የኛ ብቻ ሳይሆን ሁሉም ልጆች ትውልዶች በዚህ አይነት ነገር መለከፍ ስለሚችሉ ለዚህ በጣም ምክር እንሰጣለን።
0: በጣም ጥሩ ነው። እንደውም አሁን በአሁኑ ሰዓት በአሁኑ ጊዜ በጣም ችግሩ ይሄ ያደንዛጅ ጉዳይ ነውና ጥሩ ነው። እስኪ እንግዲህ ውይይታችን ለማጠቃለል ስልክ ቁጥርም ካለ እንዴት ማግኘት እናንተን የሚቻልበትን መንገድ ግለጹልን። ከወይዘሮ ራሄል ሸቴ እንጀምር።
2: እሺ፣ የኔን ቁጥር መጻፍ ላለ 0128747671 እና የዳው ትምህርት ቤቱ ስልክ ቁጥር ደግሞ 0989997241 ይሄ ነው ቁጥሩ የትምህርት ቤቱ።
3: የእጅ ቁጥር ማለ የማስቀረ
2: እንግሉ ነገር።
0: እሺ፣
3: 055 332578 ለኦሪት መደወል ይቻላል። ከዛም በኋላ የሚያስፈልገውን ምን እንደሚሰዱ እኛ እናገራለን። ማለትም ሊመጡ ከፈለጉ የሚሰዷቸው ነገሮች የሚያስተካክሏቸውን ቀደም እንደጠየቀው ያን እናግራቸዋለን እናስረዳቸዋለን።
0: በጣም ጥሩ። እንግዲህ ገና ጀምርን እንጂ ብዙ እንወያያለን በየጊዜው ያለውን ሁኔታ። እናንተም በትምህርት ዘርፍ ተሰማርታችሁ ነው የምትሰሩና ብዙ ለህብረተሰባችን አስተዋጽኦ እንድታደርጉ እንግዲህ ካሁን እንጠይቃለን። በስነ ልቦና ምክሩም በትምህርቱም በስፖርቱም ሶስታችሁም ብዙ ኃላፊነት አለባችሁ። እናንተ ከዋናው ስራችሁ ባሻገር ለህብረተሰቡ ደግሞ አቅጣጫ ማሳየት ይገባል። በጣም ነው እናመሰግን። ባጭሩ ማጠቃለያ።
3: እሺ፣ ማጠቃለያ እንግዲህ ከዚህ ብዙ የተለያዩ ዘርፎች አሉ። አንደኛ ኃላፊው የክፋሩ የዚህ የትምህርት ቤቱ ዋናው ኃላፊ ኤልያው ባጣሌል ይባላል። እሱ አንደኛ በተለያዩ ዘርፎች በትምህርት ቤቱም ኃላፊ ነበረ። በቢጧ ደርሲም ጋም በፒንሚያውም በዚህ ባዳር ትምህርት ቤቱም በደንብ ግድ የሚለው ሰው ነው። በጣም ትምህርት ያጠናቀቀ ሰው ነው። የኛን ህብረተሰብ ህልቡ የሚወድ ሰው በደንብ እኔ የእናንተን ሰዎች እንዲመጡልኝ ይፈልጋለሁ። ብዙ ሰዎች ከማያቸው ሁላ የእናንተም እንዲጨመሩ ይፈልጋለሁ እያለ በደንብ በቃ በበጀትም ሆነ በምንም ሆነ ምንም አይነፍግም። በጣም ትልቅ ሰው ነው። በጣም ተማሪ ሰው ነው። እና ሰዎቹን ደግሞ ልጆችን በጣም መርቷል። በጣም አሳድጓለኝ። አንደኛ ደግሞ ደረህ ክፋር የሚባል ልጆች እንዴት አድርጎ በልብ እንደምናስተምር ያንን ኮርስ አድርጎ አሁንም ውጭ ሀገር ነበረ። በደንብ ያጠናቀቀ ሰው ነው እና እሱ ደግሞ ከዚህ መጥቶ መናገር ይፈልጋል። ህብረተሰባችን የሚያከብር ሰው የሚያውቅ ሰው ነው እና እሱን ደግሞ በቀደም ተነጋግረዋል በቴሌፎን እና እሱ ደግሞ ሊቀጥል ይፈልጋል። በዚህ
0: እናነጋግረዋለን። በጣም ጥሩ ነው። ለሶስታችሁም በጣም ነው እናመሰግን። ራሄሌ መጨረሻ የምትሆን ነገር አለ?
2: እኔ የምለው መጨረሻ እንግዲህ እኛ እጃችን ከፍተን እንጠብቃለን። ኑ እዩ፣ መጀመሪያ መታችሁ በአይናችሁ እዩ፣ ፈትኑ እና እንጠብቃቸዋለን። እኔም በጣም ፈልጋለሁ የኔ ሰው ከዚህ እንዲመጣ እንደነበርኩት። እኔ ከዚህ ስማር ብዙ ነው የነበርነ ከዚህ ትምህርት ቤት የኛ ኢትዮጵያኖች፣ እሱን ነው የምፈልግ መሪ መሆነ። እኔም ዜጋዬን መምራት እፈልጋለሁ።
0: በጣም ጥሩ ነው። እኛም ለመምጣት ጥረት እናደርጋለን። እናንተ ካመቻቻችሁ እናመሰግናለን። አቶ ንጉሴ፣ በአጭሩ መጨረሻ የምታስተላልፈው መልእክት ካለ?
4: እኔ በጣም አመሰግናለሁ። አንተ እንደዚህ እንደው እኛን አክብረህ ስትቀበለን ያለንን የሆዳችንም የሁላውን የስራችን እንደዚህ ለሰዎች ለማሳለፍ ስለፈለግነ አንተ እንደዚህ ስለሰጠህን በጣም አመሰግናለሁ። ቱዳረባ
0: እኛም እናመሰግናለን። ከኛ ጋርም ሰዎች እንድትገናኙ አድርገው ነው እንግዲህ በመካከላችን ግንኙነት የተፈጸመው። በጣም ነው እናመሰግን። ጥሩ ነው፣ ቀጥሉበት። በእውነት ያኮራል። ሶስታችሁም እኛ ህብረተሰብ ወጥታችሁ በአዳሪ ትምህርት ቤት ከፍተኛ ኃላፊነት አላችሁ። እንደዚህ እንዲሆን ብዙ ሰዎች እንዲበዙ ነው የምንፈልግ። ወይዘሮ ራሄል ሸቴ ትዛዙ የአዳሪ ትምህርት ቤቱ የትምህርት ክፍል ኃላፊ፣ አቶ ንጉሴ መኮንን አስተባባሪ ወይም ማድሪክ ነህ፣ ወይዘሮ ድሙሎ ፀሐይ የማህበራዊ ጉዳይ ሰራተኛ እና ትምህርት ቤቱ የስነ ልቦና ምክር ነው የምሰጨው። ለሶስታችሁም በጣም ነው የምናመሰግን። ጀመርን እንጂ ገና ብዙ ነገር የምንወያይበት አለ። ለዛሬው በዚህ እናብቃ። ደህና ሁኑልን።
3: እናመሰግናለን።
0: እናመሰግናለን። ደህና ሁኑ። ቻው ቻው የተከብራችሁ አድማጮቻችን ለዛሬ ብለን ያቀርብነው የወጣቶች ፕሮግራም ይሄን ይመስላል። ሳምንት ሌላ ፕሮግራም ይዘን እንቀርባለን። እስከ ሳምንት ቸርን ሰንብት። በደህና ቆዩልን።

0: ይህ በእንዲህ እንዳለ ወደ ቀጣዩ ቃለ ምልልስ እናልፋለን። ከአቶ ሲሳይ ረታ ጋር ሲሆን ድግስን ምሲቦት በህብረተሰባችን መካከል ያለውን ማህበራዊ ተጨባጭ ሁኔታ በተመለከተ እና እንዲሁም በአምባጓሮ በግጭት በግድያ ያለውን ክስተት መጥፎ ክስተት በተመለከተ ነው ከእሱ ጋር የምንወያየው። አቶ ሲሳይ ረታ ጤና ይስጥልኝ፣ እንደምን አመሸ? ሰላምታውን ለሁሉም ባልደረቦቻችን እንደደረሰ እርግጠኛ ነኝ፣ ለአድማጮችም በሙሉ እና አቶ ሲሳይ ባለንበት ሀገር ምሲባ ወይም ድግስ ሰርጉ አለ፣ ሌላም ድግስም የተለያዩ ባርሚስባ ባትሚስባም ቁቤም ቤተሰባዊ ጥሩ ነው በአንድ በኩል እና ይህን በተመለከተ ያለ አስተያየት እንዴት ይታያል?
1: በጣም አሁን ቅድም የምጠቀስተቀስ አርጋክስተር አንተና ሰጠኝ በምሲባ በእውነት ሰርግ ማናቸውም ነገር ባርሚስባም ሆነ ሁሉ ጥሩ ነው፣ ደስ ይላል። አንድ ሰው የሚደግስ አስቦበት ተነስቶ ነው ሁሉም አዘጋጅቶ የሚቀር እና ስለዚህ ብዙ ነገር አንዳንድ ሽቶች ደግሞ እንደዚሁ በመጠጥ ምናምን የሚያመጡ ምናምን ሁሉ ይነገራል። ሁልጊዜ ምንም አይደል፣ ይሄ ሁሉ ስለ በደስታ ሁሉን ማድረግ ይቻላል፣ ደስ ይላል፣ ጥሩ ነው። ፈለገውን ያድርግ፣ አምስት በሬ የሚረጭ ፈለገውን የሚስባ ጥሩ ነው። ሰርግ ነገር
0: ተወዷል። የበሬው ዋጋ በጣም ሰማይ ጠቀሱ ነው አላሉ
2: እንዲቀንስ ነው እየተነጋገርን ያለና ይፈለገው
1: ይገባኛል። እሱ ስንከስር እናውቀዋለን። እዛ በኋላ እንቀንሳለን ራሳችን። ስለዚህ ብንለው እንትን የማይል ነው። ብንነገር ስለ ስለሚል ምንም አይደል። ስለምስባ ብዙ እንትን አያስብልም። ራሳችን ስንከስር እናውቀዋለን። ስንከስር እንመለሳለን፣ እንቀንሳለን። ከዛ በኋላ ይህ አንዱ ነው። ብዙ እንትን አያስብልም። ብዙዎች አንገብጋቢዎች ነገሮች አሉ። አንገብጋቢዎች ዋናው በእውነት በየጊዜው የሚሞቱ ልጆቻችን።
0: አይ አቶ ሲሳይ እዚህ ላይ ለየት ያለ አስተያየት ወደዚህ በጣም አሳሳቢ ርዕሰ ጉዳይ ከማለፋችን በፊት በዚህ በድግስ በምሲቦትን በተመለከተ ጥሩ ነው፣ እንደዚህ ዘመድ ከዘመድ መገናኘቱ እንትን ማለቱ ጥሩ ነው ብለሃል። አንዳንዶቹም መጠጥም ሳይቀር ይዘው ይመጣሉ፣ የፈለጉትን ያህል ማረድ ይችላሉ ብለሃል። ግን መታረም እንዳንተ አስተያየት ለመስጠት ስትወጣ ይህንን ድግስ የሚያስደስት መሆን ሁሉም ያውቃል። ግን ከዚህ ላይ እርማት መሆን ያለበት አስተያየት እንዴት ታያል?
1: እርማት እንግዲህ እኛ ማለቴ እርማት የሚደረገው በእርግጥ እንደሚነገረው ትንሽ ብንቀንስ ጥሩ ነው።
0: አልኮሉ ካስክ
1: አልኮሉ እና ደግሞ እውነቴን ነው ከርተን በኋላ አንድ በአንድ አምስት ሶስት አራቱ አራት አምስቱ ሲጠራና ያን ብድር ያለነ ሰዎች መጨነቅ ይመጣል። በእርግጥ አለ ይህ ሁሉ እናውቃለን። እያወቅን ነው የምንገባው። ስለዚህ እንደው መቼም ብዙ ይህን እያወቅነ ስለሚገባ አስጨንቅም በማለት ነው እንጂ ይህንትን ያልሁት አንገብጋቢ አይደለም ስለምስባው
0: እየነው እንጂ
2: እሱ ነው። አሁን እኮ አቶ ሲሳይ ያነሳው እንግዲህ ብዙ ተነጋግረንበታል። መፍትሄ ከጠፋ እያንዳንዱ ሰው እያደረገ ውጤቱን ሲያይ ያቆማል ነው አይደለም? በመጨረሻ ጥሩ። እስኪ ወደ ሁለተኛው እርሰ ጉዳይ እንለፍ።
1: ወደ ሁለተኛው እርሰ ጉዳይ ያው ልጆቻችን በየጊዜው የሚሞቱት ቀደም ዝም ብሎ የሚጫወተው ላይ ሰለሞን ተካ እንደዚሁ በጥይት ተኩሶ ማለት ገደሉት። ኋላም ይሁዳ አሁንም ይኸው ባለፈው እንደዚህ ቅጥቅጥ አድርገው የገደሏቸው በበርሰባም ሆነ በታክቲክባ እነዚህ የሁሉ የሚያሳስብ ይሄ ነው ዋናው ነገር።
0: በፊት እንደ ሰላምሳ ወጣት ዮሴፍ ሰላምሳ የተገደለበት ሁኔታ ባልታወቀ እንደ ሙቶ እንደተገደለ ለብሲማ እሺ አሁን ሲቀጥል ያሉት ባለፉት ቅርብ ወራት ያየነው መጥፎ ግድያ እንዴት ታየዋለ?
1: አዎ ያው ባለፈው አንድ የቴር ሊቀደም ይላል በሉድ ከተማ ተገድሎ ማንም የገደለው ሳይታወቅ ምስጣራ ማናውቅም ብሎ ዝም አለ። ተዘግቶ ምጮህበት ቦታ ጠፍቶ ዝም ብሎ ተዘግቶ ቀርቷል። የቴር ልጅ
2: ያልተጠቀሱ ስማቸውም ብዙ አሉ። እንደዚህ
1: ብዙ አሉ።
2: እንደዚህ ሆኑ ተብሎ ተዳፍኖ ቀረ። እንደው ምናልባት በመገናኛው ታሪ ወጣው ነው እንጂ ያልወጡ ብዙ አሉ። እና በአጠቃላይ በህብረተሰቡ እንዴት ነው አሁን ልጆችን ማስቆ እንደዚህ አይነት ነገር እንዳይሆን እንዴት ነው መከላከል የምንችለው?
1: መከላከል ሲባል መከላከል በጣም ያዳገተ ነው ያለ ለወላጆቹ

0: በእውነት ያዳግታን ልጆችን አንበዚህር ነው ብለው እኛ ባላስተው ነው ሄደው ይገኛሉ። በጣም አስቸጋሪና ወጣ ወረድ ያለው ነው። ግን ዋናው ነገር ግን እኛ መቼም ነገ እና ትናንትና እነዚህ ልጆች ሊሞቱ ነገ ደግሞ ያፈልወት ለእኛ አለ እያንዳንዱ መቼም አያርፍም መቼም ነገር እየቀጠለ ነው ያለ። ስለዚህ ዋናው ነገር ክቶ ቤት እንዲኖረን እኔ በእኔ እንግዲህ አስተሳሰብ የራሴን ነው። ዋናው ነገር ህዝቡ አንድ ለመናገር ሁልጊዜ አንድ እንሆን ይላል። ሁልጊዜ ለመናገር ይቀደናል፣ ግን በተግባር ለመዋል በጣም አስቸጋሪ እየሆነ ነው። ስለዚህ ለእውነት ከሆነ በየከተማው የተወሰኑ ሰዎች ተመርተው አንድነት ተመስርቶ ጥሩ ወረህድን አቁመን ደግሞ ሞሳድ አብሮ ወረህድን ጋር አብሮ የሚሰራ ሞሳድ ተቀምጦ ህዝቡ እያወጣ በየወሩ ለእነዚህ ሰዎች ባለማቋረጥ ደሞዝ ተከፍሏቸው ተቀምጠው ይህን ነገር አንድ ነገር ችግር ሲደርስብን ኩቶለታለን ሄደን ለነሱ ይነገራል። ያንን ወረህድንም ስራውን ያሞሳድን ቢሆን ስርስር አድርጎ አውጥቶ ገዳዩ እንዳይሆን ቤሳሆት ገዳዩ ተይዞ ታጥሮ እንትን ማለት በእውነት ጥሩ ነው። አሁን እኛ ችግራችን ክቶ ቤት የለንም። ደን አንድ ቀን ተንጫጭተን ተፋልተን ስታራ ጋራ ተደራድረን ልጆቻችን ብዙዎቹ ተከፍቶባቸው ነው ምንም መለስ ያለ ውጤት አናገኝም። ስለዚህ ዋና ክቶ ቤት ቢኖረን ጥሩ ነው የሚለው ነው የኔ አስተሳሰብ። ይሄ ነው።
1: አዎ ሲሳይ፣ በአንተ በእውነትም በዚህ በሬዲዮ አማካኝነት በዋናነት ሴቶች ታጋዮች ናቸው፣ የመብት ተሟጋች ልበላቸው። አሁን እንደ ወይዘሮ ሰላማ እንዲሁም እንደ ጎንደሪት የመሳሰሉት እንዲህ አይነት ሀሳብ ጠበቃ አገር አቀፍ የሆነ ማህበረሰባችን እናቋቁምና በፍርዱ እና ፍትህ በኩል የሚከራከር የገንዘብ መዋጮ በማድረግ አንድ ተቋም እናቋቁም ብለዋል። አንተ ያልከውም ተመሳሳይ ሀሳብ ነው የሆነው። እንዴት ብለን ነው? አሁን እኮ አንድነትነት ለማጠናከር ተግባር ላይ ለመዋል እንዴት ነው? አቅም የለንም አደል?
0: እሱ ላይ እኮ ነው ችግራችን። ላይ እንደው እሱ ላይ መናገር ሁሉ ይናገራል። ሁሉ አንድነት ለመናገር ሁሉ ይናገራል። ቀላሉ ለመናገር ግን ያለ በደንብ ሶስት ጠንካራ ሰዎች በየከተማው ተመርተው እነሱ ነገሩን አጠናክረው ህዝቡን ሰባስበው ንጓጣ በየወር ንጓጣ ምንድን ነው 100 ሸቀል 150 ሸቀል 200 ሸቀል የሚሆን ያንዳንዱ አውልቆ ለነዛ ሰዎች ደሞዝ የተከፈላቸው ሳይቋረጥ ስራቸውን መከታተል እንዲኖራቸው።
2: ችግር ሲደርስ ለአንድ ሰው ያንን መቋቋም ይከብዳል። ግን አሁኑኑ ጀምሮ ህብረተሰቡ እንዳልከው በዚህ ተጠቃሚ መሆን የሚፈልግ ሰው ወይም በአጠቃላይ በየከተማው በየሰፈሩ እያንዳንዱ ሰው እንደዚህ አይነት ነገር መክሮ አንድ ነገር ሲሆን በዛ አማካኝነት አቤቱታ የሚቀርብበት አካል ቢኖር እንዳልከው ትልቅ ነገር ነው፣ ለውጥ ያመጣል። ግን አሁን ያየናቸው መጀመሪያ አካባቢ ልጆቹ ጉዳት ሲደርስባቸው ብዙ ሰዎች አደባባይ ወጥተው ነበር። ከዛ በኋላ ነገሮች እየቀዘቀዙ መጡ።
1: ፖሊስ ሲሳይ፣ ህግ አስከባሪ በዋናነት መንግስት የፖሊስ ሰራዊት ነው ህግ አስከባሪው። አሁን እኮ በዚህ ዘርፉ ደግሞ ከማህበረሰባችን ጋር በትብብር የመስራትን ያስፈልጋል። እያንዳንዱን ጆሮ ጠፊ ፖሊስ መለዮ መልበስ የለበትም። በየከተሞች በየሰፈሮች መረጃ ከፖሊስ ጋር አብረው በመስራት ጆሮ ጠፊ የመሳሰሉ እንዲሰሩ ማድረግ ጥሩ ውጤት ያወጣል ብዬ አስባለሁ።
0: ይሄ ገንዘብ እኮ በወራት ኬባ ሆኖ በየጊዜው መጠቃቸር ሳይሆን አንዳንድ ወራት ኬባ አርጎ እየተከፈላቸው ከሆነ እነዛ ሰዎች ስራቸው ነው፣ ደሞዛቸው ነው፣ በደንብ ይሰራሉ። መንግስት አልወከላቸው፣ እኛ ህዝቡ ወክሏቸው የህዝቡን ችግር የህዝቡን ሩሮ እንዲሰሙና የህዝቡን ሩሮ እንዲቋቋሙልን የምፈልገው ይህን ያስተዋል።
2: ኃላፊነት ይኖራቸዋል ማለት ነው። እንደዚህ ሲሆን
0: እና ይሄ ነው ወንዶ። አሁን ሌላው ስለ ሃይማኖት ነገር ነው።
1: ቴሌፎን እንትን እያለ ሄደ። ቅድም ጥሩ ነበረ። አሁን ግን እንዲያው ድንጋይ ዳበቃ ቴፕ አይነት ሆነብን።
0: አዎ አለ አልሰማለ።
1: አሁን ማ ትንሽ ቀረብ አደረከው መስር ተሻሻለ። በእውነት መወያየት አይሻልም? በእውነት የሃይማኖት መሪዎቻችን ባለፈው በክስ የተነሳ ተክለው ሲከቱ ሲከሱ ስትሉ ተብለው ዝም ብለው ነው የሚያው ያለ።
2: እንግዲህ ውይይት ቢኖር ጥሩ ነው። አቶ ሲሳይ ባጭሩ ማጠቃለያ ያለን ጊዜ ግን
0: ማጠቃለያ ይሄ ነው። አሁን በእውነት እኔ ማጠቃለያ የምለው እያንዳንዳችን ደግሞ እየወጣለ አትምቱ በመከራ ምን በንት አትምቱ ምናምን እያለ በየፋችን እየወጣነ የምናገረው ነገር እነሱን አንድየሆን የአራቅነ የተራራቅነ ነገር ነው። ያንን ደግሞ ቄሶች ራሳቸው መብት አላቸው። እነሱን ማለት ይችላሉ። ሌላው ሰው እየወጣ እነሱን መነጋገርና መሰዳደር ምንም ጥቅም አይሰጥንም። ስለዚህ ይህንን ነገር ወደ ብናርመው በእውነት ጥሩ ነው።
2: መተራረም መመካከር ጥሩ ነው። በጣም ነው እናመሰግናት አቶ ሲሳይ ረታ። መልካም ምሽት።
1: እናመሰግናለን። እንግዲህ የቴክኒክ ባለሙያችን ያይር ኒውማን ነበር። እንግዲህ አስተናጋጆች እኔ ሻያው ደጉና
2: ሰጠኝ ዘመነን። ነገ ጠዋት ደግሞ 6 ሰዓት እንገናኛለን። በያላችሁበት
1: መልካም ለሊት። በደህና አደሩ።
2: መጀመሪያው ዜማ እንሰናበት።